እዚ ሕጂ እንዕዘቦ መደብ ነቲ ኣገዳሲ ክፋል ዝኾነ ዓለምለኻዊ ናይ ፀዓት ቀረባዊ ሰንሰለት ተሳልጣ እዘን ብባሕሪ ዝንቀሳቐሳ ነዳዲ ዘጋዓዕዛ መረኽብ ኮይኑ እዚአን ኣብ ዳሕርዋይ 19 ክፍለ ዘመነን ተቐላቂለን። እዚ ዝኾነሉ ምክንያት ድማ ድሕርቲ ናይ ነዳዲ ምግዕዓዝ መስርሕ ብቁጠባዊ መዳይ ነቲ ናይ ቢልዮናት ዶላራት ዝግመት ነዳዲ ብዘተኣማምን መልክዕ ከም ዘበጻጽሕ ምስተዳህሰሰ እዩ።

እዘን ናይ ነዳዲ መራኽብ ዓንዲ ሕቆ ናይቲ ነዳዲ ዝልእኽ ትካል ኮነ ሃገረን ምስቲ ዘሎ ውሱን ምዕቆብን ኣብ ውሕዲ ሃገራት ጥራሕ ዝርከብ ጸጋ ብምዃኑን ውሕዳት መጻረይ ነዳዲ ዝኾና ትካላት ጥራሕ ብምህላውንን ተጠቀምቲ ድማ ኣብ መላእ ዓለም ብብዝሒ ብምህላዎም እዘን ነዳዲ ዘጋዓዕዛ መራኽብ ነቲ ተጠቀምቲ ዝደልይዎ ጠለብ ንምምላእ ዓብ ተራይን ዝጻወታ። እዚአን ንዘይተጻረየ ዘይቲ ነዳድን ንዝተጻረየ ነዳድን ናብ ዝኾነ ክፋል ዓለም ንኸበጻጽሓ ተባሂለን ብፍሉየን ተሰሪሐን። ብሓፂሩ እዚ ናይ ዘን መርከብ ቦጣት ኣብ ክልተ ክፋላት እዩ ዝምቀል። እተን ሓደ እዘን ኣዝየን ዓበይቲ ዝኾና ዘይተጻረየ ነዳዲ ካብ ሓንቲ ሃገር ተሰኪመን ኣብቲ ዝጻረየሉ ሃገር ዘራግፋ ኮይነን እዘን ዓይነት መራኽብ 350,000 ቶን ዘይተጻረየ ነዳዲ ብዘይ ዝኾነ ጸገም ኣብ ሓንቲ ጉዕዘአን ክስከማ ዝኽእላ እየን። እተን ካልኦት ድማ እዘን ናይ ፍርያት መራኽብ ኮይነን ካብተን ቀዳሞት ትሑት ናይ ምስካም ክእለት ዘለዎን ኮይነን ክሳብ 35,000 ቶን ክስከማ ይኽእላ። እዚአን ከም ዲዘል፣ ናፍታ፣ በንዚና፣ ግራሶ ዝኣመሰለ ዘይቲ ነዳዲ ካብቲ መጻረዪ ናብ ወደባት የባጻጽሓ። ዘይቲ ነዳዲ ንዓለም ለኻዊ ናይ ጽዓት ሸቐጥ ኣገዳስእን ክንሱ ግን ኣዝዩ ሓደገኛ እዩ። ስለዚ ኣብቲ ናይ ምርጋፍን ምጽዓንን መስርሕ ብብዝሒ ዝሰልጠኑን ዝተመኮሩ ሰራሕተኛታት የድልዩ።

ነፍሲ ወከፍ ኣብዛ ናይ ነዳዲ መርከብ ዝሰርሕ ኣባል ዝኾነ ሓደጋ ኣብ ዝመጻሉ ብህፁፅ እንታይ ከም ዝገብርን ብኸመይ ነቲ ሓደጋ ኣብ ትሕቲ ቁፅፅር ከም ዘእትዎን ይፈልጥ እዩ። እዘን ናይ ነዳዲ መራኽብ

ናይ ዘንጀላ ብሞተረ ብርቱዕ ሓይሊ እዩ ዘመንጩ። እዚ ካብ 680 ክሳብ 3400 ሓይሊ ፈረስ ይበጽሕ። እቲ ብርቱዕ ሓይሊ ናይ ዘንጀላቡ ንኻብአን ብሓደ 1000 ዝዓብያን ዝኸብዳን መራኽብ ንኽደፍኣ የኽእለን። ስለዚ እዘን ናይ ዘይቲ ነዳዲ መራኽብ ናብቲ ግቡእ ቦታአን ንኽቖማ ኣብ ዘንጃልባየን ዝምርኮሳ። ኣብዛ መርከብ ዘይቲ ነዳዲ ንምጽዓን ትኽክልነት ወይ ልክዕነት የደሊ። እታ ዝነኣሰት ጌጋ ነታ መርከብ ክትሕምሽሻን ኣከባብያዊ ዕንወት ከተኸትልን ትኽእል። እዚ ስለ ዝኾነ ድማዩ እታ መርከብ ኣብ ጥቓ ወደብ ምስ በጽሐት ብገዛእ ርእሳ ንቕድሚት ምምራሕ ኣቋሪጻ ኣብዘን ብርቱዕ ሓይሊ ዘለዎን ጀላቡ ትምርኮስ። ናይ ዓለምና መሰረታዊ ቁጠባ ክሳብ ሕጂ ኣብ ዘይቲ ነዳዲ ይምርኮስ ብምህላው እዘን ናይ ነዳዲ ቦጥ ዘለወን ነዳዲ ዘጋዓዕዛ መራኽብ ነቲ ልሙፅ ፀዓት ዘመሓላልፍ ሰንሰለት ንናይ ሃገር ድሕነትን ውሕስነት ንምሃብን ኣድለይቲ እየን። እዘን መራኽብ ኣዝየን ዓበይቲ እንተኮይነን ነቲ ኣብ ፀቢብ ቦታታትን ወደባትን ዝግበር ጥንቃቐ ዝተሓወሶ ምንቅስቓስ ኣዝዩ ከቢድ እዩ ዝገብሮ። እንተኾነ እቲ ነዳዲ ኣብ ግቡእ ቦትኡ ንምብፃሕ እዘን ጀላቡ ቀሊል ፃዕሪ ኣይኮናን ዘካይዳ።

ኣብ ሃገርና ይኹን ኣብ ዓለምና ካብ ዝውሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ንኣብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡ ውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይካል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝውሃብ ዓይነት ትምህርቲ ንኣብነት ኮረስፖንደንስ ኤዲኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኤዲኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ ሳልሳይ ኣብ ፍሉይ ቦታታት ዝወሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል፣ ቤት ትምህርቲ ሕርሻ ካልእን የጠቓልል። እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ ምሃብ ስሩዕ ኣካደማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብዘና ቐዲመን ክግለጻ ዝጸንሐ 4 ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታ ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኸን እናማዕበለን ይመጽእን ይኸይድን ኣሎም።

0: ሓፀር ዝበለ ቅርፅን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝፀንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክፃወት ኣለዎ ኢሎም ዝገልጹ ሊቃውንት ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምህራን ኣብ ቤት ትምህርቲ ባርካ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካደማዊ ትምህርቲ ኣብ ኮሌጃት ክፀንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣጉ ኣለልዮም ዝሕሾም ዝመርፅሉ ኣገባብ ዝሕግዝ ዓውደ መፅናዕቲ ከዳሉ በቂዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ዝተፈላለየ ቅርበት ወይ ኣቕርቦት የእንጉዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊትሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ፀኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኸኣለ መጠን ክገልፅዎን ኣባይታ ከርእይዎን ፈቲኖም ኣለዉ።
0: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስ ንጠቅስ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስ ንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስ ተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መፅናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃኢ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ እዩ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ፀጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ፀጋታት ሃገርና ሓበሬታ ንኽተመሓላልፍን ንኸተውርስን ኣብ ምዕቀቦም ከዓ እወንታዊ ተራ ክትፃወት ዘኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮሌጃትን ዓለምና ክፅናዕ ካብ ዝጅምር ነዊሕ እዋን ኮይንዎ ኣሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

0: ሕጂ ስናይተይ መበገሲ ሕጂ ዓመት ዓመት ኣብ ዘስተፍላለየ ቤት ትምህርትታት ዘስተፍላለየ መደባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘስተፍላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከ እየሪኦም ኩሉ ግዜ ሕጂ ዓሚ ንየለበንስ መምህር ነይረ ንሕና ኸ ኣይንገብር ዲና ንሕና ኸ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፁሉ ነይሮም። ካብዚ ጀመረ እቲ ሓሳበይ ማለት እዩ ንሕና ኸ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ምሕሰብ ኢናት ነዚ ሓደ ረአ ሒዝና ኢና እሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕርክ ንደይ ክምዕብል ከም ዝኽእል ማዕርክ ንደይ ሓሳባት ከም ዘሎ ማዕርክ ንደይ ሰፊሕ ምዃኑ ኣብ ነንሕድሕዱ ምትእስሳር ከም ዘሎ ከምኡውን ምስተኻልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነፍልጠ ተባሂሉ ዝሕሰብን ምስኡ ዝተሓሓዝ ነገራት ምህላው ከነርኢ ኢልና ብምሕሳብ ናይና ጌርና እያ
2: እንታይ ዝብል ኣባህል ኣሎ ንሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ከ ኣሎ ማዓንቲ እያ ትምህርትና ኸ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ከውዕሎ ምኻሉ ኣዝዩ ምስጋና ግቦ ማለት እዩ መደብካ እዚ ፅፉፍን ፅቡቕን ነሩ ማለት እዩ።
3: ኩሉ ሞያ ስነ ናቱ ክብሪ ኣለዎ ሶሻል ሳይንስ ናቱ ክብሪ ኣለዎ ናቹራል ሳይንስ ድማ ናቱ ክብሪ ኣለዎ። ሕጂ እቶም ሶሻል ሳይንስ እቲ ናህና ዓቕሚ ከነርእዮ ስለ ዝዘለና ኢና ማለት እዩ። ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ እንድሕር ጀሚርካ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና ብዙሕ ጥቕምታት ኣለዎ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና ኢና ሕሉፍ ስለ ዘፅናዕና ስናዕና እንታይ ጥቕሚ ኣለዎ ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ። ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ። ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፂና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነ ቁጠባ ፖለቲካዊ ሓሳብ ናይ ባህሊ ሓሳቦም እንታይ እዩ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕሊ ንታሕቲ ንብሉ ነይሮም እዮም ንዕኡ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ። ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መጻኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ ነዚ ንኸይኑ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት እዩ።
4: ናይ ሎማዓንቲ ዝገበር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነፍልጠት እናትና ዕላማ እያ ስሎጋን ወይ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነፍልጠት ንማሕበራዊ ዕቤት እያ ትብል ነረ ወይ ማሕበራዊ ምዕባል እያ ትብል ነረ እዚ ኸለይ እንታይ ና ደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና ሓደ ኣብ ማሕበራዊ ስነፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከላይ ምዕባለ ናይቲ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልትዩ ቢንቶ ምዃኑ ማሕበራዊ ስነፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ከነርኢ ስለዘለና ናታ ቴማ ተጠቂምና ኣላ ማለት እዩ።
2: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኾን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክንእዘባ ፀናሕና ቅሪብና ኣለና ማለት እዩ።
5: ኣነ ሒትያ ዝነበርኩ ኣርእስቲ ፖለቲካል ሳይንስ እዩ። ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ። ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን። ካብዚ መፅናዕቲ እዚ ዝፈለጥኩ እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክትካይድ ከም ዘለካ እዩ። እዚ ሰብ ንሰምዖ ኢና ብዛዕባ ፖለቲካ ዝዛረብ ብዛዕባ መሪሕነት ክዛረብ ንሰምዐ ኢና፣ ግን ፖለቲካ እንታይ ከም ምዃኑ ግን ዝፈልጦ ብዙሕ ሰብ የለን። እዚ ብዛዕባ ዝኾነ ነገር ክትዛርብ ብዛዕባ ዝኾነ መሪሕነት ክትዛርብ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከም ምዃኑ እቲ ምትእስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ።
6: ኦኬ እንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ ዝተፈላለዩ ጨንፈራት ኣለዎ። እዚኦም ድማ ስቴሪዮታይፕ ኤንድ ዲስክሪሚኔሽን ኤንድ ስቴሪዮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ። ሊንግስቲክስ ብሓፈሻ ሊንግስቲክስ ኣሎ ላንጉጅ እዚ ኢታት ኣሎ ማለት እዩ። እዚ ክንፈላለዩ ከለና ላንጉጅ ማለት ቋንቋ እዩ። ሊንግስቲክስ ድማ እቲ መበቆል ቋንቋ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ።
7: ክል ግዜ ብሉፅነት ክመፅእ እንከሎ ፍልልያት ትፈጥር ሕጂ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ስለዓለ ኢልካ ክትነግሮም ከለካ እንታይ ይኮናሉ ፍልልያት ኣብቶም መንእሰያት ተምፅእ ኣለካ ማለት እዩ። ሕጂ መንእሰይ ዝበሃልካ ክሉ ግዜ እንታይ እዩ እቲ ፒላርስ እቲ ዓንዲ ናይ ሕብረተሰብ መንእሰይ እዩ። ሕጂ መንእሰይ በቲ ዝከኣሎ መጠን በቲ እሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍጠት ኮይኑ ድዩ እንተ ባህርያዊ ስነፍጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ከገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቱ

0: ሕጂ ቀዳማይ ቀዳማይ ፀላው እንታይ ተይና ስድራ ቤት ሓገዝ ዝኾንሎ ማለተይ ሕጂ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዝ እንተኾይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎስ እንተኮይኑካ ወላ ሓንቲ እታ ኤፌክትስ ሓንቲ እያ ማለት እዩ። እቲ ፅቡቅ ውፅኢት ኣብ ዝተምሃራይ ከነምፅእ እንተኮይና ግን ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ስነፍጠር ድዩ ዝምርከስ ወይስ ኣብቲ ማሕበራዊ ስነፍጠር ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክእል ኣለዎ ማለት እዩ። ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቶ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገሊ ኢሎም እንታይ ገብሮ ማለት እቲ ወላዲ ንባዕሉ ኣይቅበሎን ማሕበራዊ ትምህርቲ። ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማ ንስ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ። ንመፃእኻ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣተየ ክምዕብል ኽእል እየ ጂኦግራፊ እንተኣተየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣተየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅእ እ መጀመርቶ ማለት እዩ። ሕዚ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡኻ ፈራዳይካ ኣሎ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኸፍሉ ዘለዎ ባይታ በበይ ንኸውን ይኽእል እዩ። ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይ ንኸውን ይኽእል እዩ። ግን ፈራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉን ዶክተር ሃልዩካ ፈራድ ተዘይሃልዩ ወላ ሓንቲ እቲ ዶክተር ናይ ባህርያዊ ስነፍጠት ክኾን ከሎ እቲ ጃጅ ከዓ እቲ ፈራድ ከዓ ናይ ማሕበራዊ ስነፍጠት ክኾን ኣሎ ማለት እዩ። ሕጂ ክልቲኦም ግን ማዕሪ ኮይኖም እምነት ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ሲ ዝልዕል ኣይኮነን እቲ ባህርያት እዩ ዝፈላለ እቲ ባህርያት ናይ ስራሕ እዩ ዝኣ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህብዎ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ
1: መብዛሕትኡ ሕብረተሰብና ከዓ ነዚ ሶሻል ሳይንስ ወይ ኣርት ወሎ ናይ ዶኹማ ተምሃሮ ወይ ገለ እዩ ኣተሓሳስባ ዘሕደረ ማለት እዩ። ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍጠት ዘለዎ ርዴት እውን ክበብል ይሓስብ ማለት እዩ።
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ። ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ኸጥር ክኽእል ኣለዎ። ብዘይብኡ እዚ ሳብጀክት ዝዓውደ ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ። ከም ዓይኒ ሓቂ እንድሕር መፂና ግን እዚ ዓውደ ትምህርቲ እዚ ኣብ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነ ፍልጠት ዝበሃል ዓውደ ትምህርቲ። ስለዚ ሓደ ተምሃራይ ናይ ምፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ካኣቱ ይኽእል እዩ።
3: ኣነ ኮ ናይ ሕማቐት እዩ ናይ ንፋዓት እዩ ዝበሃል ነገር የለና ኣብ ስትሪም ምምረፅ ማለት እዩ። እቲ ቀንዲ ዘገድስ ነገር ንዓኻ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ። ኣነ ብዛ ነብሰይ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ናይ ዝብኑ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ።
4: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብ ነይ ማይነፍሒ ናብ ወቅት ከድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር። እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉን እዮም። ካብዛ ነፍሰይ ጀሚርካ ኣነ እውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘለዎ ሙያታት ክሕዙ ይክእሉን እዮም። እዚ ሓቂ ከምዘይኮነሎም ማዓንቲ በዚ ዝረኣናዮ በዘን ሳብጀክታት በዘን ዓውደተ ትምህርትታት ኣጉሊሕና ርኢናዮ ኣለና። ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ከዓ ፍልጠት ኣለዎ ክገብሮ ዝኽእል ኣድማዕነት እውን ኣለዎ። እዞም ተምሃሮና ከዓኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ ብዓሎም ዳ ብድሌቶም ካኣትው ኢና ንደልደልና ከም ዝሪኦ ዘለና ከምኡ ናይ ሕማቐት ተባሂሉ ይኣቱ ኣብኡ ከዓኒ ኣብ እውን ክቕፅሉ ኣይክእሉን እዮም። እቶም ኣብ ሳይንስ ወይ ኣብቲ ባህራዊ ትምህርቲ ንብሎ ዘለና ዳኣቱ ከዓኒ ከይፈትህዎ ጥራይ ንሱ ክኸውን ስለ ዘሎ ኢሎም ከዓ ይኸዱ። እዚ ነገር እዚ ክንቂሮ ካ ንደሊ ንሕና ዘለና ካብኣተን ዕላማታት እየን ዘአን። ሰብ ዘዝተፈላለየ ክእለታት ኣለዎ ኣብ ዘዝተፈላለየ ከ ክድምዕ ይኽእል እዩ። ናይ ግድን ዶክተር ጥራይ ኮንከን ክትኮን ዘለካ

0: ወረባ እቶም ካልኦት ከ ደያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ኸ ዓብ ሞያ ኣይኮነን ድዩ ንሓንቲ ሃገር ክትፈሪ ኩሉ ዓይነት እዩ ዘድልያ ሰብ
1: ነኖ እዚ ናይ ሕማቓት ኣይኮነን ምክንያቱ እዚ ነቲ ናትና ንኣብነት ሕጂ ኣብ ሂስትሪ እንድሕር መፂና ታሪክና ሕሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ደይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና ነዚ ድማ ዘይፈልጥዎ ኣድቂቖም ደይፈልጥዎ ሰባት ብዙሓት እዮም ካባይ ጀሚርካ ማለት እዩ ስለዚ ነዚ ንኽንሕብር ድማ ሕግዘና ማለት እዩ ኣብ ቋንቋ እንድሕር መፂና ድማ ቋንቋና መበቀሉ ቋንቋና ሕጂ ንኣብነት ግእዝ እዩ ግእዝ ድማ ብዙሕ ሰብ ዘይፈልጦሎ እቲ ቁፅርታት ኣፀሓሐፉ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ ስለዚ ነዚ ድማ ንኸነንብብን ንክንፈልጥን ይሕግዘና እዩ ስለዚ ድማ ናይ ሕማቓት ኣይኮነን
2: እወ ለክዕ ከምታ ዝበልክያ ንመጀመርታ ግዜ እዩ ተኻይዱ እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርቱ ስለክንካይዶ ስለዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለዝደለና ኢና መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነ ፍልጠት ናይ ሕማቓት እዩ ኢሉ ስለዝሕሰብ እዚ ሓሳብ እዚ ክቕየር ስለዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቱ ክላይ ብጣዕሚ ፅቡቅ እዮም ተቐቢሎሞ ኩሉ ትኽትርእዎ ዝወዓልኩም ብተምሃሮና ንሕና ጀስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉ ናት እዩ ስለዚ እቲ ዝወዓለ ሲ ፅቡቅ መርኣያ እዩ ብጣዕሚ ፅቡቅ እዮም ተቐቢሎሞ ዘለዎም ብቓዕት እዮም ኣውፅኦም ሉ እሶም ውን ነቶም ተምሃሮ ውን ብጣዕሚ ሓጊዝዎም ዘለዎም ብቓዕት ንኸውፁ ወይ ከ ኣበይ ነፍዑ ንኽፍትሽ እውን ብጣዕሚ እዩ ሓጊዝዎም

0: ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ህይወቱ እንታይ ክኸውን ንደሊ ኣቐዲሙ ክሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ኣብ ሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ ተቐዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኽኣቱ እንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብርዎ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርዩ ኣለዎም። ማዕር ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕር ክንደይ ፍትወትን ማዕር ክንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም። ክልእ ስለ ዝመርሃኹስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ ውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሑዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቅ ኣርኣያ ነቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽን ናሲ ቆልዑት ነይሮም ናዮም ዓበይቲ ነይሮም ናዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመጻኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ እዩ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይን ከምኡን ተስፋ ገብር።
3: ኣነ ኣምላኽ ተፈቒዶ ትምህርተይ ወዲየ ሕጊ ክወድእ ደሊ ማለት እዩ ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምጋስ ክሰርሕ ደሊ።
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት እያ ክኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር።
5: ዝኾነ ይኹን ዓውዲ ትፈትዎ ዝኾነ ዓውዲ ክኾን ኣለዎ ፅዒርካ ጥራይ ካብቲ ዝደለካዮ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕርን ብዙሕ ስራሕን ከዓ ይሓትት እዩ ማለት እዩ። እዚ ኣነ ካብ ቀደመይ ምንባብ ፈቱ ምፅናዕ ፈቱ ምሽምዳድ ፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጠ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይ ለው ካ ክምባሃር ደሊ ማለት እዩ።
6: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት የዓቢ ኮና ንዝም ዘለና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘድሊ እዞም ተምሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪኦ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፍሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፍሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ብፍላይ ኣብ ሰኮንደሪ ወይ ካልኣይ ደረጃ

0: ቤትምርታት ብዙሕ ኣይግበርኒ ስለዚ ብሕጂ እውን እንታይ ይፅበዮም ኣለው ብፍላይ ዞም ዓሳይ ክፍሉ ኣለው እንታይ ይፅበዮም ኣለው እንታይ እንታይ ርእዮም ክኣትኹም ዘለው እዩ ትናህና ዕላማ ማለት እዩ
1: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሚዚክ ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ከዓ ብዓብዩ ማለት እዩ

ሰላምታ ንብፃሕኩም ኣብ ርሕቕን ቀረባን ኣብ ውሽጥን ወፃእ እንትርከቡ ክቡራትን ክቡራን ተኸተልትና ከመይ ቀኒኹም ናትራን ናብኹም ዘብለሉ ሰዓት ኣኺልሎሞ ክሳብ ንፍፃምና ክትከታተሉና ድማ ዕድሜና እዩ። ናይ ሎሚ ትሕሶና ኣብ ንኡስ መደብና ዘዋርድ ካሜራ ብዛዕባ ተመክሮ ባዮጋዝ ኣብ ሃገርና ገለ ክንብለኩም ኢና። ኣብ ንኡስ መደብና ፍኖተ ይወ ድማ ካብ ሃገረ ካናዳ ብዛዕባ መንነቶም ባህሎም ልምዶም ክፈልጡ ብምባል ደቆም ኣብዚ ሒዘቦም ዝመፁ ንሓደ ዓመት ዝኣክል ኣብ ንኡስ ዘብ ዓረዛ ዝተቐመፁ ስድራ ቤት ምስኦም ዘላለ ትሕሶ መደብ ክህልወና እዩ። ኣብ ንኡስ መደብና ዓለም ስነ ጥበብ ድማ ብዛዕባ ስራሓት ካይላ ፅባቂኡን ዝሓልፎ ከቢድ መስርሕን ብሓባር ክንዕዘብ ኢና። ብዘካ እዚ ተኸታታይ ድራማ ሳውን ከምኡውን ፋሊክሊፕን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከምቲ ወትሩ ንገብሮ ትሕሶ መደብና ብደርፊ ክድፍልሞ ኢና እሞ ናብዛ ተቐፅል ደርፊ እየ ከስግረኩም ሰነ ምክትታል

ንስ መደብና ፍኖተ ህይወት ቀፂላ ተቐሪባላ ክቡራትን ክቡራን ተኸታተልትና ሎሚ ፍኖተ ህይወትና ኣብ ንኡዛብ ዓረዛ ገፁ ተንቀሳቂሱ ሲራክ ወረደ ንሓንቲ ስድራ ቤት ከላልየና እዩ። እዛ ስድራ ቤት እዚኣ ባህሊ መንነት ክብርታት ሕብረተሰብ ኤርትራ ንክትፈልጥ ምባል ንሓደ ዓመት ዝኣክል ካብ ሃገረ ከናዳ መፅኦም ኣብ ንኡዛብ ዓረዛ ዝተቐመጡ ስድራ ቤት እዮም። ዝሓለፈዎ ተመክሮ ከመይ መስል ክመፁ ከለዉ ሕጂ ድማ በፂሖሞ ዘለዉ ኣፍልጦ ብዛዕባ ሕብረተሰብ ኤርትራ እንታይ ይኸውን ብሓባር ንከታተል። ብዓብኡ ግን ብዙሕ ዝበለ ስድራ ቤታት ኣብዚ እዋን እዚ ብዛዕባ ባህሎም ክፈጡ ምባል ደቀን ሒዘን ናብ ኤርትራ ገፀን ይመለስ ኣለዋ ሞ ተስፋ ንገብር ድማ ኩሎም ከምቲ ዝሓሰብዎ ክኾንሎም ደቆም ድማ መንነት እንታይነት ክብርታት ኤርትራ ፈሊጦም ንዕኡ ድማ ዓቂቦም ብዝያዳ በርቲዖም ንክወፁ ናቶ ትሕሶ መደብ ከብለኩመ ሰነ ምክትታል

0: ኤርትራዊ ዜጋ ኣብዝሃለዎ ይሃሉ ወትሩ ሃገረይ ምስ በለ እዩ ካብ ሃገሩ ክንዲ ዝረሓቐ ኪሎ ሜትራት እንተረሓቐ እውን ፍቕርን ዝኽሩን ይውስኽ እምበር ኣይጐድልን እዩ ብህዝቡን ሃገሩን ዝመጹ ኣይፈቱን እዩ ህዝቡን ሃገሩን ወትሩ ኣብ ልቡ ስለ ዝኾኑ ዕለታዊ ብኦም ምሕሳብ ኣይገድፍን ኣመት እታ ገዲፍዋ ዝመጽእ ሃገሩ ካብ ምግባር ድሕር ኣይብልን ብኣካል እንተረሓቐ ሃሙን ቀልቡን ግን ምስ ህዝቡን ሃገሩን እዩ ነታ ከም ድላዩ ዓንዲሩ ዘይመነዊ ሃገሩ ብሓሳቡና ዘከረ ብዝኽሪ ትማሊ ናብኣ ይምለስ ብሓጐሳ ይሕጐስ ብሓዘና ይሓዝን ኣውዕዩን ዝሑልን ካብ ጐና ኣይፍለን ዕድልን ዓቕምን ኣብ ዝረኸበሉ ናብ ሃገሩ ይመላለስ እንተኽኢሉ ድማ ንንውሕ ዝበለ ግዜም ኣብ ሃገሩ ንኽሕልፍ ይጽዕር ክቡራት ተኸታተልቲ መደባትና ንሎም እምበኣር 6 ደቃ ሒዛ ንዝተወሰነ ግዜ ካብ ካናዳ ንኤርትራ ሓውሲ ኸተማ ዓረዛ ዝመጸት ሰቢና ከነላልየኩም ሰናይ ምክትታል ኣኽበረት ገብረ ብርሃን ትበሃል ኣብ ዓዲ ጉረቶ ተወሊዳ ዓብያ ገና ጓል 3 ዓመትን ከላ ሕማም ፖልዮ ስለ ዘጋጠማ ሰንኪላ ኣብ 2009 ናብ ሃገረ ሱዳን ኣምሪሓ ኣብ ሱዳን ንሓደ ዓመት ድሕሪ ምቕማጥ ናብ ሃገረ እስራኤል ሰጊራ ኣብ እስራኤል ን7 ዓመት ድሕሪ ምጽናሕ ካብ 2017 ኣትሒዛ ኣብ ሃገር ካናዳ ትቕመጥ ኣላ ኣኽበረት ኣብ ሃገር እስራኤል ኣብ ዝነበረትሉ እዋን እያ ኣብ 2012 ምስ ባህታ ቓላብ ተመሪዓ ጉዕዞ ሓዳር ኣሃዱ ኢላ ዝፈለመቶ ማሙቕ ፍቕሮም ዝወለዶ 6 ቖልዑ ድማ ፈርዮም ይርከቡ ኣኽበረት ኣብ ወርሒ 6/2025 እያ 6 ደቂ ሒዛ ናብ ሃገራ ኤርትራ ሓውሲ ኸተማ ዓረዛ መጺያ ቅድሚ ወርሒ ኸኣ ዓመት መሊኣ ንኣኽበረት ካብቲ ዅሉ ዓይነት ቀረባትን ጠለባት ህይወትን ይርከቦ እዩ ዝበሃል ቀዳማይ ዓለም ናብ ሃገራ ክትመጽእ ዝገበራ ምኽንያት ግን እንታይ ይኸውን
1: ኩሉ ግዜ ሲ ስደት ስደት እዩ ኩሉ ግዜ ሲ ዓድኻይ ዓድኻ ሕጂ ስደት ከዓ ግዜያዊ ይኹን ስደት እምበሪ ውዒልና ሓዲርና ዓድናይ ማለት እዩ ዓድና ሃገርና ስለዝኾነ ኸ እቶም ዝወለድናዮም ውላድ ወይ ባህሎም ዓዶም ስድሮኦም ፋሚሊ ኩሉ ማለት እዩ ብዝያዳ ከዓኒ ከፍልጦም መፅ ማለት እዩ ካልኣይ እውን ኩሉ ግዜ እውን ሃንቀውታ ነርዎም እዩ ሕና ዓድና ምስድራና ክንደይ ዓመት ተፈላለዩና ዋ ንሳቶም ከማ ንባዕላቶም ሕጂ ኩሉ ግዜ ስቀሊል ስታይ ኮለን ሓቃሕሽ ካብ ስድራኻ ተፈለየኻ ስኒ ኣንኳይ ክንዲዛ ዓመታት ስኒ ንሓንቲ መዓልቲ ከማ ንወላ ዝተፈለኻ ካብ ስድራኻ ነርካ ሲ ከመይቲ ወት ተሓልፎ ሲ ማለት ከቢ ዓቃሽ ደቂላዕለ ንባዕሎቶም ቶም ቆልዑ እውን ሃንቆውታ ነርዎም ብዛዕባ ዓዶም ባህሎም ክፈልጡ ስድሮኦም ና እውን ከምኡ ማለት እዩ ወላ ብዓባዓል እስራኤል ሲ ክትወፅእ ሰዘይ ተኻእለ እዩ እምበረ ካብኡን መፂና ዓድና ደቅና ሒዛ ምንፃዕ የብልና ግን ሰዘይ ውፃእ ኣምላኽ ፈቂድዎካ እግዚኣብሔር ከዓ ሕጂ ማለት እዩ መፂና
0: ኣኽበረት ካብቲ ውልቃውነት ዝዓብለሎ ናብራ ኸናዳያ ናብ ሃገራ ኤርትራ ሓውሲ ኸተማ ዓረዛ መጺያ ኣብ ወፃኢ ሃገር ተወሊዶም ካልእ ኣነባብራ ህይወት ሕብረተሰብ ዝለመዱ ናብዚ ዓዲ መጺኦም ምስ ሓድሻ ኣነባብራ ሕብረተሰብ ባህሊ ህይወት ክለማመዱ ክብድ ዝበለ እዩ ብፍላይ ከዓ ነቶም ዓቕሚ ኣዳም ዘይበጽሑ ቈልዑ
1: ኣምላኽ መስገን ጽቡቕ እግዚኣብሔር መስገን ኩሉ ማለት ሲ ሓቃሕሽ ካብቲ ተፀበኾን ላዕልቲ ፅቢተይ ከማ ፀኒሕ ምክንያቱ ሲ ኣብ ዓድና ስትናና ባህል ሲ ግደፎሞ ቤተሰብካ ስድራኻ እቲ ጎረቤት ከይተረፈ እዩ ተከር ዝገብረካ ሕብረተሰብ ማለት እዩ ሕጂ ምስከም ምኳኑ ከዓ ሞር ኣነኳ ዓብየሉ እንዴ ይፈልጦ እየ ኣነ ከመይቲ ናትና ሕብረተሰብ ሲ ከመይቲ ባህልና ከመይቲ ሃድና ይፈልጦ እየ እቶም ደቂ ግን እሶም ኣብኡ ሃገር እዮም ተወሊዶም ፈልጥዎ ነገር የብሎም ግን ሞር በቃ ንሳቶም ኣብኡ ምስ መፁ ምስ ረኣይዎ ግን በቃ ብጣዕሚ ተገሪሞም ብጣዕሚ ተሓጒሶም ፈትዮሞ ኸማ ሕጂ በቃ ከመምሃራን ቃሻ ዝለወድያ

0: ሓውና ዳይሬክተር ከምኡ ተራ መምህር ኩሉ ሳፖርት ገርዎም ሕጂ ኣነስ ንውልቀ ይጥራይ ኩንኩን ኣነ ንሳቶም ስለ ዝሓገዝኒ እቲ መምሃራን ትባሃሉ ተዓዲ ተሃገር ንኩሉ ማለት እዩ ማማ ንባዕላ ኣብዝላ ኣጆ ክሳብ ዝበት ኣብ ኮኒ ኣለዉ ንድሓሞይ እውን ርሑቕ ዓዲ ሰለስተ ቀመጡ እምበር ሰሙን መፅኦም ብግዲኦም ሳፖርት እንዳገብርስ ኣምላኽ መስገን እምበር ሓደ ኢድ ሲ ኣይትክሎኒ ሓቃሽ ቤንካ ቆልዑ እሞደየ ልበዓል ቤትካ ምሳኻ ኣብ ማዕዶ ማዕዶ ኮንካ ስኒ ቀሊል ኣይኮነን ሓቃሽ እቲ ውዶታት ክትሓልፎ ግን ኣብዚ ኩሉ ከምቲ በዓል ቤተይስ ከምከምኡ ኮይኖም ካዓ ንሳቶም ሳፖርት ስለዝበልኩም ገበሩኒ ግን ኣምላኽ መስገን እስከ ኣብ ዝነለ በፂሖም ፈትዮሞ ወላት ነጥቆም ከማን ፅቡቅ ኣምፅኦም እቲ ሕብረተሰብ እውን ኩሉ መሲሎሞ ማለት እዩ ወላ ብትምህርቶን እዩ ወላ ብገሊኦም ስኒኩሉ በቃ ኣነ ባዕለይ ሓጎስ የብሉን ወሰን የብሉን ሓጎስ እ
1: ናዝሬት
2: ናዝሬት
1: ባህታ ፅቡቅ ዓዲ ፈቲናዮ እቲ ሕብረተሰብ እቲ ኣብቲ ከምዚ ሕጉዞካ ብናፃ ብዘይሰልዲ ወዘተ ወዘተ ሸውዓይ
2: ሸውዓይ ክንደይ ትምሃር
1: ሸውዓይ ኤይ ኤይ ክላስ ዳሓኒና ቆረብተይ ክብድ ዝበለ እምበር ግና ተላመድና ሽዑ ከሊኢናዮ
2: ከልናዮ
1: ብጣዕሚ ተሓጉስና ከምዚ ኣመሰለና
2: ጣዕሚ ዓድና ናብዚ ዝነዊሕ ክገብሪኹም ኣለ ሕጂ ክሳብ ተዓብዪ ገለ ትምህርቲ ክትፅ ዶ
1: እንደይ ንስባ እንደይ ስድራዊት እዮም ዝወስኖ
2: ሰውን ከታይት ስከታይት ኣነ
1: ዳሓኒ ክልተ ዓመት
2: ክልተ ዓመት ከመይ መሓዙ ኣብ ገር ዚ ክመሓዙ
1: ብዙሕ
2: ብዙሓት ገር ክመሓዙ ከመይ ትፃወት ዶ ምስአን ትዕልል ዶ
1: ሕማቐን ፅቡቕ ይምህረኒ
2: ፅቡቕ ንምራ
1: ትምህርቲ ካብቲ ናይ ካናዳስ ኣብዚ ይቀልል
2: ኣብዚ ይቀልል
1: እቲ መምሃራ ናተረጉመልካ ጋለመለ
2: የረድኡካ ናብ ደረጃ ከወልዶ ሓቂ
1: ኩሉ ንዓዲ ባህሊ ፈሊጥናዮ ኣሳርሑ ጋለመለ ስድራቤተይ ከዓ ናብዚ መምፀምካ ብጣዕሚ ተሓጒሰ ብምሎም እቲ መምሃራን ዲረክተር ብምሎ እቲም ስድራቤተይ ገለመለ ከዓ ኣብዚ ስፖርት እናተሓገዙኒ ኢኸ ይተባብዑኒ ኣለው
2: ከመይ መርክካ ሕጂ ዓረ
1: ብጣዕሚ ፅቡቅ ሓንቲ ነገር ጥራይ ተሪፋ እሳያሳፍረ ክርያ
2: ትርየ ሓደ በዓል
3: ስመይ መምህር ዘረቕብሩክ ገብረ እግዚኣብሄር ይበሃል ኣብዚ መባእታን ማእከላይን ደረጃ እስር ከም ርእሰ መምህር ኣለኹ ማለት እዩ ናይዞም ቆልዕ እዚኦም ክንዛረብ ንድሕር ኮይና ካብ መጀመርቱ ከምዚ ዝኣመሰሉ ካብ ወፃኢ ሃገር ቅድሚ ሕጂ ኸም ይፀንሐናን ክመፅኦ መስበሉና ሓቂሓይስ ክፍታ ነርና እዩ ከመይኦም ክኸድዎ ትካይዳ ቁሩብ ፍልልይ ስለ ዘለዎ ከምቲ ኩላና ንፈልጦ ኣብ ደገና ውሽጥን ከመይ ክላመዲኦም ንብል ስክፍታ ፀኒሕና ነዚ ኮውን ንምግባር ቤት ትምህርቲ ሓቋፉ ክኸውን ኣለዎ ካልኦት ውን ከምዚኦም ዳመሰሎ ክመፁ ስለ ዝኽእሉ ንሕና ፅቡቅ ብሓጎስ ተቐቢልና ንመምህራንና ኣረዲእና መንቆልዕ እዚኣቶም ኣብ ውሽጥን ኣብ ደገን ማዕረ ኣይኮነን መምህራን እውን ይሓመቑን ብፅቡቅ ተቐቢሎሞም ቆልዑ ግን ኣብ ውሽጢ ኣቲና ምስራኣናዮም ካብ ትፅቢት ንላዕሊ እዮም ኮይኖም ኩሉ ነገር ክፍትኑ ዝደልዩ ባህጊ ዘለዎም ህንጢኖ ዘለዎም ኣብዚ ስማእተታዊ ስራሓት ኣለና ከም ዝረኣኹሞ ግሪን ክለብ ማየስቲ ክስኩሱ ገለገለ ይገብሩ እዮም ስለምንታይ ኣነ ከዘይሰርሕ ኢሎም ቅድሚ ሰብ እዮም ዝጎዩ ማለት እዩ ስለዚ ኣብቲ ቋንቋ ሓደ ዝሓገዘና ነገር እንድሕር ድኣ ነይሩ ኮይኑ እቶም ስድራ ናይዞም ቆልዑ ኣብቲ ዝቕመጡ ዓዲ ቋንቋኦም ከላምድዎም ፀኒሖም እታ ካናዳሲ ኣብታ ቤቶም ንእሽተ ኤርትራ ፈጢሮም ኣነ ከም ዝረከብኩ ሓበሬታ ዳሕራይ ማለት እዩ ምግቢ ዓድና የላምድዎም ቋንቋ ዓድና የላምድዎም ባህሊ ዓድና የላምድዎም ስለ ዝፀንሑ እቶም ቆልዕ ኦረዲ ሶሻላይዝ ኮይኖም ፀኒሖም ኣቕክለዉ ማለት እዩ ብርሓቂ ኣብዚ ክመፅእ ከኣኒ ፅቡቅ ከይዶም ሕጂ ኣብቲ ቋንቋ ንመምሃራን ብፍላይ እቲ ወዲ እቲ ንእሽተ ቆልዓ ዝረኣኹሞ ሳልሳይ ክፍሊ እዩ ሳልሳይ ክፍሊ ከዓ ኩሉ ብትግርኛ እዩ መምህራን ክድግፍዎ ከም ዘለዎም ኣብዚ እንታይ ኣለና ሕጂ መንግስቲ ዘእተዎ ሚኒስትሪ ትምህርቲ ታረን ቲች ዘ ቻይልድ ኣዘ ራይት ለቨል ዝብል ኣሎ ሱሳ ተምሃሮ ተልዮም ካብ ክላስ ብሱስኦም ማዕረክ ክኸዱ ይክእሉን እዮም ሓምሻይ ክፍሊ ኮይኑ ናይ ሳልሳይ ናይ ራብዓይ ደረጃ ክህልዎ ክእል እዩ መምህራን ነዚኦም ፈልዮም እንታይ ገብርዎም እተን ዝፀገሞኦም ፈዊሶም ማዕረሰቦም ክመፁ ከም ዘለዎም ኣብዚ እውን መምህራ

0: ን ክሕግዝዎም ከም ዘለዎም ጌርና ኣብ ገዛውን ደገፍ ጌራትሎም ከም ዘለ ወላዲት እውን ሓበሬታ ኣላኒ ማለት እዩ። እዚን ኩሉ እንተኣኻኺቡ ኣብቲ ካሪክለም እውን ስርዓተ ትምህርቲ ናይ ክልተ ሃገራት ፍልይ ክህሉ ናይ ግድን እዩ። እዚ እውን ከመይ ገይሮም ማዕረሰቦም መፁ ገለገለ ምትዕርያት እንዳገበርና ብፅቡቅ ይኸዱ ኣለዉ።
1: ኣኽበረት ንዝተወሰነ እዋን እያ 6 ደቃ ሒዛ ናብ ሃገራ ዝመፀት ደቃ ንኻልኣይ ዓመት ኣብ ሃገሮም ከተምህሮም እውን መደብ ኣለዋ። ኪንዮዚ ናይ ምቕፃል ዕላማ ግን ኣብ ድሌት ናይዞም ቆልዑ ከምዚ ምርኮስ እያ ገሊጻ። ብልቡ ኣሚኑ ንዝገብሮ ዋላ እቲ ዝኸበደ ይኹን ንዕኡ ቐሊል እዩ። ምኽንያቱ ከቢድን ቀሊልን ዝበሃል ኣብ ርእሲ ስለ ዝኾነ መሰናኽላት ክንዲ ዝኸበደ እንተኸበደ ብዕላማ ንትኸዶ መንገዲ እውን ዝጸሉ እንተኾነ ውሽጣዊ ሕልና ካበራቢርካ ስንኻ ንኺስካ ኣብ ዕላማ መብጻሕ እዩ ኩነታ ኣእምሮ ሓደ ዕውት ሰብ
2: እወ ኣነ ሓቂ ሓሽ ኣምላኽ መስገን ድኾነ ብዶታ ኣየብለና ኣይጋጠመ ክሳብ ሕጂ ከመይ ተበልካ ንስ እቲ ብዶ ሕጂ ከመይ ድዩ ብዶ ናቶም ቆልዑ እዩ ድኸብደካ ኣነ ባህላይ ዓደ እዩ ኩሉ ማለት እቶም ደቀ ከዓ ቁርብ ምሻሎ ካብኡ መፅ ኢሎም እቲ ነቲ ሕብረተሰብ ክመስሉ ነታ ዓድና ናይ ማዩ ናይ ገለ ክብድብለካ እዩ። ግን ኣነ ማለተይሲ ኣብታ ነበርክዎ ዓድታ ቀዳማይ ዓለም ስኒ ከምታ ዳዓበኸዋ ኣብ ሓንቲ ሸዓ ንማዕደና ንበልዕ ሽሮ ድዩ ሓምዲ ድዩ ደኾነ ደላ መግቢ በቲ ኣብ ጫፍጫጫፍ ከርና ኢና ንበልዕ ማለት እዩ። እቲ ሓደ በንሻሓን ሒዙ ድኸይዳ ይኮን እቲ ሓደ ከምዚ ደለየ ከምዚ ዝበሃል ነገር የለን ሕጂ ኣብ ከምኡ ሓቃሕሽ ኣየብለን ንድሕር ከምኡ ኢሎም ኢዶም ፀኒሖም ግን ቁርብ ክኸብደካ ኽእል እዩ ከመይ እንድሕር ናይ ፃዓዱ መግቢ ጥራይ ዝበልዑ ነሮም ኮይኖም ሲ ኣብዚ ክተልሙዶም ከቢድ እዩ ኣብ ኣበርበረ ዝበልዕ ነ ኣብ ሸሓ ነገረ ወላ ስጋ ትኹን ወላ ዝግንት ኹን ወላ ደርሆ ትኹን ኣብዚኣ ከዓ ልክዕ ከመያ ሕጂ ኣነስ ኣይ ሓደሰኒ እቶም ቆልዑ በርበረ በልዑ እዮም ኣብ በርበረ ሰብ ዝበልዑ ኣብቲ ቀዳሚ ዓለም ኢና ነርና ኣብቲ ነበርናዮ ቦታ እምበሪ እታ ነበርናዮ ገዛ ሃገ ኤርትራ ነራ ንባዕላ ሕጂ መፅኦም ነተኸብልዎሲ ኣይሓድሶምን ኤረድስ ቀልጢፎም ተላቢሶሞ ማለት እቲ ስታይ እቲ ንፋሱ ድዩ ኣምላኽ መስገን ሓቂሓሽ ቁርብ ኣብቲ ንሽ ነራ ቁርብ ከቢዳት ናሳ እቲ ንፋስ ቀለ ወይ ዘርቀ የርላ እምበረ እቶም ካልእ ኣምላኽ መስገን እወ ወላ ሓንቲ እቲ ስታይ ኣየብሎምን ብደቀል ዓለም ማለት እ ከም ዝበልክ ካ እዩ እታ ገዛኣ ኤዳ ለግሪፍያ መፅ እምበር ወላ ሓንቲ እቲ ህወት ንስ ሲኖር ማለት እዩ ድኾን ነገር ሕጂ ማይ ከዓኒ ወላ ሓንቲ የምፅእ ማይ ሰሓ ክሎሪን እናተቐመጡ ፅፉ ማይ ግብርና በልኩ ኣምላኽ መስገን እስቲ ብለ ማማ ካብዚ ንባዕላ ከዓ ሳፖርት ገለካ ንሓቃሕሽ እዚ ቤት ናታይ ጊፍቲ ያ ሒባትና ማለት እዩ እዚ ሕጂ ካብቲ ከተማ ከምኑ ወፂ ኢልካ ንምንታይ ኣብዚ ንባዕሉ እዚ ማውንቴን ክትርኢ ከለካ እቲ ንፋስ ንባዕሉስ ሓደ ምሻሎ ብወርቂ ደይ ትመን ዋጋ እዩ ማለት እዩ ካብቲ ጫውጫው ኢልካ ተብሎ ንዓቶም ዋ ንባዕሎ እዚ ማውንቴን ከምዚታት ሰብ ዘይብሉ ንባዕሎቶም ሓደ እንጆይ ሓደ ላይፍ እዩ ዝንባዕሉ ስለዝኾነስ ኣምላኽ መስገን ሓቃሕሽ ብዙሕ እስታይ የብለኒ
3: ኣርሰማ ባታ
4: ክንደይ ዓመት ጓል ክንደይ ዓመት ይኽ
3: ጓል 1ሰርተ ሓደ
4: ክንደይ ክፍሉ ትምሃር
3: ሸርሸይ
4: ክንደ
3: ሸርሸይ ፅቡቅ ረህብናዮ እዚ ዓዲ ተቀቢሎምናዮ ብጣዕሚ ከምዚ ፅቡቅ እዩ ነይሩ ኣብዚ ኤርትራ መሳወየ ፌት እያ ከምዚ ብጣዕሚ እየ ተቀቢለ እያ እቶም ኣብ ደሎ መሓዙተይ ጋ ሚዛነይ እናተይ መሓዙት ኣብ ደሎ ጋ እሶም ውላ እንተይ ባሎ እሶም ውላ ክመፅ እንድዮም ደልዮም እሶም ውላ ኩሎም ፈትዮሞ ክመፅእ ደልዮም ሃገሮም ዓዶም ኩሎም ክሪኦ እንድዮም ደልዮም ክመፅእ ደልዮም ኣብዚ ደሎጋ ማዓት መሓዙት ኣሎ ብትምህርቲ ፅቡቕን ሕማቕን ይምዕዱን እዮም ብዓብዩ ጋ ወለደይ ኣቦይናደይን ደረክተይን መምሃረነጋ ይደገፍኒ ኣለው ሞራል ይህቡኒ ኣለው ፅቡቅ ተቀቢልዮ ትግሪኛ
4: እንግሊሽ
3: ትምህርና ነይራ ስፖርት ወላ ተጋብርና ነይራ ፈትዮ ነይረ እዚ ዓዲ እናተላመብድና ክእለዮ ትምህርቲ ፅቡቅ እዩ ቀሊልጋ እዩ ናንቲ ከምዚ ከቢድ ነገር ኣይኮነን

0: ኦፕን ጌርካ ኢኻ ትዛረብ። እሶም ኣብዚ ኮይኖም ይድውልኒ ከመይ ፍትኽ ዩ ዓዲ ንዓንዲኺ ንሕና ወላ ክንመፅእ ደሊ ንሓደ መዓልቲ ክምዚ ንእሽተይ ተስፋ ግበርና ገለ መለ ይብሉኒ ምሳዋ ንዑ ራእይዎ እዚ ዓድና ጋ ኤርትራ ራእይዎ ብጣዕሚ ፅቡቅ እዩ ገለ ክመሓለርፎም እዩ።
1: ኣኽበረት ምስ በዓል ቤታ ባህታ ብምዃን ኣብ ካናዳ ትቕመጥ ኤርትራዊት ስድራ ቤት ይመሃኒፆም። ዋላ እኳ ኣብ ካናዳ ይቀመጡ እምበር ከምቲ ኣብ ኤርትራ ዝነብር ዜጋ ዝገብሮ ኩሉ ነገራት እናገበሩ ካብ ባህሎምን መንነቶምን ከይረሓቑ ምስ ክብደት ናብራ ስደት እናተራፀሙ ክውን ገይሮሞ ኤርትራዊ መንፈስ ዝለበሰት ብባህሊ ሃይማኖት ስነ ምግባር ዝተማእኸለት ስድራ ቤት ፈጢሮም። ነዛ ኣብ ካናዳ ኮይና ከም ኣብ ኤርትራ ዝነብር ዜጋ ትቕመት ዝነበረ ስድራ ቤት ከዓ ናብ ሃገራ ተመሊሳ ክትነብር ክኸብዳ ኣይትፅበን።
2: ሕጂ ሓደ ማዓት ስድራ ክትሪኡ ትኸዲኹም እየ ይብሎም እየ ንህለዎ ኣባዕላቶም ይምልስዎ ማለት እዩ ዋንደይ ሓንቲ መዓልቲ ከም ፍቓድ ኣምላኽ ንድሕር ከይና ግን ይብሎም ኣነ ድሕር ትግነደ ትኽእሉ ግን ኢልዮም ከመይ ምስ ባሕኩም ክትዛረቡ ምስቲ ሕብረተሰብ ምስ ጎረቤት ደሎ ከመይ ጎም ክትዛረቡ ኩሉ ግዜ ሕጂ ታይኮኑ ትርጉማን ኣብ መንጎ ይኸውን ኣሉ ማለት እዩ ንስኻትኩም ግን ንድሕር ክሰምዑ ትኾንኩም ዝኾነ ነገር ግን በቃ እንግሊሽ ተማሃርኩም ዒልኩም ኣለኹም ሕጂ ኣብዛ ደግም ዝኣተኹም ኣብ ገዛ ትግንያ ተዛሪብና ንብሎ ቀፃለ ማለት እዩ ሕጂ ስለዝኾነ ምስ ከምኡ ስለዝኾኑ ቀዳም ቀዳም እውን ንሪኢ ኣብቲ ቤተ ክርስትያንና ይመሃር እዮም። ኣብዚ ከዓ ሞር ከዓ ምስ ቁርብ ሒዞም መርፀኑ ሕጂ ኣብቲ ምስ ሕብረተሰብና ከዓ ቀልጢፎም ኣየበሎም ሕጂ ሓደሓደ ግዜ ወርዲ ይብሉ እዮም ይክብዶምሽ ማማ እንታይ እዩ ዝብሉካ እወ ከምዚ ኣይብሎም ሕጂ ሕጂ ኣብ ከምኡ ከዓ ኣምላኽ መስገን ዳሓን እዮም
3: ምልክያስ ማታ ወዲ 9 ዓመተይ ሳልሳይ ይምሃር ሳልሳይ እየ እዋ ተሓጊዘ ብፅቡቅ ተቐቢሎምና ትምህርቲ ከመይ ገረ ትግሪኛ ዝለመድ መዓል ኣዶናይ ዝበሃሉ ንፋዓትዮም እግዚኣብሔር መስግን ጥቡቅ ፈተዮ
4: ከመይ ተቐቢልካ ዝሰብ ከዚ ሕብረተሰብ ኣብዚ ዘለ
3: ድሓኒ ሕግዝናዮም
4: ኣብ ቤት ትምህርቲ ሕጉዝካ መምሃራ
3: ዋ የረድና ፅቡቅ ገይሮም ንፋዓት እዮም
4: እቲ ባህሊ ገለ ባህሊ ገለ ትካሎ
3: ዋ ተግሪኛ ክሊፀ ማህራና ኣቦና ኣዴና ስለዝሓገዙና ሕመስግኖም ባፅዕ ከሪ ፈትና እያ ናብዚ ክትመፁ ንፅልየልኩም ሰላም ኮነ ትመፁ እዚ ዓዲ ፅቡቅ እዩ።
1: ኣኽበረት ምስ ሃገሮም ሕብረተሰቦም ዓዶም ባህሎም ንምልላያ ንደቂ ሒዛቶም ዝመፀት ናይ ካልእ ሃገር ህይወት ዝለመዱ ቆልዑ ስለ ዝኾኑ ግን ኣእሚንካ ዝያዳ ከም ዝፈትውዎን ከም ዝብህግዎን እናገበርካ እምበር ብዘይድልየቶም ክኸውን ኣይትፅበዮን።
2: እቶም ቆልዑ ብስንዎ ሕጂ ከመይ ትብልካኒ ሕጂ እሳቶም ሞር ሕጂ ፈትዮም ሞ ሓቂሓሽ ወላተይ መምሃራን ማዕሉማ ተሓዛ ኩሉ ነገር ስለ ዘብልዎ ሕጂ ከይዶም ከም ብሓድሽ ገይኑ ክብል እዮም ከም ፍቓድ ኣምላኽ ማለት እዩ ሞር ሕጂ እንታይ እዮም እቶም መምሃራን እቲ ዳይሬክተር ንባዕሉ ከይተረፈ በቃ ልዕሊ ኩሉ ሳፖርት ገብርዎም ሶም በቃ ድኾነ ነገር እዚኣቶም ክተብልዎም ኣለኩ ቋንቋ ሽግሮም ስለዝኽእል ከምዞ ትሕግዝዎም ኣለኩም ክሳብ ሕጂ ሰዓት ማለት እዩ ዝሓለፈ ቅድሚ ክለተ ቀና ከይደናናቶም ናይ ወለዲ ነርኒ ብጣዕሚ ተሓጉሰ በቃ እቶም መምሃራ ሲ ኣቃብሎም ኩሉ ነገር ሲ ብደቂ ዓሉ ሕጂ እንታይ እዚ እዚ ትስሕበካ ካል እዚ ዝምስጠከ ማለት እዩ ሕጂ መርካቶም ቆልዑ ሕጂ እንታይ ኮይኖም በቃ ናይ ምምላስ ክእለት እንታይ ድባሃሎም እዚ ኣሎቲ ስታይ ማለት እዩ ስለዚ ክምለስ እዮም ካልይ ዓመት እውን ክደግም እዮም ከም ፍቓድ ኣምላኽ
3: ድርያስ ባታ
4: ይበሃልኣነ
3: ዳፀናትከመይ
4: ረክብከ ዚ ዓዲ ኤርትራ ከመይ
3: ረክብፅቡቅፅቡቅእዩፈትኸፅቡቅ
1: ኣኽበረት ነዚ ኩሉ ክትገብር ተራ በዓል ቤታ ባህታ ቀሊል ከም ዘይነበረ እያ ትገልጽ
2: ሓቂሕሽ ናይ በዓል ቤተይ በቃ ምሻሎ ከምዚ ኢለ ኣይገልፀኒ ሓቂ ሓሽም ዘይቀላዕለ በዓል ቤተይስ ማለተይሲ በዓል ቤተይ ጥራይ ኣይኮነን ኣነ ድብሎ ማለት እዩ ንሱ ሲ ከም ኩሉ ማለት እዩ ከም ሓወይ ከም በዓል ቤተይ ከም ኩሉ ታራይ ማለት እዩ ምሳይ ሲ ኣብ ጎነይ ዝኾነ ንስ እዩ ክሳብ ሕጂ ሰዓት ከማን ማለት እዩ ኣነ ናቱ ሓቃሕሽ መግለፂ የብለ ብደቂ ላዕለ እቲ ሓሳብ ሲ ክልቴና ሰብ ሓደ መስመር ኢና ናና እወ ባህሎም ንዓዶም ክነብሎም ሲ ኢድ እንኳ ንትን ክልቴና ሲ ከመይ ክፈልጡ ኣለዎም ክኸዱ ኣለዎም ክኸውን ኣሎ ሰንብ ማለት እዩ እምበረ ኣነ ብናተይ ጥራይ ዘትኾን ሲ ሓደየት በይና የጣቀዕኒ እቲ በይንካ ኹንካ ቆልዑ ከተብል ክብድብሪ እሞከዓ ዓድናይ ቆልዑ ይኮኑ እዚኣቶም ምዕረ ቀዳሚ ዓለም ተወልዲዮ ቆልዑ እዮም እድስ ኣንኳይ ንዓመታት ሲ ንሓንቲ መዓልቲ ተፈለዮም ከማን ብድያቦኦም ክሓድሪ ይክእሉን እዮም ሕጂ ምስኡ ንባዕሉ ከማን እቲ ዓመታት ተፈለካ ከተብል ከማን ቀሊል ኣይኮነን ብዙሕ ብድሆ እዩ ማለት ሲ ብደቂ ዓለም መዓልታዊ ቴሌፎን ኣሎ ግን እቲ ቴሌፎን ግን ኣካል ይኮነን ኣንዲ መዓልቲ ከዓ ስ ከም ፍቃድ ኣምላክ ማለተይ ሲ ኣብ ኮንካ ከዓ ግድኒ ገዛ ክራይ ኣሎ ቀለባ ኣሎ ሰዘድልየካ እዩ እምበረ እቲ ምፅእል ክቃልጥፍካ ምምፃእ ይሰዕኒ
1: ኣብ መጨረሽታ ኣኽበረት ንኩሎም ኣብ ጎና ብምዃን ዝደገፍዋ ብምምስጋንን ንካልኦት ስድራ ቤታት ከምዚ ዓይነት ተበግሶ ክወስዳ ብምልባውን እያ ዘረባኣ ዛዚማ
2: ኣነ ከዓ ሕጂ ድነ በቃ እግዚኣብሔር ነቶም ደቂ የምፅ እዮም ዘለኹም ባህሎምን ዓዶምን ሕብረተሰቡን ፈሊጦም ኣብዚ እውን ተማሂሮም ንሳቶም ኩሉ ፈሊጦም ማለት እዩ ከምቲ ተመምሃራ እንዲኦም ኩሉ እቲ ሕብረተሰብ ሳፖርት ዘገብርሎም መፂኦም ካብኹም ኣይሆብ ሓደ መዓልቲ ትምህርቶም ወዲኦም ድኦም ብዝተካለ መጠን በቲ ድፃዕርምሉ ቢሎም ድኦም ከዓንስ መፂኦም ክምህሩ ድኦም ወይ ከብሉ ከዓ በቃ በዓል ተስፍዐ

0: ፈነና ምክታል ትርከቡ ዝኸርኩም ተዓዘብትና ከመይ ትውዕሉን ሎሚ ሓሙስ 9 ሓምለ ሰዓት 5 ስዳለዎ ዜናታት ሽኖ ፃን ሒዝናልኩም ቀሪብና ኣለና ምክታልኩም ብክብሪ ንዕድም ኣዲብ ዓብዱ ምሳራ ቤት ቋንቋ ምልክት ታብረት ተወልደ ምኳን ኢና ፈለማ ኣርእሰ ዜና ኣብ ዞባ ዓንሰባብ 225 226 ብዙሕ ትካላት ቅድመ ትምህርቲ ግትን 27 ሚታዊት ዓብዩ ሃገራዊ ማሕበር ኣእምራውን ምዕባል ኣንስንኩላን ጨንፈር ዞባ ጋሽ ባርካ ተራ መሻርክቲ ኣካላት ምሕያል ዓውደ ዘተወዲቡ ንትግባሮ ውዕል ምዕቃብ ረቂቕ ባህላዊ ውርሻን ምድላዊ ሰነድ ምዝገባን ዝምልከት ዓውደ ዘተ መስመራ ተኻይዱ ኣብ ዜናታት ውፃኢ ምንቅስቓስ ሕዝቡላህ ተቕሊሉ ዕጥቁ ክሳብ ዘውርድ ሰራዊቱ ብሊባኖስ ክፀንሕ ምዃኑ ሚኒስትሪ ምክልኻል እስራኤል ሓቢሮ ኣውስትራልያን ህንድን ኣብ ኢንዱስትሪ ኒክሌሳዊ ፀዓትን ብርቂ ማዕድናትን ዘተኮረ ስምዕ ተፈራሪመን ሩስያ ዝቤታዊ ዕዳጋ ንምርግጋእ ሰደድ ናፍታ ከምዝውን ዝፈቶ ገሊፃ ዝርዝር ዜና ኣብ ዞባዓን ሰብ ሎም ዓመት ብዝሒ ትካላት ቅድመ ትምህርቲ 170 ከም ዝዓበየ ተገሊጹ ብዛዕባ እዝን ካልእ ኣብ ቀዳማይ መፈቅ 226 ዝተሰላሰለ ልምዓታዊ መደባትን ወኪል የሪና ኣልማዝ ወልደ ገብርኤል ዘዳለቶ ፀብጻብ ቀፂሉ ቀርብ እዩ
1: ኣብ ዞባ ዓንሰባ ብምውሃድ ህዝብን መንግስትን ብዝተዓመ ስራሕ ኣብ ዓመተ ትምህርቲ 225 226 ብዝሒ ትካላት ቅድመ ትምህርቲ ብ127 ሚታዊት ከም ዝዓበየ ብ78 ሓምለ ኣብ ከረን ኣብ ዝተካየደ መንፈቃዊ ገምጋም ምምሕዳር ዞባ ዓንሰባ ተገሊጹ ኣብቲ ገምጋም ኣብ 224 225 ኣካዳምያዊ ዓመት 134 ጥራይ ዝነበረ ቁፅሪ ትካላት ቅድመ ትምህርቲ ኣብዚ ግዜ እዚ 304 ከም ዝበፅሐ ቁፅሪ ተምሃሮ ድማ ብኡ መጠን ብልዕሊ ዕፅ

0: ደራቦታት ማይ ቆላሕታ ክወሃቦ ከምኡውን ምጥርናፍ ዓድታት ብዕቱብ ክስራሓሉ ዝብርእቶታት ፃዕሪቦም ወኪላ ማሕዳር ዞብዓን ሰባ ኮሎኔል ክብሮም ንርኣዮ ኣብ ዘቕረቦ ቓል ንዝተሰላሰሉ ስራሕ ድሕሪ ምምውጋስ ሕፅረታትን ድኸማትን ንምፍዋስ ብዝበለፀ ውህደት ክስራሕ ተማሕፂኑ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብዱላ ሙሳብ ወገኑ ሕብረተሰብ ምንቃሕ ምውዳብን ምዕጣቕን እቲ ዝሓየለ መሳርሒ ስለ ዝኾነ ብዝሓየለ ክስራሓሉ ተራብዩ
1: ሃገራዊ ማሕበር ኣእምራውን ምዕባላውን ስንኩላን ጨንፈር ዞባ ጋሽ ባርካ ተራ መሻርክቲ ኣካላት መንግስቲ ንምሕያል ዝዓለመ ዓውደተተ ብ8 ሓምለ ኣባሩን ተወዲቡ ሓላፍቲ ጨንፈር መምህር ተክለዝ ግትፋ ማርያም ኣብዝሃቦ መግለፂ ምስ ኣእምራውን ምዕባላውን ስንክልና ዝነብሩ ወገናት ኩሉ መድያዊ ሙያን ክእለትን ወኒኖም ብሕብረተሰብ ተሓቂፎም ደገፍ ክረኽቡ ምእንቲ ምስ መሻርክቲ ኣካላት መንግስቲ ምትሕባር ፃዕሪ ይካየድ ከም ዘሎ ብምጥቃስ ኮማዊ ሰረት ምትሓዙ ዝበለፀ ክድፋኣሉ ከም ዘድላ ርድዩ ዋና ዳይረክተር ክፍል ማሕበራዊ ኣገልግሎት ኣቶ ፍራንኮ ኩባባ ብወገኑ ኣእምራውን ምዕባላውን ስንክልና ዓሚቕ ፍልጠትን ተፀዋርነትን ዝሓትት ምዃኑ ስድራ ቤትን ኣለይትን ኣብቲ ሕማም ዘለዎም መረዳእታ ብምዕባይ ዝሕገዝሉ ባይታን ምፍጣር ምስ ኣካላት መንግስትን ሃገራዊ ማሕበራትን ብምትሕባር ብዕቱብ ክስራሓሉ ከም ዘድሊ ገሊፆም ተሳተፍቲ መወዳእታ ኣብ ርሑቅ ከባቢታት ጋሽ ባርካ ምስ ኣእምራውን ምዕባላውን ስንክልና ዝነብሩ ዜጋታት ክህሉ ስለ ዝኽእሉ ዳህሳስን መፅናዕትን ክካየድን ዘድሊ ደገፍ ክግበረሎምን ንምጥያሶም ዘድሊ ቅጥዕን ሰነዳትን ክዕደል ከምኡውን መምህራንን ኣለይትን ስልጠናታት ክውሃብ ዝብል ርእቶታት ኣቕሪቦም ንትግባሮ ውዕል ምዕቃብ ረቂቕ ባህላዊ ውርሻ ምድላዊ ሰነድ ምዝገባን ዝምልከት ዓውደ ዘተ ኣብ ኣስመራ ተኻይዱ ካብ ህዝባዊ ርክባት ኮሚሽን ባህልን ስፖርትን ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተዋሂሉሎ ስቴፋኖስ ግርማይ ክቕርቦ እዩ
2: ብምትሕብባር ኮሚሽን ባህልን ስፖርትን ኤርትራ ቤት ፅሕፈት ትካል ትምህርቲ ስነ ፍልጠትን ባህልን ሕቡራት ሃገራት ዩኔስኮ ኣብ ምብራቕ ኣፍሪቃን መንግስቲ ጃፓንን ዝተወደበ ንትግባረ ውዕል ምዕቃብ ረቂቕ ባህላዊ ውርሻ 2003 ምድላው ሰነድ ምዝገባን ዝምልከት ዓውደ ዘተ ብ6 7 ሓምለ ኣብ ኣስመራ ተኻይዶም ኣብቲ ክኢላታትን ወከልትን ባህሊ ኣብ ዞባታት ሃገራዊ ቤተ መዘክር ኣፅናዕትን ተመራምርትን ረቂቕ ባህላዊ ውርሻ ከምኡውን ኣባላት ክፍሊ ባህል ስፖርትን ዝተሳተፉ ዓውደ ዘተ ንመሰረታዊ ኣምራትን መትክላትን ውዕል ዕቃበ ረቂቕ ባህላዊ ውርሻ 2003 ኣብ ትሕቲ እቲ ውዕል ዝርከብ ምዝገባታት ተመክሮ ኤርትራ ኣብ ምፅናዕ ምስናድን ምዕቃብን ረቂቕ ባህላዊ ውርሻ ምልላይን ምዝገባን ህፁፅ ዕቃበ ዝደልዩ ውርሻታት ምድላው ሰነድ ምዝገባ ኣብ ዩኔስኮ ከምኡውን ተሳትፎ ሕብረተሰብ ኣብዚ መስርሕ ዝምልከት መግለፂታት ምስናይ ግብራዊ ኣብነታቱ ቀሪቦም ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለ ኣብ ዘስምዖ ቃል ምዕቃብን ምትሕልላፍን ባህላዊ ውርሻታት ንኤርትራውያን ኪኖት ታሪካዊ ኣገዳስነቱ ኣብ መስርሕ ምምፃእ ናፅነትን ህንፀት ሃገርን ኣገዳሲ ተራ ከም ዝነበሮን ከም ዘለዎን ብምግላፅ ረቂቕ ባህላዊ ውርሻታት ብዝግባእ ተፀኒዖን ተሰኒዱን ካብ ወለዶ ናብ ወለዶ ንኽመሓላለፍ ብኣተክሮ ይስራሓሉ ከም ዘሎ ኣብሪሆም ኣምባሳደር ጃፓን ኣብ ኤርትራ ሂዳኪ ማቱሶ ብወገኑ ንሃብታምን ብዙሕነት ዘለዎን ባህላዊ ውርሻታት ኤርትራ ብምጥቃስ ሃገሩ ኣብዚ መዳይ እዚ ምድግጋፍ ከም እትገብር ገሊፆም እቲ ዓውደ ዘተ ብወኪል ቤት ፅሕፈት ዩኔስኮ ኣብ ዞባ ምብራቅ ኣፍሪቃ ሚስ ጁዲዝ ኦጋናን ክኢላ ናይዚ ዓውዲ ዶክተር ላብሞር ማዝቢኮን እዩ ተመሪሖም ኣወሃሃዲት ትካል ሕቡራት ሃገራት ኣብ ኤርትራ ሚስ ናህላ ቫሊጂ ኣብ ዝሃበቶ መዛዝም ቓል ኤርትራ ኣብ ዓውዲ ዕቃብን ምስግጋርን ባህላዊ ውርሻ ንእተካይዶ ዘላ ፃዕሪ ድሕሪ ምምጓስ ብወገን ዩኔስኮ ኣብ ስልጠና ምልውዋጥ ተመክሮን ግብራዊ ናይ ወፍሪ ዕዮን ዘድሊ ምድግጋፍ ከም ዝግበር ቃል ኣትያ ኤርትራ ንውዕል ዕቃበ ረቂቕ ባህላዊ ውርሻ 2003 ኣብ 2011 ካብ እትፈርመሉ ንድሓር ዝተፈላለየ ስልጠናታት ከም እተወደበ ልዕሊ 50 ባእታታት ረቂቕ ባህላዊ ውርሻ ኣብ ሃገራዊ መዝገብ ከም ዝሰፈረ ከምኡውን ኣብ ዝተፈላለየ መድረኻት ናይቲ ውዕል ከም ዝተሳተፈት ዝፍለጥ እዮም
1: ኣብ ዞባ ማእከል ንዞባ ሰንበል ን6ዱሽተ ዋርሒ ብቐዳማይ ረድኤ ዝሰልጠኑ 113 ደቂ ኣንስትዮ ዝርከብኦም 127 ተምሃሮ ብ8 ሓምለ ተመሪቖም ሓላፊት ኣማማትኤ ኣብቲ ንኦ ዞባ ወይዘሮ ኣስቴር ፀሃየብ ዘስማዕቶ ቓል ንዝተቐስመ ክልሲ ሓሳብ ናብ ግብራዊ ውፅኢት ምቕያር ውህደት ናይ ኩሉ ኣካል ከም ዘድሊ ብምሕባር ስልጠና ክዕወት ንፃዕሩ ኣካላት ኣመስጊና ኣማሓዳሪት ንኦ ዞባ ሰንበል ወይዘሮ ፀጋ ኤልያስ ብወገና ዓቕሚ መንእስያትን ተምሃሩን ንምዕባል ንዝካየድ ዘሎ ኩሉ መድያዊ ወፍሪ ብምጓስ ሰልጠንትን ዝቐሰምዎ ፍልጠት ኣብ ጥቕሚ ሕብረተሰቦም ከውዕልዎ ዘለዎ እምንቶ ገሊፃ እዚ ከምዚ ኢሉ እንከሎ ማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ኣብ ዝተወደበ ክረምታዊ ደገፍ ትምህርቲ ከም መምህራን ዝነጥፉ ዘለዉ ተምሃሮ ናይ ምስጋና ወረቐት ምስ ኣእምራውን ምዕባላውን ስንክልና ዝነብሩ ተምሃሮ ድማ መተባብዒ መፅሓፍቲ ተዓዲሉ

ዝኾርኩም ተዓዘብትና ዝስዕብ ዜና ወፃኢ ደጊምና ንምክተልኩም ብክብሪ ንዕድም። ዜና ውፃኢ፣ ኣሜሪካን ኢራንን ጀምሮ ሓዲሽ ምልዋጥ ምጥቃዕታት ናብ ሎሚ 9 ሓምለ ብዘውግሕለይ ተቐፂለ ንኦ። በዚ መሰረት ማእከላይ እዛ ኣሜሪካ መክዘን ሚሳይላትን ድሮናትን ከምኡውን ፀረ ንፈርትን ኒክሌሳዊ ትካላትን ኣብ ልዕሊ ዝርከብዎ 9 ዕላማታት ብዘካየዱ ደብዳብ ሰብኣውን ዋታውን ክሳራታት ከም ዘውረደ ሓቢሩ ኣሎ። እቲ ሰጎምቲ ፀጥታ ብመፃቦ ሃርሙ ዝካየድ ምንቅስቃሳት መራኸብ ንምሓዝ ተርእኡ ልዑል ምዃኑ ማእከላይ እዚ ኣሜሪካ ገሊፆም። በቲ መጥቃዕታት ኣሜሪካ ብውሕዱ 14 ሰባት ከም ተቐትሉ ናስታት 80 ከም ዝቆሰሉን ሓልዋ ሰውራ ኢራን ኣፍሊጦም። እዚ ከምዚ ኢሉ እንከሎ ኢራን ኣብ ባሕሬን፣ ኩዌትን ቀጠርን ኣብ ልዕሊ ዝርከባ ገደስቲ ዕላማታት ኣሜሪካ ከም ዝደብደበት ገሊጻ ኣላ። ኣሜሪካ ብ8 ሓምለ ኣብ ልዕሊ ኢራን መጥቃዕ ድሕሪ ምክያዳ ኢራን እውን ኣብ ባሕሬንን ኩዌትን ኣብ ልዕሊ ዝርከብ 85 ዕላማታት ኣሜሪካ ናይ መሰል መልሰ ግብሪ መጥቃዕቲ ከም ዘካየደ ዝዝከር እዩ። ኩናት ብሰላም ንምዕራፍ ምስ ኢራን ዝተበፅሐን ናይ ምርዳእ መዘክር ከም ዘብቅዕ ዝገለፀ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ዝካየድ መጥቃዕትታት ክሰፍሕ ምዃኑ ሓቢሩ ኣሎ። በዚ ድማ ብሰላማዊ መንገዲ ክዕርፍ ከም ዝኽእል ክእመት ዝፀንሐ ኩናት ኢራን ካልእ ኣንፈት ክሕዝ ከም ዝኽእል ይግለጽ ኣለዎ። ምንቅስቓስ ሕዝቡላህ ጠቕሊሉ ዕጥቁ ክሳብ ዘውርድ ሰራዊቱ ብደቡባዊ ሊባኖስ ክፀንሕ ምዃኑ ሚኒስትሪ ምክልኻል እስራኤል ሓቢሮ። ዝተገልፀ እስራኤል ሰራዊታ ካብቲ እቲኣትይዎ ዝፀንሐ መሬት ሊባኖስ ከተውፅእ ከም ትኽእል ፕረዚደንት ዶናልድ ትራምፕ ድሕሪ ምእማቱ እዩ። ይኹን እምበር ሰራዊት ሃገሩ ኣብ ሊባኖስ ናይ ምፅናሕ ውሳኒ ንካልኦት ወገናት ከም ዘይምልከት ዝገለፀ ሚኒስትሪ ምክልኻል እስራኤል ጋትስ ንመግለፂ ፕረዚደንት ትራምፕ ነፂግዎ ኣሎ። ኣብ ዝሓለፈ ወርሒ ሰነ መንጎ እስራኤልን ሊባኖስን ዝተበፅሐ ፀጥታዊ ስምዕ እስራኤል ተቆፃፂራቶ ከም ዘላ ክፋል መሬት ሊባኖስ ክትወፅእ ዝብል ነጥቢ ዝርከቦ እዩ ነይሩ። ይኹን እምበር እስራኤል ነቲ ስምዕ ኣብ ተግባር ከምዘይውዕለቶ ብኣንጻሩ ወታደራዊ ህላዊ ኣብ ሊባኖስ ተስፍሕ ከም ዘላ ፀብፀባት ይረድዎ። እዚ ከምዚ ኢሉ እንከሎ እስራኤልን ሊባኖስን ዝመፅእ ሰሙን ኣብ ኢጣልያ ተወሳኺ ዘተ ከካይዳ ምዃነን ይግለጽ ኣሎ። ኣውስትራልያን ህንድን ኣብ ኢንዱስትሪ ንክሌሳዊ ፀዓትን ብርቂ ማዕድናትን ዘተኮረ ስምዕ ተፈራሪመን። እቲ ስምዕ ቀደመት ሚኒስትራት ክልቴን ሃገራት ሎሚ 9 ሓምለ ብከተማ ሜልበርን ኣውስትራልያ ብዘካይድዎ ዝርብ ተበፅሕዮም። መሰረት ስምዕ ህንዲ ካብ ኣውስትራልያ ብብዙሕ ዩራኒየም ክትሽምት ኣብ ዕድና ብርቂ ማዕድናት ድማ ክተሓብራ ምዃነን ተፈሊጡሎ። ብዘይካ ዚ ክልቴን ሃገራት ኣብ ንሓደ ሕደን ዘካይድዎ መጠን ወፍሪ ብዓይነትን መጠንን ከስፍሕኦ ምዃነን ኣብ ትርክብ ገሊፀን። እቲ ስምዕ ኣብ ብድንፋዕ ንግዳዊ ዝምድነአን ሓጋዝ ምዃኑ ዝጠቕሳ ክልቴን ሃገራት ንትግባርኡ ከም ፅዕሪ ሓቢረን ኣለዋ። ኣውስትራልያን ህንድን ኣብ 2025 ልዕሊ 54 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ እዮም ፀብፀባት ዝጠቕሱ። ሩስያ ዘቤታዊ ዕዳጋ ንምርጋእ ሰደድ ናፍታ ከም ዞን ዝፈቶ ትማሊ 8 ሓምለ ገሊፃ። እቲ ስጉምቲ ክሳብ መወዳእታ ናይ ዝወርሒ ዚ ከም ዝቕፅል ዝጠቐሰ መንግስቲ ሩስያ ኣገዳሲ ምስዝኸውን ክናዋሕ ከም ዝኽእል ኣሚትሎ። ሩስያን መጠን ሰደድ ናፍታ እናጉደለቶ ክትመፅእ ምፅናሓ ዝተቕሱ ሰብፀባት ብሰንኩ ቱርክን ብራዚልን ዝርከበአን መሻርክታ ብኣሉታ ከም ተፅልዋ ይረድኡ። ሩስያ ቅዲማ ሰደድ ነፈርቲ ዘገልግል ነዳዲ ን6 ዋርሒ ከም ዞን ዝፈቶ ምሕባራ ዝዝከር እዩ። ዩክሬን ኣብ ልዕሊ ትካላት ነዳዲ ሩስያ ብተካይዶ ዘላ ደብዳብ ፍርያት ነዳዲ ብኣሉታ ክፅሎ ከም ዝኽእል ክእመት ፀኒሕ እዩ። ኣብ ፓኪስታን ብ8 ሓምለ መንጎ ሓይልታት ፀጥታን ሽበራውያን ዕጡቃትን ብዝተካየደ ምልዋጥ መጥቃዕትታት ካብ ክልቲኦም ልዕሊ 9 ሰባት ከም ተቐትሉ ሰብ መዚ ፀጥታ ፓኪስታን ሓቢሮም። ካብቶም ግዳያት ልዕሊ 50 ሽበራውያን ክኾኑ ከለዉ ልዕሊ 40 ድማ ኣባላት ፀጥታ ምዃኖም ተሓበሬታ ብርህዩ። እቲ ክስተት ኣብዚ ዓመት እዚ ብልዕሊ ሓይልታት ፀጥታ ፓኪስታን ካብ ዝተካየደ መጥቃዕትታት ዝዓበየ ሰብኣዊ ክሳራ ዝወረደ ምዃኑ እዮም ፀብፀባት ዝርድኡ። ድሕሪ ትፍጻሜ መንግስቲ ፓኪስታን ምስ ኣፍጋኒስታን ኣብ ዘዳውቦ ከባቢታት ንዘሎ ቁፅሪ ሰራዊቱ ክብ ከም ዘበሎ ኣፍሊጡሎ። ፓኪስታን ካብ ኣፍጋኒስታን ሰሊኹም ዝኣቱ ሽበራውያን ዕጡቃት ፀጥታዊ ስጋኣት ከም ዝፈጠሩላ ብምክሳስ ኣብ ልዕሊ ዕላማታት ኣፍጋኒስታን ተደጋጋሚ መጥቃዕትታት ከተካይድ ክምፅናሓ ዝፍለጥ እዩ። ነቲ ክሲ ዝነፀቀት ኣፍጋኒስታን ናይ መልሰ ግብሪ መጥቃዕትታት ከተካየድ ከም ዝፅንሐት ከም ሳዕቤኑ ወታደራዊ ምትፍናን ክልቲኤን ጉረብቲ ሃገራት ከም ዝኸረረ ይጥቀስ። መንግስቲ ናይጀርያ ብሓደጋታት ዕልቕሊ ክስዕብ ዝኽእል ክሳራታት ንምቅላል ዝለዓለ ናይ መጠንቀቕታ ኣዋጅ ኣውፅኡ። እቲ መንግስቲ ነዚ መጠንቀቕታት ዝመሓላለፈ ብዝመፅእ ቀረባ መዓልትታት ኣብ ሰፊሕ ክፋል ሃገሩ ከቢድ ክሳራታት ከውርስ ዝኽእል ሓደጋታት ዕልቕሊ ክኽሰት ተቕሎ ከም ዘሎ ድሕሪ ዝወፀ ሜትሮሎጂካዊ ግምታት እዩ። እቲ ኣዋጅ ኣብ 28 ክፍላት ሃገር ናይጀርያ ተመሓላለፈ ከም ዘሎ ክፍለጥ ተኻኢሉ ኣሎ። እቲ ዕልቕልቕ ብፍላይ ኣብ ትሕቲ ቅርፂ መጓዓዝያን ፅላት ሕርሻን ብቐሊሉ ዘይግመት ክሳራታት ከስዕብ ከም ዝኽእል እዩ ዝሕበር ዘሎ። ኣብ ዝሓለፈ ወርሒ ጉንበት ኣብ ናይጀርያ ዝወቕዐ ብርቱዕ ዝናብ ብዘሰዕቡ ዕልቕልቕ ሰብኣውን ንዋታም ክሳራታት ከም ዝወረደ ፀብፀባት ይጠቕሱ። ኣብ 2025 ኣብታ ምዕራብ ኣፍሪካዊት ሃገር ብዝተኸስተ ተመሳሳሊ ሓደጋታት ልዕሊ 600 ሰባት ከም ዝሞቱ እዩ ዝግለጽ። ዜናታት ምዛም ኣርእስተ ዜና ክደግመልኩም።
ኣብ ዞባ ዓንሰብ ኣብ 225-226 ብዙሕ ትካላት ቅድመ ትምህርቲ 127 ሚታዊት ዓብዩ ሃገራዊ ማሕበር ኣእምራውን ምዕባላውን ስንኩላን ጨንፈር ዞባ ጋሽ ባርካ ተራ መሻርክቲ ኣካላት ምሕያል ዓውደ ዝተወዲቡ ንትግባሮ ውዕል ምዕቃብ ረቂቕ ባህላዊ ርሻ ምድላዊ ሰነድ ምዝገባን ዝምልከት ዓውደ ዘተ ኣብ ኣስመራ ተኻይዱ ምንቅስቓስ ሕዝቡላህ ተቕሊሉ ዓድኮ ክሳብ ዘውርድ ሰራዊቱ ሊባኖስ ክፀንሕ ምዃኑ ሚኒስትሪ ምክልኻል እስራኤል ሓቢሩ ኣውስትራልያን ህንድን ናብ ኢንዱስትሪን ፍሌሳዊ ፀዓትን ብርኪ ማዕድናትን ዘተኮረ ስምዕ ተፈራሪመን ሩስያ ዘቤታዊ ዕዳጋ ንምርጋእ ሰደድ ናፍታ ከም ዝውን ዝፈቶ ገሊፃ ባርከ ዝኾርኩም ተዓዝብቲ ሓፍሻዊ ዜናታት ኣብ ሰዛዝምሎ ምስትርፍ መድባትና ንሓድገኩም ብወገና ሰናይ ምሸት

0: ኖጆ ብሃበሎም ኖጆ ኣንታ ናበይኻ ፀፋዕ ፀፋዕ ትብልና ዓንዶ በዚ
1: ኣንታ እታ ፌሊጥ ኩሉ ንዲ ተዋጃቢርኒ ሕውስውስውስውስውስውስ ኢሉኒ እንታ
0: ኣቤት ሊለን
1: ኣታታይ ድበለ ህዝቢ እዚ
0: ዋ እንታይ ፈሊጠ ፀጉሪ ርእስስ ንርኢ ኣለና እምበሪ
1: ብዕናይ ቀዲምና ሓሊፉ እንታ
0: እንታይ ፈሊጠ
1: እወ ኢለካ ኳዕ ናይ ዝጊ ኢለካ ግን ኣይሰምዕን ኢኻ يحفركاناي يحفركا منسين منسيد مول او غولغول كتمصاني كما يغاري سبرا ودي بجكاين بجكا هانسي اسكا حجي من علو عرقيت قنقان سباي وي تزارب
0: اوهو خمزي ايل كاي تقناني ابها بولو
1: ما حقك
0: انت خمزي بولو غوبز نغ نعقرب قرب مقرب خمزي ايل كاي تقناني بوحدو شمنا نغير حزني ابها بولو
1: كرمو.
0: نايز جيل كاي تصوعني
1: تايلر اخصوعك
0: مرون يلك تصوعني
1: مرون
0: وانا خا عندوخ بلاك
1: ايدل ኣይደለ ንዓይካ እንታይ ኢልካ ፅዋዕኒ መሲልካ ተማስ በልን
0: ተማስ
1: ወ
0: እዚኣስ ናብ ተውሳስዶ ቀሪባ ትረፈና ሸሸምና ሸና
1: ይሓየሸና
0: ሸና
1: ተማስ ሜራን ኢልካ ከንታይ ኣምፆ
0: ስማዕ ብሓር ከዓ ሽምግልናኻ ኣይትእመነሉ እንታይ ዶ በሊዕና ኣሉ ኢና ብሃበሎም
1: ምብላዕስ በሊዕና ኣላ ኢና
0: ኣልቆብላዕ እስክ ርአ እንታይ ንእስነት እንታይ ርኢና ኣሉ ዘይንኣስና ዘይ እንታይ ርኢና ኣሉ
1: ርኢና ኣሉ ኢና ናይ ዝጊ
0: እንታይ ርኢና ኣሉ
1: ርኢና ኣሉ ኢና ኣመስግንካ
0: ስማዕ ንዶ መን ይኸ ንምዃኑ መን እዩ ንምዃኑ ሲ ካብ ኣርበዓ ንታሕቲ ጎበዝ ካብኡ ንኒው ሽማግሌ ኢሉ ከም ግራት ሓፁር ዝገበረሉስ መን እዩ
1: ንሱስ ሓቅኻ ናይ ዝጋ
0: እምበርከ እስክርአ ንሕሰብ እስኪ ካብ 50 ዛናብ 60 ዘለዋ 10 ዓመታት ሲ ኣይቁልቁለት እንድ እንታይ ርኢና
1: ሸታሕታ
0: ኢለ እንድ ዝኸዳ እንታይ እዩ መንእስያት ኢና
1: መንእስያት
0: እስኪ ናይ ምሽያብ ሕቶት ኮይኑ ናዕድል እዩ
1: ወርኢና ንሕና
0: ትኽበል ኣፍ ልቢ ንፋሕ ትኽከበል እንታይ ኢኻ ጎበጥበጥ ትብል
2: ኣቦ ታኸትገብርና መፂኹም ደቅኹም ክትርዮ
3: ኣይባሉን
0: ተምሃሮና ዝሓፍተይ
2: እንታይ ዳ ተፅንዑ
0: ሕርሻ ዝሕርሻ በቃ
2: ንስኹም ከቦ
1: ህንፃ እምበር ካልዳ
0: እንታይ ብይፅኢዝ ትብል ፀዓቐ ስራሕ ይጠውሊ ግና እምበር ኣይ መንእስያት እንዲና
1: ኣንተ ጠርጢርሃና ዶ ትኾ
0: እስኻ ጠርጢርካና ኣይትቕረብ ከምዚኦም ቅርብ ክብሉካ ቆልዑስ ኣይትቕርብ እናተፈለጥካ እንታይ ኢኻ ኾንካ እንታ
1: ኣንታ እዛ ሳዋሲ ከተማ ብያ ትቀይራ እንታ
0: ነስመራሲ ቀሪባታ እንታይ ተሪፍዋ
1: ኣታ ክንደይ ወልደፍደፍ ክትብል ኢኻ እንታ ነስመራኻ ሲ ክትቀርባ
0: ወረብ ገለሲ ሓሊፋታ ኣላ መስለኒ
1: ይ ዓቢልካ እንዲኻ ኣነ ኮ ምስ ዕቡድ ምምፀእ ይገድል ኣንታ እታይ ደስዕቐካ
0: ንዓሚ ቅርብ ሃበሉ ስማዕ እስኪ ብምንታይ ከም ትበልፅ ዶ ክነግረካ
1: እወ
0: እስከ ስማዕ ወርሒ መፀት ማዕፀኻ እናኸሓኩሐ ቢል ናይ ልችን ናይ ማይን ዝድርብልካ ኣለዉዚ
1: ኢልዎ
0: ስማዕ እዝጊ ነግራም ከምቲ ጎረቤትካ በዓል ገዛ ወርሒ መፀት ገምገም እናበለ ማዕፆ ክሳ

0: ስበር ናይ ገዛ ክራይ ክፈል ዝብለካ ኣለውሲ
1: የልሞን
0: እንታይ ደኣ መስቂልካ ትዕወጅውድ መን እንታ ዝርኢ ዘለኹ እንታ ዓይነይ ድዩ ዋላ ታፍላ መስል ኣንታ ተነኺኽካ ዲኻ ኣንታ ትእዝንኻ መርገፂ ዲኻ ትጥቀመሉ ታፍላ ድዩ ብለካ ኣለኹ ንህለ መፅእ
2: ንፍቕ እንደ ቢለካ ታቦ
3: ኣንተ ኢለን ጓል ኣነኸ በዛ ዓይነይ ክትወፂ በዛ ዓይነይ ክትወፂ
2: እሞ ዳኣስ ኩሉ መንገዲ ኣኸመይ ጌርካ ኸኢልካዮ
3: ዋ ካብዚ ዕብ ውራይ ዶ እንታይ የለኒ ተሓጉሸ እንድ ተሓጉሸ ኮ
2: ወቦ እንኳዕ ተሓጎስካ ፎርኮ የምፅኦ ማነ
3: ፎር
2: ሙሉእ ማለት እዩ ኤክስዘ ይብለይ
3: ኤክስዘ ይብልክ
2: ወ
3: ኣዋይ ግጥም ቢልከ
2: ወ
3: ሰይ ዘጓለ
0: ታፍላን
1: ታፍላ ድዩ
0: ታፍላ ወምስ ጓል ንህሊ ዕምበባ ሒዝል
1: ተተኸገብር መፅ
3: ናይ ዝገሃወይ ኣታ ስኻ ዲኻ ኣታ ንስኻ ዲኻ
0: ንሕና ዝተጠራጢርና እንዲና ድሓርዮ ኣረጋግጭዋ ብሃበሎምስ ኢሉ ምበር
3: ናይ ተስፋዮ ወድኻ ኸ እንታይ ኮነ
0: ኣይ ኪድኣ ኪድኪድኪድ እንዶ ታፍላ ጓል ካፋኑ
3: ኣይ
0: ኪድኪድ ድኣወ ክንደ የ ክምፅ ክዛ ጓል እዩ ንስኺ
2: ኤክስ
3: ባህል
2: የብላ
0: ፎር ንፎር ጌርክያ ግርም ዛ ጓል እያ ንበሲት
1: ፎርኖ ድያ ትብል ዘላታ
3: ክስ የብላ
0: ታገለ ሒዚ መፅ ኪድኣ ኪድ
3: ናይ ተስፋ ይወድኻ ግን
0: ዳሓንዳሓን ኪድኣ እንታይ ኢልካ ኢኻ ብዛዕባ ሰብ ሒዝና እናዓለልና ብዛዕባ ቅጭን ጓልካስ ብዛዕባ ጎዱፍ ኣይንዕልልና ኪድ ኣፋንዋሓን
3: ድሓር ትነግረኒ
0: ድሓን ኪድኣ ኪድ ክጎድአኒ ኮ ይደል እዩ
1: ክጎድአኒ ከምኡ ትበል ዶ እንታይ ኮንከ ኢኻ
0: ጓል ንፎሩን ሒዙ ዘይከይድ እንታይ ምፅኦ ብዛዕባ ተስፋ ይምልዓል
1: እሞ ወድኻ ኣብዚ ሰባ መፅኡ ፎር ምምፃእ ዲስኢኑ
0: ኣኻበ ምፅኡ ከምፅእ ፎር ኣብ ገዛ ኮይኑ ደኣ ፈሮፈር የርግፈለይ ኣሎ እምበሪ
1: ዳንዳን ፅባሕ ንጎ ክኩርዓካኒ ከምኡ ኢሉ ዶ ይነብር ኢልካ ሕጂ ብጮቶር ምርርየኻ ንስኻኒ ኮር ከምፀልካ ኢዳ ወይ ማሕበር ወይ ማሕበር
0: ወይ ማሕበር ወይ ማሕበር ግና እንታ ብሃበሎ ናትና ናይ ሽማግሌታት ሲ ዓይናይ ማሕበር ኣለና ስክበል ብጀካ ተንክልተስ እንታይ ማሕበር ኣለና
1: ኣይኖት ከ ተንክልተ ከ ኣዮኖት
0: ተንክልተስ ኣለዋና ግደ
1: ኣዮኖት
0: ታሓንቲ ታናትካ ናይ ማሕበር ዕቁብ
1: ታናትካ ኸ
0: ታናተይ ከዓ እታ ማሕበር ሽኮር
1: ኣይ
0: ሰኔን ካልእ ዳ እንታይ ኣሎ ኣታ ሕጂ ደሞ ዝዳንጋ ዝተነፊሑ መንእሰይ ኮይኑ
1: ግረፍ ከም እንዶ ይትበል
0: ኣታ ዝጎባጥ ሕቆዱ ሕጂ ተሳሪሩ ሰጢ ኢሉ ብሃበሎም እየ
1: ኣንታ ግረፍ እንደ ድብለካ ሉ
0: ኣንታ ሕጂ ደሞ ቆርበትና ስብስብ ጣቢልና ንድሕሪት ኣሲርና ኤልቢስ ተቐይርና ኢልጋኒ
1: ቀላቀላቀላቀላ ኣናይ ዳ
4: ሰላም ኣቦ ማትያስ ሽመይ
0: ሰላም ዝወደ
1: ከመይ ውዕልካ
0: ኣቦካብሃበሎም ባህል ኣነ ከዓ ናይ ዝግበሃል
4: ኦኬ ጎድ ሪኢኹም ንሕና ካብ ወፃኢ ምዞም ብፆተይ ንዓኹም ናባኹም ክንሪአኩም ኢና መፂና ሪኢኹም ከምዝናኩም ክዳን ደስ ይብለና
0: ዋይ ግርም ዝወደ ከምዝናትካ ስታይዶም በለና እዩ
1: ታይዶም በለና እዩ
4: ሶ ጉድ ጉድ ሪኢኹም ሕጂ ንሕና ካብ ወፃኢ ደርፊ ሒዝና መፂና ከነመስግነኩም
0: ንሕና
1: ከማን
0: ጭራዋጣና
1: ጭራዋጣና ሒዝና ከነመስግነኩም መፂና ኣለና
0: ክነመስግነኩም መፂና
4: ጉድ ጉድ እሞ ቅድምናትና ክንጅምሮ
0: ፅቡቕ ዝወደይ ንማሳገን
4: ኦኬ
5: ከመለኹም ኣቦታት ኣዴታት ኣሕዋት ኣሓት ብርሃፅ ንልምዓት ብደም ንናፅነት ዘውሓስኩም ንደቂቕ ዘይዕረፍኩም ተምሃሮ ሸቃሎ ኩልኹም ብሓባር ኣብ ልምዓት ኣብ ግንባር ሰላም ሰላም ሰላም ሰላም
0: ሰላም ተኻ ትጥዓም
1: ሶጉድ
0: ንዓ ሃበና በጃኻ ትጭራዋጣ
1: ሓዝሃበሎዋጣሽወ
0: በዚያ ኣውሎ ክንብላ እንታ
1: በቃ ንይስምዑና እምበር የልዩ ታትንፋስና ሕፂርና
0: ብየ ጀሚሩ ብየ ወዲ እዋ እንታ ደርፊ ምልእትስ የበለለየ ኮይና

0: ከመለኹም ሕዋት ብሓበራ
1: ከማና መንእሰያት ብሓበራ
0: ከማና መንእሰያት ብሓበራ
1: ሽምግልደልኩም ውን ብሓበራ
0: ሽምግልደልኩም ረግደልኩም ውን ብሓበራ
1: ኣብዝንዘለኹም ብጠቕላላ
0: ኣብዝድነለኹም ብጠቕላላ
1: ብሳላኹም ዓዲ ተተኺላ ዓዲ
0: ተሳላኹም ዓዲ ተተኺላ

0: ከመንደሪኒ ንሰብሳዋ ይኸቕኒ ጥዑማ ጨና ከመንደሪኒ ኣንዞም ብርሃን ንዓይኒ ጥዑማ ጨና ከመንደሪኒ ንሰብሳዋ ይኸቕኒ ደኺምና ኢልኩም ዘይሰልችኹም
1: ደኺምና ኢልኩም ዘይሰልችኹም
0: ፅዕርና ኢልኩም ዘይረብረብኩም
1: ፅዕርና ኢልኩም ዘይረብረብኩም
0: ንዓዲ ሓሶት ብጠውያ ምሰውደቕኩም
1: ንዓዲ ሓሶት ብጠውያ ምሰውደቕኩም
0: ርኢናዮ ፍረጥ ክብል ናብ ቅድሜኹም
1: ርኢናዮ ፍረጥ ክብል ናብ ቅድሜኹም
0: ርኢናዮ ተፈቕርኹም
1: ኩዳ ኩዳ
0: ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ ኩዳ

ንስ መደብና ዳሳስና ቀፂላ ተቐሪባላ። ሎሚ ዳሳስና ኣብዚ ዓመት እዚ ብሰብ ዝሰርሖ ብልሒት ሓጊዞም ዝተሰርሑ ርክበታት ብሓባር ክንከታተልና ኣብ ስራሕና ድማ ኣሳልጦን ቅልጡፍ ዓወትን ከምፅኡ ዝኽእሉ እዩ እሞ እንታይ እንታይ ይኾኑ ብሓባር ንከታተሎም።

ሓሳኹ ሃሪ ካብ ዝኣልምዎ ንጥረ ነገር ዝፈሪ ኣብ ከም ብሉፅ ንጥረ ነገር ሃሪ ፍርያት ዝተፈላለዩ ብሉፃት ኣልባሳትን ዝተፈላለዩ ኢንዱስትራዊ ፍርያትን ዝውዕል እዩ። ወዲ ሰብ ብሓሳኻ ሃሪ ዝፈሪ ንጥረ ነገር ሃሪ ኣብ ጥቕሙ ከውዕል ካብ ዝጅምር ኣሸሓት ዓመታት ኣቕፂሩ ይርከብ። ኣብዚ ዘለናይ እዋን መፍሪ ሃሪ ያታ እውን ምዕቡልን ኣገባብ ተኸቲሉ ብዝተረቐቐ መልክዕ ዝፈሪ ፍርያት ኮይኑ ይርከብ። ኣብ መፍሪ ሃሪ ሃገረ ቻይና ዝለዓለ ማለት 80 ሚኢታዊት ንጥረ ነገር ሃሪ ብምፍራይ ቀዳማይ ደረጃ ሒዛ ትፀንሐና። ናይ ሎም መደብ ዳሕሳስና መስርሕ መፍሪ ሃሪ ከምኡ ድማ በፂሕዎ ዝርከብ ደረጃ ምዕባለን ዕላማ ዝገበረ እዩ ክኸውን ሰናይ ምክትታል።

ሓሰኻ ሃሪ ዘፍርዮ ንጥረ ነገር ኣብ ጥቕሚ ወዲ ሰብ ካብ ዝውዕል ናይ ልዕሊ 4,000 ዓመታት ዕድመ ዝቕፀር እዩ። እቲ መስርሕ ብቐንዱ ኣብ መምያ ብሉፃት ዓይነታት ሓሰኻ ሃሪ ካብ ደረጃ ምፅፋይ እንቃቕሖ ክሳብ እኹል ደረጃ ሓሰኻነት ብዝግበር ምክንኻንን ኣልያን ዝተሰነየ እዩ። ሓሳኹ ሃሪ ፈለማ ካብ ደረጃ እንቃቕሖ ክሳብ ምንጭጫሕ፣ ምቹ መጠን ምቖት፣ ፅሩይ ኣከባቢ፣ ዝሰማምዖም መጠን ጠሊ ምክንኻንን ካብ ዝተፈላለዩ ጎዳእቲ ረክስታትን ካልእ ጥበባትን ዘጠቓለለ ክንክን ይግበረሎም። እዚ ክንክን እዚ ብሉፅ ንጥረ ነገር ሃሪ ክፈሪ ወሳኒ ረቑሒ ስለ ዝኾነ ሓሳኹ ሃሪ ብፍላይ ኣብ ደረጃ ላርቫ ድሕሪ ምንጭጫሕ ልዕሊ 50,000 ዕፅፊ ናይ ክብደቶም ዝኾነ ዝፈትዎ ቆፅሊ ማልበሪን ስለ ዘህልኹ ቀረ መግቢ ማልበሪ ምውሓዝ ካብ ቀንዲ ቅድመ ኩነት እዩ። በዚ መንፅር ድማ ዝበዝሐ ክፋል መሬትን ሓረስቶትን ኣፍረይቲ ሃሪ ዝኾነ ሃገራት ኣብ መፍረ ቆፅሊ ማልበሪ ዘድሃበ። እቲ መፍረ ድማ ንብዙሓት ሓረስቶት ምንጭ እቶቶም ከም ዝኾነ ይግለጽ።

ካብ ዝተፈላለዩ ባልዓት ነፃ ዝኾነ እኹል ንጥረ ነገራት ቫይታሚናትን ማዕድናትን ዝውነን ዓይነት ቆፅሊ ማልበሪ ምቕራብ ብሉፃት ሓሳኹ ሃሪ ክህልው ህላወ ብሉፃት ዓይነት ሓሳኹ ሃሪ ማለት ድማ ብሉፅ ዓይነት ንጥረ ነገር ሃሪ ምፍራይ ማለት እዩ። ሓሳኹ ሃሪ ጠለብ ማይ ካብቲ ትሕዝቶ ማይ ዝርከቦ ቆፅሊ ማልበሪ እዮም ዘማልእዎ። እዚ መስርሕ ብዘይዝኾነ ምጉንዳብ ክሰላሰል ዘለዎ መስርሕ እዩ። ሓሳኹ ሃሪ ብዙሕ ቆፅሊ ማልበሪን እዮም ዘህልኹ። እቲ ቆፅሊ ድማ ሓድሽ ቅንጣብ እንከሎ ጥራዮም ዘህልኽዎ። ግዜ ዝወሰደ ዝደረቐ ወይ ዝነቐፀ ኣይቀርብዎን እዮም። ስለዚ ብሉፅ ሃሪ ከፍርዩ ድማ ይሕግዝ። ን30,000 ዝኣኽሉ ሓሳኹ ንኽትምግብ ከባቢ 1500 ኪሎ ቆፅሊ ማልበሪ የድሊ። እዞም ሓሳኹ ንወርሒ መመላእታ ንመዓልቲ 4 ግዜ እኹል መግቢ ይቕርበሎም ማለት ኣብ መዓልቲ ክሳብ 15 ሰዓታት ከም ዝምገቡ ይግበር።

ድሕሪ ዝተወሰነ ግዜ ማለት ሓደ ወርሒ እዞም ሓሳኹ ካብቲ ቅድሚ ሕጂ ዝምገብዎ ዝውሑድ መግቢ ክህልኹ ይጅምሩ። እዚ ካኩን ዝበሃል መስርሕ ክጅምሩ ደልዮም ኣለዉ ማለት እዩ። ነቶም ሓሰኻ ኣኪብካ ንዓኣቶም ኣብ ዝምችእ ከባቢ ብጣውላ ኣብ ተሰርሐ ቦታ ብምቕማጥ ካብቲ ካብኣፎም ዝነዝዕ ፈሳሲ ገይሮም ዓለባ የዳልዉ። ንመላእ ኣካላቶም ድማ በዚ ዓለባ ገይሮም ይሽፍንዎ። ሓደ ካኩን ክሳብ 1 ኪሎ ሜትር ዝበፅሕ ፈትሊ ብከቢብ ቅርፂ ገይሩ የዳሉ። እዚ መስርሕ እዚ ድማ ንካብ 3 ክሳብ 5 መዓልታት ይካየድ። ን1 ኪሎ ዝምዘን ንጥረ ነገር ሃሪ ኣብ ምምስራሕ ክሳብ 6,000 ዝበፅሑ ሓሳኹ ሃርዮም ዝዋፈሩ። ብሉፅ ንጥረ ነገር ሃሪ ድማ የፍርዩ። ድሕሪ 5 መዓልታት እቲ ዝተዳለወ ጡጥ ሃሪ ንምእካብ ናብ ካልእ መስርሕ ይሓልፉ። ብጥንቃቐ ዝዕመም ስራሕ ድማ እዩ። ምክንያቱ ሓንቲ ንእሽተይ እትመስል ጥቕላል ልዕሊ ኪሎ ሜትር ንውሓት ዘለዎ ሃሪ ስለ ዝኾነት እቶም ጥዕኖኦም ምሉእ ዝኾኑ ሓሳኹ ሃሪ መንገብገብ ብምውፃእ በዓላቶም ንፊሮም ይወፁ። ከም እንደገና እተን ደቂ ኣንስትዮ ነትንቃቑሖ ናይ ምፍራይ ተፈጥሮዊ መስርሕ ይዋፈራ። ዕድመ ሓደ ሓሳኻ ሃሪ ካብ 1 ክሳብ 3 ዓመት ይበፅሕ።

የፅሪዎ እቲ ውዕይ ማይ ፎኪስን ዘይሰባበርን ማለት ብቐሊሉ እቲ ፈትሊ ካብቲ ጡጥ ንምስራሕ ይሕግዝ። እቲ ፈትሊ ብግቡእ ኣገባብ ንቒፁ ተጠቕሊሉ ንኽዳን ምስራሕ ድሉው ይኸውን። ኣብ ገለ ባህላዊ ኣጋ ምስራሕ ሃሪ ዝኽተሉ ሕብረተሰብ ነቲ ዝደለይዎ ሕብሪ ከስቲዎ ካብ ኣትክልቲ ብዝርከብ ባህርያዊ ጥረ ነገራት ገይሮም ዝተፈላለየ ሕብሪ ይገብርሉ። እዚ እቲ ብሉፅ ሃሪ ከም ዝኾነ ድማ ብመፅናዕቲ ተበፂሑ ይርከብ።

ኣብ ገለ ፋብሪካታት ምስቲ ባህርያዊ ዝመሳሰል ብዓይንና ክንፈልዮ ዘይከኣል ብፕላስቲክ ዝተዳለወ ፋረ ተጠቂሞም ኣብ ዕዳጋ ይሸጡ እዮም። ምምስሳል ይሃልዎ ዳ እምበር ኣብቲ ብቕዓቱ ዝተፈላለየ እዩ። እቲ ፍልልዩ ድማ ነቲ ካብ ፕላስቲክ ዝተዳለወ ሓዊ ምስ ኣቃፀልካዮ ጨንኡ ልክዕ ከም ፕላስቲክ ኮይኑ ቅልጥፍ ኢሉ ሽምርር ናይ ምባል ጠባይ የርኢ። ብኣንጻሩ እቲ ባህርያዊ ቀሰይሉ ይነድድን ናይ ዝነደደ ፀጉሪ ዝመስል ጨና ድማ ኣለዎ።

ንስ መደብና ዓለም ስነ ጥበብያ ቀፂላ ተቃሪባ ዘላ ሎሚ ዓለም ስነ ጥበብና ብዛዕባ ካይላ ገለ ክትብለና ያ ካይላ መቸም ኣብ ዘቤታዊ ዕዮና ንጥቀመሉ ኢና ፀብሒ ኣብ ምስራሕ ድዩ ቡና ምፍላሕ ንጥቀመላ ጀበና ድዩ ከም መመላክዒ ዘቤታዊ መንበሪና ድዩ ብዓብዩ ኣብ ብዙሕ ነገራት ክንጥቀመሉ ንክእል ኢና ክሳብ ሎሚ ድማ ኣብ ሃገርና ብርክት ዝበለ ስራሕ ተሰሪሑ ዘሎ ነዊሕ ታሪክ ድማ ዘለዎ እዩ ካብ ሓመዱ ምምፃእ ጀሚርካ ክሳብ መወዳእታ መስርሑ ድማ ነዊሕን ከቢድን መስርሕ ከም ዝሓልፍ ኣብ ዝተፈላለዩ እዋን ተኸታቲልናዮ ንኸውን ኢና ኣብ ስራሕ እዚ እትነጥፍ መንእሰይ ካናሪ ተዳሰ ዘላ ልትሕሱ መድባሒታት እናቐሪባ ዘላ እተሓልፎ መስርሕ ከመይ ይኸውን ብሓባር ንከታተል ፅባቐ ስራሕታ ከ ማዕርክ እንደዩ ንከታተሎ ሰነ ንክትል

ሓደ ኻብ ኢደ ጥበባዊ ስራሓት ዝኾነ ኸይላ ኣብ ሃገርና ካብ ነዊሕ እዋን ዕድመ ዘለዎ እዩ። ኣብዚ እዋን እዚ ዕቤትን ተቐባልነትን ረኺቡ ናብ ዘመናውነት ማዕቢሉ ንጥፈታት ክካየደሉ ጸኒሑን ኣሎን። ብዝተፈላለዩ ቅድታት ካብ ናብ ብዘገርም መልክዕ ክቐርቡ ንዕዘብ ኢና። እዞም ከም መቐረቢ ነገራትን መመላኽዕን ከምኡ ድማ ከም ህያባት እንጥቀመሎም ጥበባዊ ስራሓት ተጠላብነቶም ብመንፅር ኣገልግሎቶም ልዕል እዩ። እዞም ካብ ግዜና

ስራሕት ካይላ ካብ መጀመርታ ክሳብ መወዳእታ ድኻም ፃዕርን ዘድልዮ ሙያ ብምዃኑ ግዜ ሂብካ ትሰርሓሉ ዓውዲ እዩ። ልዕሊ ኩሉ ድማ ዓቕልኻ ዝፍትን ስራሕ እዩ። በዚ እውን ብትግሃትን ብዘይምሕላልን ክንሰርሖ ከም ዘለና ሰብ ሞያ ዝመኽሩ። ኣብዚ ዓውዲ ብመንፅር እትኽብደቱ ድለይት እንተሃሊካ ግን ውላው ናብ ዝሸገረካ ግዜ ክትሰርሕ ከም ትኽእል ብግብሪ ዘርእያ እውን ኣይተሰኣናን። ንሎሚ ሰሙን እውን ሓንቲ ካብተን ኣብ ናይ ካይላ ስራሓት እትነጥፍ መንእሰይ ካናር ታደሰ ዘላለመደብ ኢና ክነቕርበልኩም ሰናይ ምክትታል።

ፈናሪ ካብ ግዜ ንእስነታ ምስ ጭቃ ምጽዋት ትፈቱ ምንባር ያክሊጻልና ነቲ ክቱር ድሌታ ኣብ ግብርን ምውዓልወን ንኣስታት ሸዓተ ወርሒ ዝኸውን ኣብ ቤት ትምህርቲ ካይላስ መርያ ተማሂራ ካብዚ ቐጺላ ድማ ከምዚ ንዕዘቦ ዘለና ዝተፈላለየ ቅድን መልእኽትን ዘለዎም ናይ ካይላስ ስራሓት ክተፍርዝ ጀመረት።

0: ኢላ ካብ ካልእ ስራሕ ድፈልዮ ሓደ ብዙሕ ኣይተውፃሉኒ ኢኻ ገንዘባዊ ዝኾነ ነገር ኣይተወፀኒ ኢኻ ኩሉ ብናትካ ማስ ኣብ ቀረባ ካብቲ ሓፈሻዊ ትረኽቦ ከባቢኻ ኢኻ መጀመርታ ጭቃ ተምፅእ ካብ ናይ ዲጋ ድበት ማለት ኣሎ ምሽቲ ብታሕቲ ካብኡ ተምፀ ድሓር ኣሊኽካ ሰስተ መዓልቲ ኣሊኽካ ኣብ ማይ ትቕኒ ምስኣለኻ ክባላላዕ ክጅምር እንድዩ ድሓር ኣውፅኢኻ መፅሞቕ መንፊት ጌርካ ተፀምቆ ኣብ ፀሒ ከዓ ክሳብ ዝነቅፅ ማስ ማረ ክነቅፅ ዘይኮነስ ግን ክሳብ ትርር ኢሉ ነንሕድሕዱ ድተሓስ ትለውሶ ሸት ትሰርሓሉ
1: ንኻይላ መስርሒ ዝኸውን ሓመድ ምሩፅን ካብ ናይ ዲጋ ድበትን ጌርካ ከም ዝዳለያ ግሊፅሃልና እቲ ምክንያት እውን ክሳብ ሕጂ ኣብ ፈተነ ዘሎን ፅቡቕ ውፅኢት ዝተረኽቦን ከም ዝኾነ እውን ገሊፅሃልና እቲ ኣብ ከባቢና ንረኽቡ ሓመድ ተመራፂ ዘይኮነሉ ምክንያት ብንፋስ ዝተኣከብ ምዃኑ ንስራሓት ካይላ ዘፀክም ከም ዝኾነ እያ ገሊፅሃልና እዚ ከዓ ኣብ ዝሰራሕካሉ ብተደጋጋሚ ምንቃዓት ከምፅእ ስለ ዝኽእል እዩ ኣብ ገለ ከባቢታት ዘሎ ሓመድ ግን ተመራፂ እዩ እዞም ንዕዘቦም ዘለና ስራሓት ናይ ካይላ ብዝተፈላለዩ መንገድታት እዮም ዝዳለው ገለ ካብቶም መንገድታት ከዓ
0: ካይላ ክስራሕ ከሎ ብሰለስተ ፍልፈል ፒንችን ስላብ ተሓራኻ ትብዊል ማለት እዩ ፒንችን ትብኢድካ ትሰርሖ እዩ ብኢድካ እንዳቆምጣዕካ እንዳጨበጥካ ትሰርሖ ድሌትካ ቅርፂ ክሰርሕ ትኽእል ኢኻ ስላብ ካ ንሰጦ ሰጢጥካ ከምዚ ናይ ሳምቡሳ ድገብሮ ከም ሰጢጥካ ድሓር ድሌትካ ቅርፂ እንዳላገብካ ትኸይድ ዊል ከዓ ማሽንያት ትሕግዘካ እንዳክበብካ እንዳዘረት ከላስ ንስኻ ሓፍተብል ካልእ ቅርፂ ከዓ ኣሎ ብኖርማል መሳርሒ ብቀረባካ ድርከብ ፒሮ መትሓዚ ርእሲ ገለ ጌርካ ትገብሮ ማለት እዩ

0: ከምዚ ክግለጽ ጸንሐ ስራሓት ካይላ ብሰለስተ መንገድታት ይዝዳሎ ምስ ኣገባብ ኣሰራርሖኦም እውን ከም ዝስዕብ እዩ
1: ሕጂ እቲ ኣንተ ወይ ድፀመቕናዮ ጭቃ ኣብ ፀሓይ ጸሊናዮ ንቕን ሞ ከምዚ ኮይኑ ቁሩብ ተባሃል ትርር ክብል ምስ ጀመረ ንለውሶ ነታ ንክተሓሓዝ ፅቡቅ ገይሩ ካይላ ሕጂ ኣብ ሰለስተ ክሰርሕ ከለካ ሓንቲ ፔንሽን ሓንቲ ስን ምስጣጥ ሓንቲ ካብወልንዩ ሕጂ ሓንቲ ካብተን ፔንሽን ክርእኩም እየ እዚ ትቱሉሲ ማይ ኣብ ክንቅርብ ኣለና ስፖንጅ ከዓ እዚኢካ ተንቱሉ

እዚኣ ሕጂ ብፒንቺ ነየ ሰሪሐ እያ ናይ ሽምዓ ኮፍ መበሊያ ማለት እዩ። ጎማ ንገብረ ኣሎ ከዓ ምንታይ ዝበሃል ከይከውን ምክንያቱ ኣብ ጣውላ ከየላ ገበና ሞ ከሒዝ ክንሓፍ ከነብሎ ብታሕቲ ጎማ ንገብረሉ በቃ እዚኣ ክሳብ ሕጂ እናኸደና እንዳኸፈትና ክሳብ ትነቀፅ።

እዚኣ ክምሃር ከለኹ ብሰራሕ ኮባ እስሩ አ ሕጂ እዚኣ ብዊልያ ተሰሪሓ እዚኣ ዋእቲ ኣብ ውል መጀመርታ ቤዝነት ሕዞ ንታሕቲ ድሓድና ከም ናይ ገዛ መሰረትና ተሓዝካ ንላዕልና ደብካ ኣብ ብዊል ትስራሕ እዚ ከዓ ብቅርፀይ በዚ ናይ ፒሮ ወይ በዚ ናይ ቅርፂ ናሓኸኽካ ተውፅኦ ቅርፂ ማለት እዩ እሺ ሕጂ ናይ እዚኣ ከርእኩም እዩ ኣብ ውል ጀመርታ ንለውሶ

እዚ ሕጂ መታን ድስጉዶ እዩ ዘለኹ መታን ኣብ መንጎኡ ሃፋእባ ብኮ ከይርከቡ ሞ ክጥበስ ከሎ ከይትኮስ ማለት እዩ ለበልካ ክትከውን እንታ እዚኣ ከ ለበል መታን ሓባጥ ጎባጥ ከይኮም ለበል በግበሪተ እዚኣ ሕጂ መስ ኩሉ ንለበል መግበር እንዲ ሕጂ ግን ነዚ በዝ ዘሎ ሓባጥ ጎባጥ መታን ከልግሶ ማዕረግ ይርከም ፃይ

እዚ ሕጂ ድሰርሐ ሳልሰይቲ ከዓ ብዛዕባ ምስታጥ ማለት እዩ ሰጢጥካ ስላፍ ድስራሕ ነገራት እዩ ጭቃ ኣለና እዚኣ መሳርሒት እያ ከምዚ ገርና ንሽ

ምርጓዶ መቕጣና ከምንደልዮ ክነርጉዶ ተደሊና ነርጉዶ መቕጣና ተልና ዝተፈላለየ ዲዛይናት ክትኾነ ወላ ኣላጋጊብካ ከዓ ክትገብሮ ትኽእል ኢኻ ከምዚ ቦክስ ዓይነት ሳንዶቅ ዝኾነ መቸም ተላጋግቦ ግን ሰጢጡ ከም ተድባሃል ትኽ ድበለ ባዕሉ ከም ፒንችን ኣላጋጊብካ ደኳ በዕሉ ቆራሪፅካ ድሌትካ ዲዛይን ጌርካ ትብር ሕጂ ከምዚኣ ገይረ ሰጢጠ ምስ ወዳኩ ኣብዚ ድሌትካ ዲዛይን ክርፅከም ፈፈለኻ ተቐምጠን ሃፈፋሽዑ እንዳላገብካ እዮን ትኸእል ማለት እዩ። ሕጂ መልመፂት እያ በቲ ሓደኻ ኣብዚ ዘሎ ቡኮታት ከምዚ ሓፍ ድበለ ነውንኪልና መታር ድሓር ተተኪሱ ንፋስ ኣለዎ ሓወፅ ክጥበስ ከሎ ተተኪሱ ከይንቃዓልና ማለት እዩ። እዚ ብድሌትና ከም ድሌትና ሳይዝ ጌርና ክንገብሮ ንኽእል ኢና። እዚኣ ወገን ውዲ ኢና ኣለና በቲ ሓንቲ ከዓ ንግምጥላ ማለት እዩ። እዚኣ እውን ከምኣ ቁርብ ህፍፍ ምስ በለና ናብ ድሌትና ዲዛይን ቆራሪፅና ሸዓ ሃፊፍና ናብቲ ደልዩ ንገብሮ ክንገብሮ ንኽእል ኢና።

0: ከምዚ ንዕዘቦ ዘለና ካብቶም ሰለስተ መንገድታት ብሓደ ጌርካ ካይላብ ተዳልወሉ ቀፂሉ ስዕብ ናይ ምጥባስ መስርሕ እዩ። ኣብዛ ኣገባብ እውን ብዘመናውን ባህላውን ኣገባብ ተኸቲልካ እዩ ዝዳሎ።
1: ኣብዚ ኮብ ኣብዚ ፎርኖ ስለ ዘላ ወላ ሓንቲ ብዲግሪ ዓቂንካ ባዕላ ኩሉ ክሳብ ድዝሕል ማስቲ ዲግሪ ጌርካ ክትገብሮ ትኽእላ። እቲ ሽግሪ ድመፅእ ኣብ ናይ ኩቦይ ሓንሳብ ማስ ብዙሕ ታ ዝበሃል ስለዘ የለ ሓንሳብ ወይ ተብዝሓሉ ወይ ተውሕደሉ ኩቦ ወይ ንፋሳኣቱ ይነቕዓካ ሓዊ ብዙሖ ዝተፈላለየ ነገር ሕጂ ብዙሕ ኣይተኣማሲ ተኣማሚንካ ኣይትገብር ትገብር እንዲኻ ግን ሹር ኮንካስ ምስ ረኣኻዮ ኢኻ ምስ ወፀልካ ኢኻ ፅቡቅ ትሕጎስ በ ኣብ ናይ ፎርኖ ግን ኩሉ ንኸምኡ ኢላ እተሰርሕት ፎርኖ ስለ ዝኾነት ፀገም የብሉን ታናትካ ክነቕዓካ ድኽእልካ እናሰራሕካ ከለካ ኣማእከል ምሽ ኣየር ይተርፍ ከምዚ ከይተላገበ ተርፍ ሞ ተኣየር ሓዊ ምስ ረሰኖ ይትኮስ ሞ የም ከዓልካ እምበር ኣብ ናይ ፎርኖ ትዝበለፀ ግን ብዙሕ ኣይርከብ እንዳ እምበር

0: ናይ ካይላ ስራሓት ድኻም ስሓት ጥራይ ዘይኮነ ኣእዳውካ ምስ ጭቃ ተዋሂዱ ዝሰርሕ ብምዃኑ ቆልዓ ምዕባይ እውን ኣሸጋሪ ከይኮነ ይተረፈን ከናር እውን በዓልቲ ሓዳርና ድቆልዓን ብምዃና ኣብ ዝስራሕን ከለኻ ደቅኻ ምዕባይ ብኸመይ መንገዲ ከም ተካይዶ ኣዕሊላትና ኣላ
1: ኣብቲ መጀመርታካ ማሲ ጭቃ ሒዝካ ከተጥቡብ ቆልዓ ቀልጢፍ ዩ መግቢ ደሊ ገለ ክሰርሕ የሸግር እዩ ምክንያቱ ፅፍፍ ኢልካ ክትከዶ ምስ ጭቃካ በዚ ገለ ኢኻ ሕጂ ብዙሕ ይሰራሕኩን ሕጂ ግን ናሕና ምጉባዝ ስለዝኾነ ፀገመ የብለን ምስ ቆልዓ ኣብቲ ዝርቅሰሉ ወይ ግዜ ክትቦም ኣለካ ግን ኣብታ ንእሽተይ ዝርቅሱላ ኣብታ ድዕርፉላ ግዜ ድህብካ ባትሰርሓላ ፀገመ የብሉ

0: ስራሓት ካይላ ከምዚ ክገለጽ ጸንሐ ብዙሕ መስርዕ ዝሓልፍ ብምዃኑ ድኻሚ ይሓትት እዩ። በዚ መዳይ ኣብ መሸጣ ኣብ ዝቐርብ ብሕብረተሰብና ዘለዎ ርድኢት ግን ከምቲ ተደኽሞ ከምዘይኮነ ያገሊጽሃልና። እዚ ከዓ ስራሓት ካይላ ንምቕማጥን ንመፀባበቒ ከም ምጥቀም ሓሊፉ ኣብ ብዙሕ መዓላ ከም ዝውዕል ምዝንጋዕ ከም ዝኾነ ያገሊጽሃልና።
1: ተነቃፊ ስለ ዝኾነ ኢኻ ድበዝሒ ግዜ ተቐምጦ እብል ኣነብናተይ ማለት እየ። ግን ብያትታት ሰርሒ ኢኻ ኖርማል ንቁርስ እውን ጌርካ ዝተፈላለየ ክትገብር ትኽእል ኢኻ። ዲዛይናት ወላ ካልእ እተተረፈ ናይ ኣምፑላት ዲዛይናት ክላኽ ተውፅእ ንዝኾነ ክትገብሮ ብዙሕ ክሰርሐሉ ትኽእል ኢኻ። ብዓብዩ ዝንረግፆ ማተነላ ብከምኡ ተሰርሐ ግን ተኣፍሉጦ እዩ ምሽ ንተህዝቢ ሲ ከምዚ ከይስበረኒ ወይ ኣውፅየሉ ክንዲዚ ከይከውን ኣብ ብዙሕ ክጥቀመሉ እንትርፎ ተቐሚጡ ካልእ ክጥቀመሉ ኣይትርአና። ግን ማለት ብያት ትሰርሕ ካልእ ተተረፈታ ንበል ዓላ ፃሕሊ ወይ ጀበና መዓልታ እውን ገብረ ኩለን ጭቀ ክንጥቀመሉስ ኣለና ይብል ማቴስ ደስ ኢልካ ትረክ ኣብቲ ገዛ ካ ትጥቀመሉ ማሕበራዊ ነገር ኣተሓሕዛ ጥራይ ወሳኒ

0: ካናሪ ካብዞም ንዕዘቦም ዘለናይ ካይላ ስራሓት ብተወሳኺ ኣብ ቅብኣ ስትሪንግ ኣርት ከምኡ ድማ ናይ ሪካሙ ስራሓት እውን ትፈታትን ምዃነ ዓሊላትና ነዞም ዝተገልፁ ምፍታና እውን እቲ ምሕር ንጥበብ ዘለዋ ድሌት ከም ዝኾነ እያ ትዕልል
1: ድሌት እዩ ይብል ወላ ሕጂ ማ ድሌት ክህልወካ ኣለዎ ኣብ ገዛ ሕጂ ኣደይ ከምኡ ትሰርሕ ብል ኣቦይ ቀባኣ እዩ ግን ድሌት ስለ ዘለኒ ኣነ ሕዚ እምበር ወላ ኣሕዋተይ ገለ ንዓይ ርአየን ኮ ግን ናይ ካይላ ድሌት ስለዘየብለን ኣይሰርሐን ሕጂ ድሌት ክህልወካ ኣለዎ ይብል ኣነ

ክብራት ተኸታተልትና ከምዚ ክንዕዘቦ ዝፅናሕና ሓደ ነገር ከቢድ ዝኸውን ኣብ ኣእምሮና ክብደቱ ዝሓለፈ ርድኢት ምስ ዘህልወና እዩ ነቲ ውሽጢኻ ዝደልዮን ሰላም ዝህበካን ሞያ ፈሊጥካ ምዕያይ ድማ በንጻሩ ንዝኾነ ክብደት ዘፍኩስ መፍትሒ እዩ በዚያ ድማ ኸናሪ ነቲ ናይ ተፈጥሮ ነገር ሓልያን ሓዳራን ሞያኣን ብዝግባእ መንገዲ ኣጣጢሓ ትጓዕዝ ዘላ ካብ ሓደ ሞያ ብተወሳኺ ካልኦት ምስ ጥበብ ዝተሓሓዙ ሞያታት ፈቲና ብዘይተስፋ

ፋን ክሊፕ ገለ ካብቶም ኣብ ናትራን ዝቐርቡ ተሕሶና ክቡራትን ክቡራን ተኸታተልትና ንሕጂ ድማ እዞም ዝስዕቡ ካብትን ካብ ማሕበረ ሚድያ ተወኪስና ንዓኹም ከዛኒ ይኽእሉ ምባል ቀሪብና ማለና እሞ ንከታተል

Yeah.

ናብራን ይኹም ኣብ ምክታል ትርከቡ ክቡራትን ክቡራን ተኸተልትና ንኡስ መደብና ዘዋርት ካሜራ ቀፂላ ተቓሪባኣላ። ሎሚ ዘዋርት ካሜራና ብዛዕባ ባዮጋዝ ገለ ክንብለኩም ኢና። ባዮጋዝ ካብ ቀልቀል እንስሳን ሰብን ከምኡውን ካብ ጓሓፍ መሓፍ ኣትክልቲ ዝስራሕ ዓይነት ጋዝ እዩ። ንምምንጨው ኤሌክትሪሲቲ ከምኡውን ጋዝ እዩ ድማ ዘገልግል። ኣብ ዘወታዕዮ ክንጥቀመሉ ንኽእል ኢና ብባዮጋዝ ዝፍለጥ ማለት እዩ። ተመክሮ ባዮጋዝ ኣብ ሃገርና ከመይ መስል ይኸውን ብሓባር ንከታተል። ናብ ሜሪ ኣማኑኤል ከስክረኩም እዩ።

ምህርቲ ንምስሳንን ጉልበት ሰብ ንምቁጣብን ዝተፈላለየ ካብ ኬሚካላት ዝዳለዉ ድኹዕን ፀረ ፀሓያይን ኣዳልያ ምጥቃም ካብ እትጅምር ዓሰርተታት ዓመታት ኣቕፂራ ትርከብ። እዚ ሰብ ዝሰርሖ ኬሚካላት ኣብ ፈለማ ቅልጡፍ ዕብት ኣብ ፍርያት እኳ እንተተርኣዮ ኣብ ዝተወሰነ ግዜ ግና ትሕዝቶ ሓመድ ብምትካይ ምህርቲ ብተዓፃፃፊ ከም ዝቕንስ ይገብር። ብከል ኣከባቢ እውን ተወሳኺ ሓደጉ እዩ። ምስ ግዜ ዓለምና ሓደገኛነት ናይዚ ኬሚካላት ብምግንዛብ ናብቲ ተፈጥሮኣዊ ነገር ምምላስ ግዜ ዝጠልቦ መድረኽ ምዃኑ ክትርዳእ ጀሚራኣላ። እቲ ባህርያዊ ዝበሃል ድማ ካብ ዒባ እንስሳታት ወይ ጓሓፍ ናይ ዝተፈላለየ ኣትክልቲ ዝዳለ እዩ። ዒባ ኣብ ሕብረተሰብና ሓመድ ኣልሚዕካ ምህርቲ ንምስሳን ይጥቀምሉ ምዃኖም ንኹሉ ሰብ ብርህ እዩ። ካብኡ ሓሊፉ ኣንቂፆም ንመብሰሊ መግብን ካልእ ንጥፈታትን ይጥቀምሉ ነይሮም። ኣብዚ ሕጂ እዋን ኣብ ዓለምና ነቲ ዒባ ናብ ፈሳሲ ብምቕያር ካብኡ ዝርከብ ጋዝ ንመብሰሊ መግብን ካብኡ ሓሊፉ መመንጨዊ ሓይሊ ኤሌክትሪክ ኮይኑ ካብ ዘገልግል ግዜ ኣቕፂሩ ይርከብ። እዚ ባዮጋዝ ይበሃል።

ባህርያዊ ጋዝ መፍረኽ ትገብር ትኾንካ ተፍሪ ትኾንካ ወይ ትሰርሕ ትኾንካ እተን ቀንዲ ረዋሒታት ቀልቀል ክህልዎ ካሎ ምንጭ ናይ ቀልቀል ወይ ከዓ ናይ ኣውፅልቲ ካልኣይ ከዓ እቲ ዲዛይን ካዓ እቲ ቀንዲ ነገር እዩ። እቲ ዲዛይን ዝፈላለዩ ገሊኡ ትሕቲ መሬት ዝስራሕ ገሊኡ ልዕሊ መሬት ገሊኡ ከዓ ፍርቀ ፍርቂ ፍርቁ ኣካሉ ልዕሊ መሬት ፍርቂ ኣካሉ ትሕቲ መሬት ምስ ኩነታት ኣየርን ምስቲ ኩነታት ናይ እቲ ዓይነት ምንጪ ናይ ባህርያዊ

0: ضحي مش كوم عينتي فالاليتي استايس لازيتي ماتيريال ناي داجستر بهال ليكا قلقل ليكا مالتي نعوز فلت كا نتي تي نتي تكنولوجي تسرح كسرح رانك قبل زخل كا فلتت ليكا مالتي
1: ጋዝ ካብ ኢባ ናይ እንስሳታት ወይ ገፈል ናይ ኣትክልቲ ዝዳለ ካብ ኮነ እምበር ሓደ ሰብ ከብቲ ወይ ሕርሻ ዘይብሉ ክንሱ እሞ ድማ ኣብ ከተማ እናተቐመጠ ኣብ ሓደ ንእሽተይ ቦታ ተጠቃሚ ዝፀዓት ማለት ባዮጋዝ ክኸውን ይኽእል ዶ ዝብል ሕቶ ክልዓል ግድን እዩ። ኣብ ከተማ እውን እንተኾነ ካብ ቀልቀል ናይ ሰብ ወይ ተረፍ መረፍ ናይ ክሽነታት ክዳሎ ዝከኣል ከም ዝኾነ እዩ ኣቶ ዮሴፍ ገሊጹልና።
0: ዋላ ናይ ሬስቶራንት ተረፍ ብዙሕ በርበረ ስጋብ ዘይሃሎ ናይ ሕምልቲ ናይ ቦርድራ ተረፍ ናይ ክሽነ ጉሓፍ ቆፅሎ መፅሊ እዩ ናይ ካውሎ ካሮቲ ንሪኦ ካ ቅርዲ ዳቢልካ ትጥቀም። ስለዚ ኣብ ሙሉእ ዓለም ዝሰርሕ ዘሎ ኣብ ዋላ ኣብ ከተማ እዩ።

0: ስድራ ቤት ኣቶ የናስ ዘካርያስ ወይዘሮ ኣዜብ በርሀ ተጠቀምቲ ባዮጋዝ ካብ ዝኾኑ ግዜ ኣቕፂሮም ዝርከቡ ሓረስቶት እዮም።
1: መጀመርታ ኣብዚ እንስሳ ብብዝሒ ስለ ዝነበረ ከምኡ ሓደ መዓልቲ እዚ ጆሲ ኣብ ሚኒስትሪ ሕርሻ ብዛዕባ ባዮጋዝ ኣስተምህሮ ገለ ይህብ ነይሩ። ሕጂ ካብኡ ተበጊሰስ ኣብ ርእሰይ ኣትኒ ሕጂ ዝኾነ ዒላ ነይሩስ እዚ ከምዚ እንተገበርናዮ ገሌለስ ይሓትት ነይረ። ሕጂ እዚ ከምዚ ግን ኣይከውንን እዩ። ናይ ላም ዒባ ጥራሕ እዩ ዝኸውን ገለ ምስተባሃልኩም ሰሓተትኩ ሽዑኡ እወ ኣጋጣሚ ሽዑኡ ከምኡ ይሓስብ ነይረ። ድሓር መሓዙት ነይሮም ኣብ ጀርመን ደቐመጡ እሳቶም ተገደስቲኦም ብዛዕባ ባዮጋዝ ብዛዕባ ዝኾነ ምሕደራ ገለ መለ ሕጂ እሱ ምስ በዓልቲ ቤቱ ከምኡ ኢሉ ከምዚስ ከምዚ ኣብ ኤርትራስ ኣሎ ዶ ገለ ምስ በሉኒ እወ ኣሎ ይጥቀሙ እዮም ኣብ ሚኒስትሪ ሕርሻ ይምህሪኦም ገለ ምስ በልኮ ንስኸኸ ገለ ምስ በለኒ ከምዚ ከምዚስ ክትገብሪ ትኽእል ዶ ምስ በለኒ እወ ይኽእሉ ቀሊል እዩ ኢሉ እዮ። ምክንያቱ ምስቲ ኣብ ስራሕ ዝነበርክዎ ናይ ቴክኒካል ስኩል ስለ ዝተመረቕኩ ከዓኒ ማለት እዚ ፀገም ከምዘይብሉ ገለ ምስ ሓበርኩዎምስ በቃ ተሓጒሶም ሽዑኡ እሞ በቃ ክንሰደልኪ ኢና እዎ ትገብሪ ከምኡ ትፍትኒ ኢሎምኒ ሽዑኡ ምስ በዓል ቤተይ እንዳተሓጋገዝና ከዓ ዝተኺልና ማለት እዩ።
0: ሚቴን ጋዝ ኩሉ ግዜ ካብ ዝሞተ እንስሳ ወይ ዒባ ዝርከብ ጋዝ እዩ። ንኣከባቢ ድማ ሓደገኛ ካብ ዝበሃሉ ሓደ እዩ። ነዚ ሓደገኛ ጋዝ ናብ ሓደ ፀዓት ቀይርካ ምስ ትጥቀመሉ ኣብ ኣከባቢ ዘምፅኦ ሓደጋ ኣብ ምቕናስ ዓብ ኣስተዋፅኦ ትገብር ምህላውካ ምዝካር የድሊ።
2: ሕጂ ከም ማንም ኤነርጂ እዩ ከም ማንም ኤነርጂ ሶላር ኤነርጂ ንብሎ ብዲዝል ጌርካ ኤነርጂ ተምፅኢኻ ማለት እዩ ዝተፈላለዩ ዓይነት ነዳዲ ቡታ ጋዝ ጌርካ ኤነርጂ ትፈጥር ኢኻ። እዚ ከዓ ሚቴን ጋዝካ ከም ማንም ናቹራል ዝኾነ ረንወብል ኩሉ ግዜ ዝሕደስ ዘይውዳእ ማለት እዩ ኣብ ከባቢኻ ኩሉ ግዜ ኣሎ ቀልቀልቲ ኩሉ ግዜ ኣሎ ድመወት ነገርስ ኣብ ከባቢኻ ኩሉ ግዜ ኣሎ በዚ ተጠቒምካ ማለት እዩ ኤነርጂ ፈጢርካ ኣለኻ። እዚ ዳይረክትሊ ከምዚ ዝረአናይ ኦቶን ክትጥቀም ትኽእል ኢኻ ካብታ መበላልዒ ገኒ ወይ ከዓ ብጀነሬተር ከዓ ብሚቴን ጋዝ ዝሰርሓ ኣለዎ ከዓ ጀነሬተር ጌርካ ኤሌክትሪሲቲ ትፈጥር ማለት እዩ። ንድሕሪ ኤሌክትሪክ ፈጢርካ ከዓ ፍሪጅ ድዩ መብራህቲ ድዩ ዝኾነ ምንጪ ፀዓት ኮይኑ ኣሎ ማለት እዩ። እቲ ዝበለፀ ግን ሕጂ ናይ ሚቴን ጋዝ ጥቕሚ ምናልባሽ እ ኣብዚ ሕጂ እዋን ሶላር ንሓዊ ክትጥቀመሉ ወይ ንእቶም ክትጥቀመሉ ብዙሕ ይድወስል። እዚ ናይ ሚቴን ግን እዚ ክትከኣልካ ክእል ቀልጢፍ እዩ ዘብስለልካ ባዕሉ ምስክሩ ክእሉ እዮም ቶም ዝጥቀምሉ ዘለዉ ቀልጢፍ እዩ ዘብስለልካ ትክ የብሉን ጨና እውን ተፃሪ እዩ ዝመፅእ ቀልጢፍ እዩ ኣብ ሓፂር ግዜ እዩ ነዴታት ዝሕግዘን ማለት እዩ።
0: ባዮጋዝ ኣብ ገዛና ክንዳሉ ዘድልየና መሰረታዊ መሳርሒታት እንታይ እዮም? ስድራ ቤት ኣቶ የናስ ዘካርያስ ከ ብኸመዮም ባዮጋዝ ኣብ መንበሪ ቤቶም ኣዳልዮም ዝርከቡ ዘለዉ?

0: مئتوي الو مبلالع الو موطئ الو نايغاز قالو اربعه مئتوي نايغاز موطئ ثلاثه الو مستا داجستر رابعيت زين اربعه اكلات ابدا قطال ويكو كونتينيتي زبك برا نايغاز اربعه كومبارتمنت لو
1: ازكش الو بعبيوتي كونتينر ብላዕሊ ኣለዎ ብውሽጢ ከዓ ጎማ ኣለዎ ነቲ ዒባ ፅቡቅ ገይሩ ክሕዞ ማለት እዩ ሕጂ ኣሎ እንደገና እቲ ቱቦታት ኣሎ እቲ ፓይፕ ኣብ ቡምባ ኣብ ገለ ንጥቀመሉ ኢና እዚኣ መእተዊት ኣላ ሳንኬሎላ ሕጂ ተራኽቦ ማለት እዩ ከም ክስታይ ከም ዝህበካ ከምቲ ንሱ ድደልዮ ንክፈስስ ንክኣቱ ትገብሮ ነገራት ከምኡ ጌርካ ተጋጣጥሞ ማለት እዩ እዚ ፓይፕ ከዓ የድልየና እዚ መተኣሳሰሪ ከዓ እቲ ንፋስ ከይዘርቑ ከዓኒ መእሰር ኣለና ካቻቢተ ጌርካ ተኣስሮ ኣብ ውሽጢ ከዓ ኣለና ከምዚ ናይ ዋተር ድሬነጅ ማለት እዩ ማይ ከይሓልፍ እንደገና ክትገጥሞ ከለካ እቲ ቱቦ ከምዚ ክተንቃዕርሮ ኣለካ ምክንያቱ ማይ ሒዙ ስለ ዝወፅእ እቲ ጋዝ እቲ ማይ ክምለስ ኣለዎ ኣጋጣሚ ኮይኑ እንድሕር ማይ ሓሊፉ ከዓ ኣብቲ ኣብ ውሽጢ ላትና ድሬን ኣብኣ ይገብር ማለት እዩ ሕጂ እሱ ከዓ ስትሬት ክኸውን ኣለዎ እቲ ጎማ ከምዚ ማይ ድዕቁር ነገር ስ ክትገብሩ የብልካ
2: ስድራ ቤት ኣቶዮና ዘካርያስ ኣብ ቤቶም ዒባ ናይ ከብትን ደርሁን ብቐረባ ስለ ዝረኽቡ ባዮጋዝ ከየባትኹ ክጥቀሙ ዓብ ብልጫ ኮይንዎም እዩ ንመዓልታዊ ንጥፈታቶም ዝኾኖም ብኸመይ ኣገባብ ክንዲ ዓቐን ዒባ ከዮም ዝእትዉ ንክንደይ ገደብ ግዜኦም ከ ክጥቀሙ ዘኽእሎም
1: እቲ ዒባ ኣብ ፀሓይ ተውዕልዮ ኣብ ሳንኬሎ ጌርክት በፅቢፅካ ኣብ ፀሓይ ተውዕልዮ ክመውቕ ኣለዎ እንድሕር ዝሑሉ ኣትዎም እቶም ባክቴርያ ኣይ ክሳዮም ዝኾኑ ከምዚ ድቁሳት እዮም ዝኾኑ ሕጂ ቁሩብ ኣሞቕ ተብል እዩ ኣለክ ፍሉሕ ደይኮነስ ኣሞቕ ክተብሎ ኣለካ ነቲ ማይ ኣብ ግዜ ክረምቲ ከዓኒ ቁሩብ ነቲ ዒባ ዋላ ማይ ኣውዒኻ ኣፍሊሕካ ደይኮነስ ኣውዒኻ ብኡ ጌርካ ትብፅብፆ ሕጂ እቲኦም ባክቴርያ እዚ ስርሖም ኣይቋርፁን እዮም ማለት እዩ እዎ ሕጂ እቲ ሞቐት ከዓኒ ንጎሆን ምሸትን እንዲኻ ትዕቅኖ ዘለካ ከምዚ ናይ ንጎ እዚ 28 ክኾኑ ኣለዎ እቲ ኣብ መንጎ ይብርትዕ መሊሱ ምሸት ከዓኒ ቁሩብ ጉድል ይብል ሕጂ እቲ ላዕለዋይን ታሕተዋይን ሲ ፕላስ ፎር ኦር ማይናስ ፎር ክኸውን ኣለዎ ማለት እዩ ካብኡ ክብል የብሎም እቶም ባክተርያስ እዚ ሓደ ዓይነት ሙቐት ክረኽቦስ ክኽእል ኣለዎ እዚኣ ሕጂ ኣብ መዓልቲ ስጋብ 24 ኪሎ ትመልእያ ትኽእል እየኺ ዒባስ ኣብ ዝረኸብ ክዮ ትመልእያ ትኽእል እየኺ ሕጂ ከም ተወሳኺ ምግቢ ከዓ ድውስኽ ኣሎ ሓር ደርሆ ኣሎ እዚ ዋላ ከም ፍሩታ ኣሎ ናይ ኮሚደረ ፅማቅ ኣሎ ሕጂ እንታይ እቲ ፅማቅ ጥራሕ ጢሒንካ ምስ ገበርካ እቲ ፍረ ክተእትዎ የብልካ ምክንያቱ ዝግ ክብል ይኽእል እዩ ናብኡ እቲ ዒባ ምስ በፅበፅክዮ ከዓኒ እምኒ ገለ ክህሉ የብሉን ዳኣቱ ዝግ ክብል ኣለዎ ተእትውዮ ከለኹስ ኩሉ ግልብጥ ኣይተብሎን ኢኻ እዚ ሳዕሪ ገለ ከዓኒ ግጅፍ ዝበለ ከዓኒ ኣይትእትዎን ኢኻ ተውፅኦ ኣለካ

0: حنسى أمس بلقتني 4 ساعات تسرح مالتي 4 ساعات قبلك خلو حجي كونتينوس ندحر كوينو مالتي ندحر نقو حجي شاهي أفلي حكي قرب فخص بلا مقبخ تقابر الله ندحر كوينك قن كلتا معال تقلس كنت تأنح تغيلا ندقنا كمزة تغيئ إغا تعيبا ندحر تصبو تعنا دلو عيبا زي قتلا زبولعو حمومات زي كونو عيبا ندحر كوينو ጽቡቃት ሰርሐልኪ ዋላ እቶም ሚቴን ዝበሃሉ ባእት ኣለዉ እሶም ጽቡቕ እዮም ዝሰርሑ ሕጂ ሓንቲ ክሻ ስጋዕ 1000 ሊትሮ ጋዝ ትሕዝ ማለት ብኸምኡ ይድዕቀን ሕጂ እቲ 700 ወይ 600 ሚቴን እዩ እቲ ዝተረፈ ከዓ ካልእ ባእታ እዩ ማለት እዩ ሕጂ እቶም ቀንዲ ኣገዳሲ ሕጂ ሚቴን እዩ ማለት እዩ እሱኡ እቲ ሓይሊ ገይሩ ክነድድ ክሳይ ዝገብሩ ማለት እዩ
1: ኣብ መስርሕ ባዮጋዝ ዝጓሓፍ ነገር የለን ኩሉ ኣብ ጥቕሚ እዩ ዝውዕል ኣብዚ ሕጂ እዋን ሂባ ብዘለዎ ኣገደስቲ ማዕድናት ኣብ ዝተፈላለየ መዓላታት ኣገዳሲ ተራ ይፃወት ዒባ ኣብ ሕርሻ ከም ድኹዕ የገልግል ከምኡ ውን ብዘለዎ ትሕዝቶ ፀረ ባክተርያ ፋንጋስን ኔማቶድን ኣብ ምክልኻል ሕማም ኣትክልቲ እውን ልዑል ተራ ከም ዘለዎ ብመፅናዕቲ ተበፂሑ ይርከብ ኣብ ኢንዱስትርያላዊ መዳይ እውን ብዘለዎ ናይ ምፅራይ ክእለት ናብ ዝተፈላለየ ሳሙና ተመስሪሑ ንመፅረይ ገዛን ሻምፖታትን ኮይኑ ከገልግል ጀሚሩ ይርከብ
2: እቲ ኣትዩ ተበላሊዑ ዝወፅእ ከዓኒ ስላሪ ንብሎ ወይ ከዓኒ ፈሳሲ ድኩዒ ኢና ንብሎ ናይ ባዮጋዝ እሱ እቲ ዝበለፀ ድኩዒ ማለት እዩ ዝበለፀ ድኩዒ እዩ ዝያዳ ናይትሮጅን ዝበሃል ባእታ ፎስፎሮስ ፖታሽየም ካልእ ግሮዝ ሆርሞንስ እውን ኣለው ኣገደስ ባእታታት ተኽሊ ንጥቀመሎም ኢና ማለት እዩ ንሪኦ ንክእል ኢና ኣብዚ ብጀሪካናት ተመሊኡ ማለት እዩ ነቶም ናይ ባህርያዊ ሕርሻ ዝጥቀሙ ሕጂ ኣብዚ ሕጂ እዋን ከም ፖል መምርሒ ናይ ሚኒስትሪ ሕርሻ ባህርያዊ ሕርሻ ንምትብባዕ ኣብ ንክደሉ ዘለና ግዜ ኢና ዘለና ስለዚ እቲ ቀንዲ ምንጪ እዚ ናይ ባህርያዊ ጋዝ ድኩዒ እቲ ዝበለፀ ኣማራፂ ናይ ቅመማዊ ድኩዒ ኮይኑሎ ማለት እዩ ሓረስቶት ብጀሪካን ገይሮም ወስዶ ብቆፅሊ ስፕሬይ ክገብሮ ክእሉ ወይ ከዓ ፊፋ ኣቢሎም ኣብ

ሎ ማለት እዩ ሓረስቶት ብጀሪካን ገይሮም ወስዶ ብቆፅሊ ስፕሬይ ክገብሮ ክእሉ ወይ ከዓ ፊፋ ኣቢሎም ኣብ ቆፅሊ ዝጥቀምሉ ወይ ከዓ ብማይ

0: ተፅግበኒ ቅጫ ሳሞቕላዕ ኮላ ይፈልጣ ኢልዋ
1: እሞ ሓሳብ ልበይ ሰሚሩለይ መርዓ እንተገበርኩስ ሓወይ ማዓረይ ካባይ ተፈሊኹ
2: ይ ሓዊ ምሃንካር ተትከል
3: እንታ ወደቕሽ ዳር ማለት ዘርኡ ማለት
4: እንሳንዳይ ዓይኖም እንሳንዳይ ወይናሲ እንታይ ከም ዝገበርኩን ከምዛ ጓላ ፀየነታላም ፀሊዒና ንረሕቐናኒ
5: ዋ እንታይ ኩንኩንክን ከም ጓላ ፀየነታላም ርሕክራነ ትብለ እንግዲ
6: ዘይትዕቲ ይኽባ
5: ዘይትዕቲ ስንስኽ ንበላ ዋ
7: ኣምሳ ደስኸስካ ወደይ ውራይ ጥዕምከ እንታ ኣነረኺበዮ ዘለኹሲ
2: ተኾንካ
1: ቆልዓ ቢፃ
8: ሰብ በዚሒ ቀሪብና ዳኸይታ ከይገበርና ሳዕዛ ቐንዘኻ ስቕልና ከይድ ሕማቅ ተረኺ
9: ንታ ኣብዛ ቦታ ዓድናስ እንታይ ደፊንዎም እዮም ከይሰገርዋትም እዩ
2: እዚ ሸይጣን ባ ክልል ኣቢልዎ እምበር ርኢኻ በዛ ክሳድ ስትኹ ኢሎም መፅኦም ተዝኾኑ ሲ ምረኸብዋ ነይረስ
9: ሓቂኻ
1: ምስ ተንሳና ኣሎኣ ሕና ክትፈድሕኒ ክትብል እንደርክበላ ግዲ
7: ግንያዕ ምበላይ ተሕመቂ ብልዝብ ይኹም
3: እቲ መንገዲ ምምራሕት
4: ኣያ በርሀ እንታይ ይብልስና
3: ባዕለይ እውን ኮ ከይድ ኽእል
4: ከምኡ እንተ ጌይርካ ከዓ እግሪ ስማዕባ ጉዳይ ዓይኖም ከዳ ምንታይ ተበፅሐ
7: ሮታ መርዓ ብለይቲ

0: መልኣኽ ወርድ ከም ዘለዎ ንገርዎ።
1: ሕራይ እስኪ
0: ንተ ከዓ ድማ ኣብ ላዕልን ታሕትን ናይ ትውራይ ናይ ወዲ ዘጎ ሙሉእ ሓላፍነት ትሰክር።
2: ሳንደይ ብርሃን ክንዲ ክንዳ ክንዲስኩ ብርሃን ሳ ቤት መና ኣሉ ዋላ ቤነ ብድሓን ክንዲ ክንሳንደይ
3: ብድሓን እየ ሳንደይ ግዳስ ስምዓነ ዶ ኣይቦ ክንንድ ኣብ ዛዕባ ክንክዘርቡ ብዝነይ ሰሚዕ እዩ
4: ናይ ቦይ ገዲፍ ክንተዛረባ ሳንደይ ነዛ መዓልከ እዮም ከልዮምን ዘሎ
3: ኣይፋልክነ ሳንደይ ባዕለይ ሰሚዕ እዮም እናበልኩን ኣቦ ክንሲ ንወያ ውራይ ዳይርካ ሕፅብዮኹን ዝሓሰብዎስ ኣቋሪፆም እዮም
4: ናይ እማን ክንሳንደይ
3: ስጋ ማርያም ዓድና ክምሕለልክን ሳንደይ እመናኒ እወ ባዕለይ እንዲ እዝነይ ፀልዒ ሰሚዕ እዮም ግዳሲ ዳይር ንወደቐሽ ግድል ይኹዎ ኮይኑሲ ኣቕቢፆም እዮም ሳንደይ ኣቕቢፆም እዮም ክፀና
4: ክንሳንደይ
3: እየ
4: እሞ ዝፅዕን ኢልን ዝቐኒየ ስክበነለ ይብላ
3: እንታይ ግዲ ክንሳንደይ ማዓረ ቅሰናዳ ሓጅሲ ግዳ
4: ንሱ ፅሓን ፀገም የለን ሳንደይ ማዓረ
3: ሓደራ ክንሳንደይ ከይተግድዓንንዓይ ከምዛ ወላ ሓንቲ ነገር ዘይፈለጥ ግን ዝፈለጥ ክንኦ ንክር ዘይልኩም ኮይን ክንኢኹም ትቐርብኦ
4: ድሓን ንሳንደይ ድሓን ኣጨነቐ
3: እወ ኣቦኹን ሓንቲ ከም ጠንቂ ሒዞም ኣጃወቅዖም ንስያ ነይረ ተጠንቀቓ ሳንደይ
4: ናይ ድሓር ደለ ይኹን እንቋጥራይሒ ካብዝ

0: ከመይ እናልኩድ የመፅ ግና ፅቡቅ ጌርክ ሕጂ በላኻ እናነበ
1: ከበልና ሞ ሕዮ ክትከይዲ ኣኺል እኳ ድኻ ነቒልካ
2: ወይስ ነቒል ተታርፈኒ ያብር ዶ
1: ሞታ
3: ታ ቦታ እታ መንገዲ ኸትፈልጣ ድኻ
4: መረኻ ዓድና ዶኸ ይጠፍአኒ ኢልካ
3: ወ መረኻ ዓድኻ ዳ ኣይጠፍኣካን ድዩ ግና ኣነ ከዓ ዝያዳካ ይፈልጦ ክሕብረካ የ ድሓን ኣነ ዝፈልጦ ኣለኒ እዮም ዘለካ ተወት ኒሄለዋ ከምዚ ብርኽ ኢለን ብትሕትየን ቀላቐል ዝረአ ዘሎ
2: ምርቲ ገረብ ትረአየን ዘላ
3: ወኖኖኖኖኖሰግራ
2: ተቐላጥ
3: ባቃ ንሳ ቀሊጥካ በታ ቆላቁኒ ምስ ወረድካ
4: ኣብኻ
3: ተክሳድ እንደንሄትካ
4: ግርም ወታ ጨጓርት እያ
3: እታ ጨጓር ተክሳድ ንዓ ምስ ወረድካ ናብዚኣ ትድወ ኣብ ኩሎ ጫካ ክውን ኢሉ ሓጓጉማ ኣሎ ኣብኡ ትደሎ ኣብኡ እንተዘይረኺብካዮ ካብ ቦታ ናብ ቦታ ካብ ቦታ ናብ ቦታ ከምዚ ንፋስ እንዳተኣያይረዚ ኣብ ሓደ ቦታ ኣይከውን እዩ ኣብ ኣንተ ስኢንካዮ ትኽልካ ምስ ሰጠወኸ ኣብቲ ኣግራብ ኣብኡ ትደልዮ ኣብኡሎ እንተ ስኢንካየ ግን ትደልዮ መሊሽካ ንኒአ ትኸይድ መሊሽካ ናብዚ ተንቆልቁል እንተስኢንካየ ግን ኣነ እታ ኣሰር ኣሰር ኣሰር እንዳኸድኩ ስለዚ ፈልጦ ተመለስ ባዕሊ ሒዘካ ክኸይድ ዝወደ
4: ግርም
3: ወ ሕይኽ ይድሓን
2: ራይግርምርኩዳ
3: ክትቅድሚ ድኻ ወይሲ ክትምለስ ኢኻ ተሓስብ ዘለኻ
2: ግልብጥ ባኸብ
3: ዶ ሕራቤር ሃይ ሕይኺ
5: ያበረ
3: ወይ
5: እዮም ገለ ወዲ ቐሺ እንተሓተተካ
2: ክምለስ እዩ በሎ ኢኻ
3: ወዲ ቐሺ ዝናህና
2: ወ ወዲ ቐሺ
3: ወዲ ቐሺ ዳ ናይ ዳሓ
2: መልሲ ሒዝለይ ክመፅ እዩ
3: ንዑ እንኳ ካልካ የመርካ
2: ወንዑ የለዮ
3: ራይ በላሓ ራይ ራይ ክድሓነ ፃዕዳ ፅናሕካ ፅቡቕ መንገዲ ይግበረልካ
2: ራይ ግር
3: እንታ ዳየር ወዳ ብሓንሳቢ ብሕጂ ክንነግረካ ኢና ኢልና ኢና እምበር ግን ግድሓን ድሓን ድሓን ክድበል ድሓን ዝተመለስካ ይነግረካ
2: ራይ ከይደ ብሩኽ መዓልቲ
3: ብሩኽ መዓልቲ
5: ኣድገይኣድገይሕደና ትብላዕ ሰኻኻ እንታ ዛ ጥርሲ ረዳ ዝባንካ ጨራንዕ በልዖ ንዓድኻ ኣሳዊ ንበልዓ ኣውሸ እንታ ንኽሶ መድዮ መላ ፀፀር ኣትዎ ኣውሸ ከላ ናይ ፀፀር ኣይኮነን ዝሲ ከንፊኒ ክራማት ከንፊኒ
6: እንታ ዘምህረ
5: ዕድሩ
6: ሰራ ኮይኑ ኣድ
5: እንታ ንድዕሉ ዝእግሩ ናይ ዝክራማት በንፊኑ
6: ስኻ ድማ ይትካነ ኸኑ እንትኸውን
5: ነዛ ማይ ንጓርታ እዞም ዳብረሓ ሰቲሮም ናቐኒ ፈልስከ ትማንዛኻ ክሕሽዎ ዶ
6: ድሓኒ
5: ተፃዊትሎም እንዲ ተካልሳው
6: ዝገርመካ
5: ፈጣሪ ዳ ይዋዕሉን እምበር ሳው ንዕፉ ነሩ እንተዝኸውን ስኒ ካልእ ሕሊፈይ መሃብክዎ
6: እንታይ ምገበርካ
5: ጭጭፍ ጭጭፍ ኣቢለስ ንረዳ ኣድግና መብላዕ ክኾን የር ሓቀየ ድብለካ ዘለኹ እንታይ ታኺርና
6: ዘምረ ኣነ ዝገርመ እንታይ ይመስለካ ከም ሰብካ ሰብኣይ ተባሂልካ ትፅዋዕ ምኳን
5: እንታይ ድኣ ሻብካ ግልብጥ ኢልካ ንዳ
6: ሂበካ
5: ዕድሪ
6: መፀባዒኻ ሰብኣይ ተባሂልካ ዝፅዋዕ
5: ድጎይ ከብልዕ ፅ ናይ ጨናሓኻ ንዳ ሻብካ ግልብጥ ኢልካ ክዳኺል መፅኻ

0: 然后일단 너희 모하는 썩 나바나 바르라
1: 와 대수하네 와 마에 박으로 물어 이거
2: 대리하오이
1: 와 아스코 그럼 ወደዲ ወደቡ ድዩ ሓወይ ዝብ ዘሎ ዘሩ ቅረቡ ክድ
0: እዚ መሰ ጎይተ
2: ዳሓንዳኸ
3: እንታይ ዘሩ ሓወይ
2: ታይ ኢረ
3: ከመይ ኣለኻ
2: ኣለኹም
3: ኣልሓምዱላኻ
2: ፔንፔ እንዳ መፅ ኢኻ
3: መፅ ኣይ ቤት ናተ ዓፂሙ ዝፀንሐኒ ከመይ ድ ዝያሉ በሽሪ ብየ
4: ንዓፂሙ
3: እንታይ ዘሩ እዚ በረኻ እዚ ደኣ ከመይ ከመይ ለምድ
4: ዘይልመድ የለን ለሚደ እዩ
3: በልስኩም ወጥዕናኻ ኸ ክን ኢለኻ
4: ከማይ ደኣ ዳይር ሓወይ ንዓኻ ግርም ኣለኹ
3: ተቐይርካ
4: ግርም እኒአ ደሎ
3: ጣፊእናጣፊእና
4: ንጎይታይ ሰላም ክትብሎ ሞ ኮፍ ኢልና ከዓ ንዓል
3: ረግርም
4: ፀሒኻ መፅኻ
5: ጎይታ ዳይር ሓወይ ሰላም ክብለካ መፅ
1: ከመይ ኣለኻ
3: ሓናግር
1: ሓምዱ ኣለኻ መንገዲ ከመይ መፅኢኻ
3: መንገዲ ድሓኒ ግርም መፅ
1: ብመሕቡሞ ይዕርፍካ ወይ መንገዲ ጉባኤ

0: አቶም ላይ ኸበላ ኣለኹም ዶ? ኣነ ኣነ ለምህረት እየ ዋ ሓንቲ ስኽሪኺ
1: ኣነ ወ
0: ስድራ ዳ የለውን ድዮም
1: ወፂኦም ኣለዉ
0: ድንቂ ዓብኹኸ ሕሽዎ ዶ?
1: መስገን ኣምላ
0: ኣቦኹኸ ድኻም ናይ መንገዲ ወፂኡሉ ዶ?
1: ወ
2: እንታታይ መዓልቲ እንታ
1: ብድሓ እንዲኻ
0: ኣንቲ ኸመይ ከመይ ክተብል እየ ዝዘረበ
1: ኣቕሊብካ ልርኣ እምበር ኣነስ ንቡርይ ተዛሪበ
0: ዶ?
1: ወ
0: እታ ዓይኖም ካብ መናጠሉላ ኣለዉ ሰሚዕና
1: ምስ ደለቲ ዲኻ ሪጋ ክትሕዝ ደለ
0: ተቐዘፊ
1: ደልካ በል ወረኻብ ከተሸጓሸጉ ሒሕ ትብል ዝፈልጦ ዘይብለይ ናዓት ወቕረኒ
2: እንተ ከመይ ዝበሉ ወይ ትመልሓሳ ወደይ እዚኣ መብረይ
1: ደልካ ይኹነልካ
0: ሓ ለቦኺ መፂ ነሩ ዘምህረ ትበልለ እምበርታ ኣበልኩኹ ነረ

siempre dejaba tu mirada hermosa.

0: ኮይ ኣዘሊቃ ኣየቢላ ፅቡቅ ቀሚጥ ዮ ንቤት ክትከዱ ሓን ንዶ ክፈል ሓንሳብ ዕልልና
1: ዘበይነት
0: ፀሚ ንፀኒሑ ከመይ ቀኒ ዳሓንዶ ቀኒሒ ዳሓ ንሳሪ እያ ስማ
1: ንዶ ግዳ እዚ ዳየር ንዓይኖም ንመርዓ ምሕታት ክሰጡ ርኹም
0: እንታይ ደኣ ዚ ዘረባ ክዳ ሓንደለ መንጀራ ክተምፅላ ያኩንኩም መፅ ተሓትኒኢ ክመፅ

0: ሎም እንታይ ፈሊጠ እንታይ ከም ምዃኑ እቲ ስጋብ ንዕኦም ዝገመትክዎም ወይ ዝረኣኽዎ ነገር ክሳብ ዘይብለይ እንታይ እዩ ክፈልጥ ኢልክና ዘይፈለጥ ከዓ ድዒ
1: ኣነስ ዓይኖም ፈታዊ ከይሃለዋ ክተርፍ ማለት ዘብልት
0: ድዒ ዳ ክትብል ደሊኽ ዘለኽስ እስኪ እንተይ ተኸዓ ዘፍርሕ ኮ ይብልና ንኣነ ንስኡና ዘለና ክትብልዮ ዝደለኹ እንተልይኩም ዶ ኣብ ሒዙ ክተዛር
1: እቲ ሽማይሲ ንዓይኖም ንግብግብ ብላ እዩ ሓዘን ድባ
0: ንሱ ክትኣራሪ ዝበርቲዑ ኩሎም ናክ ግምት እምበር ኣነ ክነግረክ ዶ ኣነስ በሊ ኣይመስለኒ ወዲኦም ልዮም ለ ሰሚዑ ዶኹም
1: እወ
0: በለ ኣነ ከዓ ክነግረክ ዶ በዚ ኣጋውላ በቲ ገምጋመ ንዳየር እዮም ክህብዎ ኢለ ሓሳብ
1: ከመይ
0: ከመይ ዝብለባ ኣብርሃ እዞም እንዳርኣያ ይኽየ ክጉብዝኖኦም መሸከሎም እቲ ጉብዝንኡ ይኽየ ኺ ሕጂ ምስቲ ኩሉ ግምተ እትዩ ንዕኡ ክባይ ታቆልዓ ከዓ ጓሉ ምስቲ ዘላቶ ከይዳ እንድያ ዘላ ጎቢዛ ዓብያ እንድያ ካብተን ከለው ኢለን ከይደን ዘለዋ እንድያ ሻሕሻሕ ኢላ ክትፈረየሉ ክሕባል
1: ዓይኖም ዋዛ መሲልካ
0: ዋ እንት እንታይ ኸ ነዛ ዓይኖም ዋዛ መሲሉ እኳ ገለዶ እንዳበልኩም ላዕሊ ትሰቕልዋ እንታይ ደ ዓይኖም ዓይኖም እኮ ጓል እያ ከም ህዝባ እንታይ ደ ሓለፋ ክን ኣለዋ ባዕልኽን እኮ ከምቲ ሰማይ ትሰቕልኣ ዘለኽን
1: ኣለዋ ማዓጣኸ ትበተኽ እኳ ክንዳኣ ዝደፍር ኣሎ ዝዓዲ
0: ክልክል ጀ ክኢለ ክስቕል ማዓንጣ ናይ ዝኾነ ማዓንጣ ሰብ ሓደይ ናይቲ ነዊሕ ናይቲ ሓፅር ዝበሃል ነገር የለን ትበተ ክተብል የብ ከም ህዝባ እያ እዛ ሰብ እዚኣ ስቕበልና በጃ ክኢለት ዋዕ ካልና ክብላ ዝፃሕላ ዓጠና ዲ ዝበሃል ተኸንኩምኹም ኣንታ ነዛ ቆልዓ በቃ ከም ሓንቲ ኣባይ ንግስቲ ኩዕ ምሉእ ዘፍረሰቲ ክንዲ ዝበታተነት ገልኩም ተብሎ ጓል ኩነት ኒ
1: ሓቂ እንዳተዛረ እስኻ ንባዕልኻሲ ዓይነኻ መሊእካ ርኢኻ ትፈልጥ
0: ኣበይ ረኺበ ኣነ ሰብኣይ ምሉእ እንታይ ኣበይ ከመይ ዳ ክትዛረበኒ ኣበይ ረኺበ ይፈልጥ
1: ጎቦ እንዳይ ትበል ሓቂ እዶተጋብላ እንታይ እያ
0: ሓቂ እንተደሊኺ ብዛዕባ ምድፋር ዓይኒ ተውፅእ ሰብ እንድያ ነግረኪ ንዓና ንሰብት ንዓበይቲ ሰብት እንታይ ትብለና ኮይና ግና ክንሪኦ ከለና ሲ ዋ ዳርጋ ነብሪ እያ ትቀትል ዳርጋ ኣንበሳ እያ ትቀትል ዋ እዛ ዓዲ ካብዓቀኒ ላዕሊ
2: ዓይኒ እያ ተውፅእ ታቆላ ሰይጣን እንድያ ሰይጣን እያ ጊና ካብ ዓቐን ንላዓሊ ከዓ ንስኽን ከዓኒ ክሳብ ኣንበሳ ቀቲላ ነብሪ ቀቲላ መፅያ ክትብላ ኩቁርብ እዩ ተሪፍኩም ዘሎ ዘቆልዓ ሰብ እያ
1: ማዓንጣኣስ ትበተኸ እያ ካልእ ዶ እንታይ ለአ እንኳዕ ጥራሕ ዘይኣመካ
0: ኣራይዎ ትበተኸ እያ ትበተኸ እያ ብዛዕባ ንስሲ እዩ ወይ ኣለዋ ከዓ ሓውሲ ስድነት ከዓ ኣለዋ ዋ ንሰብትካ ይተረፈት እንታይ ድያ ትብልና ዘላ
2: ደር ምድፋር ዳ ደፋር እያ
1: ናብዛ ናተይ ከዓ መፃኻ ኣነስ ደይ ካብኡ ፍለካ ፀናሕ እንታይ እያ ንስ በል ፅንዕካ ንዓትቆርስ
0: ተነብል ዶ
2: ንዕና ይበል ንሓቀንእውን ክስታ ኮነ እዛ
0: ኣነዊትካ ዓንተ በንዲ ክስታ ክገብራ ፀኒሕ ሲ በርበረ ተማሊክ ዶ በርበረ ይበል ገሓን በርበረ ግበርሎ

0: ሞይ ተራኺብና ነርና ዋ ዳርጋ ኩሉ ጠሊል እዩ ኩሉ ነገር በቦት ዩዚ ድሕሪውን ብዛዕባ ክንዘራረብ ኢለ መፅ
1: ብዛዕባ ዝውራይ ዲና ምስ ምልእተ ኣፍናኣብተዋሂብና ይህን ምሂን ክንበሃል
2: ፀኒሕናንሕና ከዓ ብዛዕባኡ ክንማኸሪና ናብ ምልእተ መፅእና
1: ግርም ኣርክባ ቢልክናና
3: ናይ ፈጣሪ ከዓ ሓይ ፈጣሪ ንህለኒ ኩላ ናብ ገርህና ራኺብና
1: ብኣሞይ ምስያ ሙሕፅና እያ ክፈላን ወድቀሽን ኣብርሃም ኮይና ሲ እዚ ውራይ ብጭሎቅ ክንገብሩ ተሰሚዕና እወይ ኣነ ከዓ ሓንቲ ላሕምላሙ ንዓሓሪ ደሲ ዓዲ ሙሉእ ከምስሕ ተሰሚዕና
2: ንስ እኳ ዓቕምካ ፈልጥካ ትገብሮ ስለ ዘለካ ፅቡቅ እንዲ እንተኾነ ግና እተን ሕግዘካ ከይተሰከፍካ ንገረና ሓቅን እየን ምልእተ እተ ንሕና ክንገብሮ ንክእል ሲ ንገር ዳ ኣብለና ንሕና ካብ ዘይስክፍታ
1: ንታይ
2: ደ እቲ ሓሳባትኩም እኳ ኣብርሃ ዕሊሎምን እንድዮም ሕይ ከዓ ንስኻ ካብሃለካስ ባዕልካ ንገረን
1: ግርግርግርግ ዝርከብና ሰብት ወራድ መርዓ ክንወርድ ኒና እቲ ጨሊ ሓሳባት ግን ነቶም ሰዓብቲ ሳውን ዝኾኑ ምሳና ከም ዝሰማምዑ ክንገብር ኢና
2: ፅቡቅቲ
1: ከዓ ድሮ እቲ መርዓተ ነጌራ ከም በዓልቲ ውራይ ኮይና ከም ትውዕል ክንገብር ኢና
2: እስኪ ሕረበል ቀፅል
1: ንበረ ከዓ ድሮ እታ ምንቃልና ምሳና ፍርቅሌት ከም ዝነቅል ክንገብር ኢና
2: ሕራይ ፅቡቅ ድሐ
1: እወይ ትፈለማ እኳ ኣይተሰማማዕና ኣሎ ነርና ድሓን ግን ኩሉ ምስ ረኣናዮ ከም ዘዋፃና ምስ ፈለጥና ኩላሃና ኣውሪ እምና እወይ ብኣ ተሰማሚዕና ኣለና
2: ንዳሓንዳሓንዳሓንዳሓንዳሓንዳሓ ቋዕኡ ተይበፅሐ ጥራይ ዳሓ ዝብእስ ክሳብ ዝደልዎ ሓንክስ ድ ዝብሃል
1: እንታይ ዳ
3: እንታይ ዳ እሞ
1: ኩሉ ናይቲ ውራይ ጉዳይ እኳ ናባኽንን ድዩ ግን ክሳብ ዝውራይ መዓልቱ ዝኣክልሲ ዝኾነ ሰብ ክሰምዐ የብሉ
2: ዳሓንዳሓ ንሱስ ናባና ክደፎ ኣለና ንዶብዓልና
1: እቲ ዝስራሕ ከዓ ኣብ ቤተይ ኮይኑ ብፀልማት ወይ ከዓ ቤት ዓፂካ ይኮን ዘሎ
2: ኣዮኻ ብዛዕባ ዝስኽማ ይበልኣዮኻ እሞ ክስታይ ደይ ንገብር እንታይ እቲ ናይ ስዋ ተኸፋፊልና ኣብ ቤትና ደይ ንስንክቶ ድንቂ ሓሳብ ካዓ ድንቂ
1: ከምቲ ጥዕመት
3: ናሓንጎሮታኣምነ
1: ሊኢክ ከዓ ስንታይ ተሪፍኒ ትበል ነገሩ ንሕዘ እንታ ከይከውን
3: ናባናሕደጎስትርስትርከምቲ
1: ትፈልጦ ከዓ ትገብራ ንዓክ ክ

0: ናትራ ናብ ምክታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ክንዛዝሚና ኣብ ቀፃሊ ብካልእ ትሕዝቶ ብልክዕ ሰዓት ይክኾን ንረኸብና ክሳብ ሸዑ ግን ከም ትወትሩ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ንቐፌታ ኣገዳሲ እሞ 12 44 47 ናይ ስራሕ ቴሌፎንናዩ ክድውሉና ክንቅበለኩም ገና ንግረኩም ንብልዋት ኣለና ካብ ቀፅሊ ሚኒስትሪ ዜና ምስ ሰኣላይ እሰይ ሸሻይ ብሞ ኮይንና ምሳኹም ፀኒሕና ናይ ዝመፅእ ሰውን ሰባት ይበለና
1: Gabamanai.

ሰላም ሰላም፣ ከመይ ቀኒኹም? ኣብ ውሽጥን ወፃእን ብምዃን መደብና መደፊርና ንምክትታል ተቐሪብኩም ዘለኹም ፍትዋት ተኸታተልቲ መደፊርና ከመይ ቀኒኹም? ፅቡቅ ባርከስ ፊዮርና ድማ ኣሎም ንዓና ይበቕዑ የዘናግዑ ብዓብኡ ከዓ ይምህርኦም ዝበላቶም ትሕሶታት ተዋዲዳ ኣብ ሰዓት ደብ ክዳትና ኣላ ካባኹም ንደልዮ ነገር መደብና ጀሚሩ ክሳዕ ዝውድእ ምስ ሓቢርኩም ትከታተል እዩ ፅቡቅ ባርከስ ሎሚ ከዓ ከም መጀመርቲ ወይ መፈለሚ ትሕሶና ሪፅናያ ዘለና ሓንቲ ጥዕምቲ ዜማ ክትኮን እታ ዜማትያ ኸ ተቐቀላ ትብል ክትኮን መቸም ኩላትኩም ክንትፈትዋ ከይተጠራጠርኩ ብቐጥታ ናብኣ ክብለኩም እየ ስናይ ምትታል

ክበልዕ ክሰቲ ክፃወት ክዕንድር ፍንትርዕ ክብል ክርብሽ ክዕገርግር ንሳ ክትሰወለትኩ እምበር በቃ ተማሂረ ምስ ዓበኹ ዓበይ ምስ ጎበስኩ ንኤርትራ ክዘይረኢላ ከሰቲ ክዘብጦ ብሕኒ ዝበላ ምዃነይ ኣይፈልጥን ነይረ ሰባባይ ተስፋ ዘንበረ ከምኡ እንተኮይኑ ፀገም የለን ሰቕ ጥራይ በሉ ናበይ ኣሰብሉ ተማሂረ ካብዚ ክሳዕ ሰማይ ድግሪታት ሰቂለ ቅልፅመይ ኣትሪረ ኣእምሮይ ስሒለ ሽዑ ንኤርትራ ዝደፍረ እንተሎ ሻሙጥያውቲኤ ተንበርካኽ እየ ዝብሎ ተንበርካኽ ፅቕ ጥራይ በሉ ፀገም የለ ሰሪሐ ሃብታም ምስኮንኩ ሽዑ ኤርትራዊ ኩሉ ኣብ ላዕሊ ይሃሉ ኣብ ታሕቲ ይሃሉ ነናቱ መፃወቲ ባምቡላ ነናቱ ብሽኮቲ ካረሜላ ነናቱ ፓላሶ መንበሪ ነናቱ ነፋሪት መዛወሪ ግድፋንዶ በሽበሽ ከብለኩም እየ በሽበሽ ስቕ ጥራይ በሉ እመኑኒ ንስኻትኩም ጥራይ ፀገብኩም ከይትፀብፀብኩም ተፀጊምኩም ኣምህሩኒ ከምኡ ግበሩ እምበር ፀገም የለን ኣይንጠራጣ እዚ ዩ ትርጉም ምውላደ ፀገም የብልክን ፍቱ ተሃገረይ

0: ንዘክሮም ሰማታትና እስከ ንዘክሮም ሰማታትና በጃ ዝሓለፉ ሃልከትከት ክብሉ ፍጹም ክዕረፉ ምእንዛና ጽነት ትሕቲ መሬት ዝተረፉ ቃልስና ዘብፅሑ ኣብ ምዕራፉ ኣብ ጎላጉል ደንካልያ መሬት ባዳ ኣብ ጎላጉል ሳሕል መሬት ዓይገት ጻዕዳ ሓርበኛ ንምቕሓም ብባሕሪ ጋሪዳ ኣብታ ማይ ዘይነጠባ ደረቕ ምድረ በዳ ብኤሙ ነጊዲእ ከም ነጎዳ ንጅግና ንምጥፋእ ፍጹም ከም ንበዳ ጅግና ኸሞ ጅግና ኸሞ ንቕዘይብል እምነቱ ረመፅ እናትደፋ ኣብ ዝባን ዕርታቱ ምራቑ ወዲኡ ወላ እንተቆርቆሮ ዕንቱ ምን ክኣጆኻ ኢሉ ወይታ ብዘይካ ጽንዓቱ ኣንጻር መግዛእቲ ዝማሰነ ኣካላቱ ምእንዛና ጽነት ዝኸስካ ዝኣጽምቱ ምእንቱ ልላውነት ሃገር ዝበጀቦ ሂወቱ ግን ግንባሮም ናፍሰሰ ንጸላቱ ንኽቡር ወዲቕ እዩ ንኽቡር መሬቱ እወታ ንስ ኻ ዋጋ ሓርነቱ ሕዱ ከይድፈርና ህልዋት ብፀቱ ኩላና ንዘክሮም ኣብዛ ክብር ትዕለቱ ቅሰኑ ቅሰኑ ሰባትና ኣብ ሓመድ ዝበለኹም ምእንቲ ሃገርኩም ሂወትኩም ዝወፈኹም ቅሰኑ ሸጥኡ ወቂዒ ዕላማኹም ዓለም እውን ፈይጣታ ነታ ባንዴራኹም ሰላም የዝተማቕረሉ ሓቦኛ ህዝብኹም ሰማታት ኤርትራስ ከይዘከሩ ቅያ ፈፂሞም ፅንኩር ድሰገሩ ጥዑም ከይርኣይ ጥዑም ዘበሰሩ ሃየስከ ኺላታት ኣብ መዝገብ ኣጥቁሩ ታሪኾም ከይሃሰስ ወትሩ ክዝከሩ ዘለኣለም ንዘክሮም ሰማታትና በጃ ሓሊፎም ነዘርኣይና ምስቲ ፀኒዑ ዘፅንዐ ሓፋሽ ህዝብና እወ ክብሪ ስመና ካብ ሓርበኛ ምፍጣርና ንህና ህፃናት ናይ ሎም ዕምበባ ናይ ፅባሕ ፍረ ኣብዛ ኤረ ምድራባራ ኩላ ነብሳ ፍረ ተካእቲና ምዛና ፅነ ዝወፈረ ኣለናዊ ምስቲ ልእላውነት ዝተረረ ነስተማቕሮስከ ሰማታትና ንዘወረሱና ታሪክ ዝነበረ እንሆ በቒና ፍረ ፀጋ ዝሃገር ክንሓፍስ በብእብረ 20 ሰነ መፃት ወርሓት ተኸቲላ ኩሉ ኤርትራዊ ወድዲ ይጋቆላ ሰማታትና ንምዝካር ዝተዋፈርናላ ሕድር ለና ዓመት ከነብዕላ እዎ ነይሮም ብዙሓት በላሕቲ ናይ ስልቲ እዎ ነይሮም ምሁራን ሊቃውንቲ ንኩና ዝመርሑ ብቐትሪ ብለይቲ ሃገር ሓራ ምውፃእ ካብ ዓመፅቲ ህዝብና ንምልቃቕ ካብ መግዛእቲ ደጊም ሃገር ንምክኻል ካብ ወረርቲ ደጊምና ንዘክሮም ኣብዛ ክብር ትመዓልቲ ብፀሎተፍታሕ ሸኽ ካ ንሰማእቲ ዝኽብርን ክብርን ሰማታትና ዓወት ንሓፋሽ
1: ባሕሪ ኣነ መሓዛ ዓሳታት ክሕምብስ ውዒለ ምሕዳሪ ማርሳታት ጨው ዘለዎ ባሕረይ ህዱእ ዝማዕበሉ ኣሸሓት ዓሌታት ዓሳ ዝነብርሉ ካብ ጥንቲ ጀሚሩ ንብዙሕ ዘመናት ባሕረይ ክዘምትዎ ዝኸፈቱ ኪናት ሰለም ከየበሉ እናተጋደሉ ኣፅኒሖም ለይሲ እንሆርኪበሉ ባሕረይ ከም ታሪኺ ዓብዩ ስፍሓቱ ጊሒጥካ ዘይውዳእ ዘይጎድል ሃብቱ ምስ ዓለም ዘራኽብ ክልተ ወደባቱ ጃሕጃሕ እናበለ ቀጻሊ ዝዛሪ ባሕረይ ሉላ ኣለዎ ልበይ ካ
2: ሃገርካ

ከመይ ክንከታተሎ ፀኒሕና ፍትዋ ተኸታተልቲ መደፊዮርና ፈቲኹምዎ ዶ ፅቡቅ መቸም ከም ተቐዲሞ ዝበልኩኹም ክትፈትውዎ ክትፍትንዎ ገለ ነገር ከዓ ተማሂርኩምሉ ወይ ተዘናጊዕኩምሉ ክትኮኑ ተስፋ ገብር ኣራይ እንቃቑሑሲ ቀስ ብቐስ ብእግራ ትኸይድ ገለ ዝበሃላ ባህላ ሰሚዕኩም ትፈልጥ ዶ እወ እዚ ማለት ከዓ እንቃቑሑ ምስ ተወለደት ትሕቆፍ ተሓቂፋ ጨቂት ትኸውን ቀስ ብቐስ ከዓኒ ናብ ደርሆ ትምዕብል ማለት እዩ ካብኡ ከዓ ብእግራ ክትከይድ ትጅምር እዚ ባህላ እዚ ንምንታይ ምፅኦ መሲልኩም ገለገለ ተምሃሮ ኣብ ፈተና ብዙሕ ግዜ ዘይዓውተና ምክንያት ኣብ መወዳእታ ግዜ ክንገብሮ ንፍትን ወይከዓ ዳሕራ ይርክበሉ እዳበርና ንነዊሕ ግዜ እቲ መፅናዕትና ዲቲ ክንገብሮ ዝግብአና ንጥፈታት ከይግበርና ንፀኒሕ ሞ ግዜ ምሰርክበና በቃ ብናይ ዜሮ ሰዓት ገለ ነገር ክንገብር ከነፅንዕ ብዙሕ ነገር ክንሽፍን ንፍትን እዚ ከዓኒ ጠንቂ ናይቶም ብዙሓት ዘይዕውታት ሰባት እዩ ማለት እዩ ስለዚ እቶም ገና ከም መጀመርቱ ግዜና ወሲድና ፅቡቅ ጌርና ዝተዳለናን ዘፅናዕናን ከከም ክሰይና ፅቡቅ ውፅኢት ክንረክብ ተስፋ ገብር እቶም ብዙሕ ከየፅናዕና ወይ ከዓ ኣብ መወዳእታ ከዓ ሽፍን ሽፍን ኣቢልና ክንኣቱ ዝፈተና ፈተናና ከዓኒ መቸም ፅቡቅ ክኸውን ተስፋ ንገብር እንድሕር ፅቡቅ ዘይኮነ ከዓ ካብዚ ብዝበለፀ ኣብ ዝቕፅል ግዜ ተዳሊና ማለት እዩ ኣብ ፈተናና ዕውታት ኮይና ክንወፅእ በዚ ጋጣሚ ዚ ፍዮርና ትምዕደና ኣላ ማለት እዩ ፅቡቅ በኣል ከስ ካብዚ ብምቕፃልካ ሓንቲ ሕፅር ዝበለት መሳገሪት ኣላትኒ ኣነ ካዓ ድሕሪያ ክትምለሰኩመ ሰናይ ፃና

ደደዋትና ከመይ ትከታተሉ ኣለኹም ፍትዋት ተኸታተልቲ መድፍዮርና ፅቡቅ ትሕዝቶታትና መቸም ዓጊብኩም ትኮኑ ከምኡ ከዓ ብዙሕ ነገር ትምሃሩሉ ክትህሉ ተስፋ ገብር ዋርከስ ሕጂ ከዓ ነታ መወዳእታ መደምና ንሰርዓ ትሕዝቶ ድራማ ይቀሪበልኩም ዘለኹ ናይ ሎሚ ድራማና ርእስቲ ከዓ ብጥሙር ዝበል ይኸውን እዋ ብዛዕባ ምንታይ እ ክትምህረና ከተስሕቀና ድያ ከተዘናግዓና ሓቢርና ንከተተሎ ይኸውን ብቐጥታ ናብ ድራማ ንክብለኩም እየ ሰናይ ምክትታል

0: በቃ ፀወታ የለ፣ ምዝንጋዕ የለ። ምንባብ ጥራይ
1: ከማና ብጥሙር ክኾነልኩም ጥራስኩም ዘይተቐምጡ
2: እዛ ብጥሙር ዘይነፅና ኢልኩም ትዛርብላ ዘለዎም ዘ ከመ ኢልኩም ኢኹም ተኣማሚትና
3: ዳሓርጋ ዘዘዋፃና ዘይንገብር ንስኹም ዘዋፃኩም ንሕና ዘዋፃና እስኹም ቅድሚ ሓደ መዓልቲ ፈተና ምእካሉ ብጥሙር ተፅንዑ ንሕና ከ ካብ ዝደራረበና ሕጂ ነፅንዕ ሕጂ እንተኾንኩም ትርብሹና ኣለኩም
0: ዳሓር ከዛ ብጥሙር ትብልዋ ዘለኹም ኩሉ ዓይነት ትምህርቲ ኣብ ሓንቲ መዓልቲ ምፅናዕ ማለትኩም ድ
4: እወ
0: ከምኡ ምግባር ግብራቦ ከምዘይኮነ ብኣብነት ክንረድአኩም ኢና ነቢ ኣነ መን ይስመይ
4: ስኽደ የልሃና
0: እዚኦም ከ
4: እዚ ባነየል ፅሩፈ
0: ፅቡቅ ሕጂ ንሰለስተና ኣብ ሓደ እዋን ሽምና ንሕር ብጥሙር ፀውዒካና ዛዕሳቅሽና ክበካ
4: ከመይ ማለት እዩ
0: ኣብ ሓደ እዋን ንሰለስተና ንሕር ብሓንሳብ ሽምና ተፀውዒካና
4: በብሓደ ዶ
0: ኖኖ ብሓንሳብ
4: እዋ ግን ከመይ ገይሩ ርእሰይካ እኳ ኮምፒተር ኣይኮነን
0: ርኢኻ ግብራዊ ኣይኮነን ሓሙሽተ ዓይነት ትምህርቲ ነፍሲ ወከፈን 1ሰርተ ምዕራፍ ኣለዎን ብሓፈሻ 50 ምዕራፍ ንሓሙሽኡ ከመይ ጌርካ ቶምቦ ትኽእል
1: ዋው
4: ኣትንታይ ኢኻ ትገብር ዘለካ ክስኻ እጀኻ ንዓና ይስ ክወሰደና
1: ማበይ ክወስደካ ላዓሊ ዝኣሞ ከመይ ገይሮም ክረድኦካ ደሊኻ ኣነ ሳይከድኒ ምስም ከፅንአ ግዜ ከለካ ግዜ ዝፀበዩ ዝበልዎኮ ከምዚ ምስ ረኸቡ እዮ
4: እወይ ኣሻሪኺ
1: ነዞ ዋፃእንዶ የሻሩ
4: ኣሎ ንመሻረዊቴ ሕንቕ ኢላ ትሙቴ ኣተ ኣሎ ንመሻረዊቴ ሕንቕ ኢላ ትሙቴ
1: ኪትኪትኪትኪትኪት ክትልክመኒ እንዲ ክሓሲብካ ነርካ ቻው ጥራይ ቦብልሃል

0: እንደገና ተንቦብኩ ተንቦብኩ ከዓ ወላ እቲ ግዜ ከዓ ሓልፉ ኮይኑ በቃ ክርዳእኒ ይከኣልን ተረድኡና ዲኹም ድሕሪ ማይ
1: ናባዓቲ
0: ነባሓ ወይ ምኸሮ ምኸሮ እንተ ኣበይምካ መከረ ማሃረዶም ከመሲሎሞ እዮም ሕጂ ከዓ ንስኻ ከምታ ተዋፀካ ብሲሰንካ ጌርካ ኣፅንዕ እሞ ብኸመይ
2: ብጥሙር

በሉ ፍትዋት ታተተልቲ ምር ፊዮርና ፊዮርናን ሎሚ ላዳላት እና ዝነበረት ሕሶታት እዞም ክንካተተሎም ፃሕና እዮም ነይሮም። በዞም ትሕሶታት እዚኣቶም ዓጊብና ተዘናጊዕና ብዓብኡ ከዓ ተማሂርና ክንከውን ተስፋ ንገብር። ባርከስ ምርኻብና ኣብ ዝቐፅል ሰሙን ብዝተፈለየ ትሕዝቶ ይኸውን። ክሳብ ሽዑ ግን

0: ሰላም ዝኽበርኩም ተዓዘብትና፣ ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ። ንምክታልኩም ብክብሪ ዕድም
1: ዙር ፈረንሳ 2026 ትማረቦ ሓምሸይቲ መድረኽ ኣብ ዘሰላሰለሉ ኤርትራዊ ተቓዳማይ ኤንኤስኤን ቢንያም ግርማይ ሻሻይ ኣትዩ ኣብዚ ናይ ሎም ዓመት ውድር ናይ ፈለማ ናይ ጎልጎል መድረኽ ዝነበረት ሓምሸይቲ ናይ ውድር መዓልቲ ካብ ምፍላም ዛጊት ንዖም ኣብ ዘይጥዕም ቅርፂ መሬት ክዋደሩ ንዝቐነዩ ናይ ሽኳ ተቓደምቲ ናይ ፈለማ ዓድሎምን እቲ ምእምዎምን መድረኽ ነይራ። ካብ ምጅማር ውድር ብዝገበሮ መጥቃዕቲ ንበይኑ ንዝነውሐ ኪሎሜትር እቲ ውድር ተጓዓዘ ተቓዳማይ ኢንተር ማርች ፓፓቲስተ ኣብ መበል 113 ኪሎ ሜትር ንዝነበረት ናይ መንጎ ፀወታ ቅፅበታ ውድር ብዘይተቓፅ ተዓዊቱ 25 ነጥቢ ኸሲቡላ። ዓባይ ጉጅለ ተኣኪባ ኣብ ዝገበረቶ ሽኳ ድማ ኣባል ኣስታና ማክስ ካንተር ረቲዕዋ 20 ነጥቢ ወሲዱ። ቀጠልያ ማልያ ሒዙ ዘሎ ማርስ ፔደርሰን፣ ቢንያም ግርማይ፣ ያስፐር ፊሊፕሰን ብቀደም ተኸተል ክሳብ ሓምሻይ ደረጃ ሒዞም ብተኸታሊ 16 14 12 ነጥቢ ወሲዶም። ክሳብ መበል 15 ዝኣተው እውን ካብ 10 ክሳብ ሓንቲ ነጥቢ ኺቦም። ናይዚ ውድር ዝለዕለ ሸፈነ ዝረኽበን ንበይኑ ንልዕሊ 130 ኪሎ ሜትር ተጓዓዘን ፓፓቲስተ ውድር ክዛዘም 14 ኪሎ ሜትር ምስ ተረፎ ብዓባይ ጉጅለ ተዋሂጡ። ብዘርኣየ ብቕዓት ግና ናይታ መድረኽ ተቓላሳይ ተቓዳማይ ኮምፓቲቭ ራይደር ክበሃል እንከሎ ቅድሚ ሕጂ ሽሙ ዘይፍለጥ ነበረ እውን ኣዝዩ ክፍለጥ ሓጊዝዎሎም። ንፓፓቲስተ ዝወሓጠት ካብ ፈለማ ክሳብ ምዛም ተኣኪባ ተጓዓዘት ዓባይ ጉጅለ በተን ብሽኳ መድረኽ ክዕወታ ቀዳማይ መደበን ዝኾነ ጋንታት እናተመርሐት ኣብ መዛዘሚ ሜትሮታት በፂሓ። ሆላንዳዊ ተቓዳማይ ዴካትሎም ኦላፍ ኮይ ከዓ ንስሙያት ተቓደምቲ ብሽኳ ረቲዑ ኣብ ቀዳማይ ሱታፊኦ ዙር ፈረንሳ ቀዳሜይቲ ናይ መድረኽ ዓወታ መዝጊቦም። ማክስ ካንተር ኣስታና፣ ቴሜለር ኩክስቴፕ፣ ሆብ ኣርትዝ ሎቶ ኢንተር ማርች፣ ያስፐር ፊሊፕሰን ኣልፐሲን ክሳብ ሓምሻይ ደረጃ ሒዞም። ቢንያም ግርማይ ከዓ ቀጠልያ ማልያ ሒዙ ዘሎ ፔደርሰን በሊፁ ሻሻያት እዩም። እዞም ተቓደምቲ ንሰሰርዐ 158.3 ኪሎ ሜትር ብ3 ሰዓት 29 ደቂቕን 7 ካልኦትን እዮም ዛዚሞሞም። ክሳብ ዝሓለፈ ዓመት ኣብተን ናይ ጎልጎል መድረኻት ቀዳማይ ዝኣተዎ ተቓዳማይ 50፣ ካልኣይ 30፣ ሳልሳይ 20 እናበለ ክሳብ 15 ዝኣተዉ ተቓደምቲ ነጥቢ ወስዱ ነይሮም። ሎም ዓመት ግና እቲ ነጥቢ ወሲኹ ቀዳማይ ዝኣተዉ 70 ነጥቢ ክወስድ እንከሎ ክሳብ መብል 15 ዝኣተዉ ብተኸታታሊ 50፣ 40፣ 30፣ 26፣ 24፣ 22፣ 20፣ 18፣ 16፣ 14፣ 12፣ 18 ነጥቢ ረኽቡ። በዚ ድማ ሻሻይ ዝኣተወ ቢንያም 26 ነጥቢ ኸሲቡ ካብዛ ናይ መወዳእታ ናይ ቅፅበታ ውድር ቦታ። ዛጊት በዘን ተኻይደን ዘለዋ 5 መድረኻት ንብጫ ማልያ ኣብ ራብዓይቲ መድረኽ ተቐበላ ተቓዳማይ ኡኖ ኤክስ ሞቢሊቲ ትሮስቲን ትራን ብ16 ሰዓት 32 ደቂቕን 7 ካልኦትን ሒዝዋሎም። ሲንኩን 28 ካልኦት ድሒሩ ማትያስ ፍራቲች ከዓ 3 ደቂቕን 50 ካልኦትን ድሒሮም ስዕብዎም። ነዛ ማልያ ክዕወትላ ብቐዳሚ ዝጥቀሱ ተቓደምቲ ታዴ ፖጋቻርን ዮናስ ቪንጌጋርድን ተመሳሳሊ 7 ደቂቕን 53 ካልኦትን ድሒሮም 40ን 50ን ደረጃ ሒዞም ኣሉ። ንቀጠልያ ናይ ቅፅበታ ውድድር ማልያ ማድስ ፔደርሰን እዩ ብ143 ነጥብ ለዊስዋ ዘሎም። ትማሊ ኣብ ኢንተርሚድት 14 ኣብ መዛዘሚ 26 ብድምር 40 ነጥቢ ዘኸሰብ ቢንያም ግርማይ ድምር ነጥቡ ናብ 79 ነጥቢ ከቢሉ ደረጁ ካብ ሻሻይ ናብ ካልኣይ ኣሕኪርዎሎም። ንማልያ ኣንበሳ ዓቐብ ኣሌክስ ባይንደይ ብ13 ነጥ ሕዛን ከሎ ንናይ መንእስያትካ ቫቲች ለቢስዋ ኣሎም። እዚ ውድድር ሎም ሓሙስ ኣብ ሻሸይቲ መድረኽ 186.2 ኪሎ ሜትር ክሽፍን እዩ። እዛ ምስ ናይ ዓቐብ መድረኻት ምደብ ውድድር ታዴ ፖጋቻ ወይ ዮናስ ቪንጌጋር ክዕወትላ ብቐዳምነት ተሓፂሙ ኣለዉ። ኣብ ብጫ ማልያ እውን ፍልይ ከምፁ ወይ ንዘሎ ፍልይ ከፅብዎ ንግመቱ። ኣብዛ መድረኽ ግዜኦም ሓልዮም ጥራይ ክዛዘሙ ዝግደዱ ናይ ቀጠልያ ማልያ ተቓደምቲ ማለት ቮላችሳታት ከዓ ኣብ መበል 59 ኪሎ ሜትር ናይ መንጎ ፀወታ ቅፅበታ ውድድር ብምህላዋ ንዝለዕለ ነጥቢ ክቃለሱ ትፅቢት ኣሎም። ኣብቲ ዝተረፈ ዝነውሐ ኪሎ ሜትራታ ግና ናይ ሓደ ካታጎርን ናይቲ ዝለዕለ ናይ ዓቐም መዐቀኒ ቅድም ብሽከታ ዝኾነ ሆርስ ኮታጎሪ ኤችሲ ስለ ዘሎ ፀወታ በቶም ናይ ጂሲ ተቓደምቲ ክበሃት። ዓባይ ክለብ ቅድም ብሽከታ ቪዝማሌይስ ኔርታዊ ተቓዳማ ሙቪስታር ናትናኤል ተስፋፅን ኣብ ራዳራ እትያቶ ምህላዋ ተሓቢሩ። ናትናኤል ካብ ዝሓለፉ ዓመታት ጀሚሩ ምስ ስጳኛዊት ክለብ ሙቪስታር ብምዃን ብሉፅ ብቕዓታ ምርኣይ ይርከብ። ሎም ዓመት እውን ኣብ ተፈላለዩ ውድራት መሳጢ ቁመና ዘንፀባረቐ ናትናኤል ዝሓለፈ ወርሒ ግንቦት ኣብ ድሮ በዓል ናፅነት ኤርትራ ኣብ ፈረንሳ ኣብ ዘካየደ ውድድር ናይ መድረኽ ዓወታ መዝጊቡ ነይሩ። በዚ ድማ በዛ ብስሙይ ተቓዳ ዮናስ ቪንጌጋር እትቕለስ ክለብ ቪዝማ ተደሊሎም። ቪዝማ ከመተካእታ ሳይሞኔትስ ክኾነ ሓፂያቶ ትርከብ። ሓደ ካብ ቀንዲ ስራሕተኛታት ቪንጌጋር ዝነበረ ሳይሞኔትስ ኣብ ምጅማር ዝዓመት ካብ ኮረሻ ብሽክታ ሙራውዲ ይዝከር። እዛ ጋንታ ኣቐዲማ ንተቓዳማይ ሬድቡል ጃይ ሃንድለያ ከመተካእታ ሓፂያቶ ነይራ። እዚ ኣውስትራልያዊ ግና ምስ ክለቡ ክፀንሕ ብምውሳኑ ኣብዚ እዋን ራዳራ ናብ ናትናኤል ኣዚራቶ ትርከብ። ቪዝማ ናትናኤል ብዘለዎ ብቕዓት ኣብቶም ነንዊሕ መዓልታት ዝቕፅሉ ውድራት ኣብ ናይ ዓቐብ ብሓፈሻ ነቶም መራሕቲ ተቓደምቲ ክሕግዞም ከም ዝኽእል ኣሚንያ ጠሚታ ቶ ትርከም። ብመንፅሩ ሙቪስታር ንቐፀልቲ ዓመታት ክትጥቀመሉ ስለ ትደሊ ምስ ምዛም ዝዓመት ዝውዳእ ውዕሉ ክተናውሓል ትሰርሕ ኣላ። ብዓብዩ ኣካልቲ ነዊሕ ዓመታት ዝቕፅል ፕሮጀክታ ምዃኑ ስለ ትኣምን ክትለቆ ባህጊ የብላን። ዛጊት ናት ናይ ልምስክለቡ ኣብ ዝኾነ ስምዕ ስለ ዘይበፅሐ ክወፅድ ወላስ ክትፀንሕ ኣብ ዝቕፅሉ ዋርሒ ክንፅር ትፅቢታሎም። በዚ ድማ ጉዳይ ዝወዲ 27 ዓመት ተቓዳማይ ሓደ ካብቶም ዓበይቲ ኣርስታት መስርሕ ምስጋር ተቓደምቲ ዝዓመት ክኸውን ይግመት። ዓቐብ ናይ ምሕኳር ብሉፅ ዓቕሚ ዘለዉ ናት ናይል ወላ ካኸምቶም ብሉፃት ናይ ሽኳ ተቓደምቲ ማለት ፒር ስፕሪንተርሳ ይኹን ሽኳ ናይ ምግራ ዓቕሚ እውን ብዙሕ ግዜ ይዕዊትዎ እዩ። ብዘሎ ብዙሕ ኣማራፂ ዝህብቕዓ ድማያ ቪዝማ ኣብ ጋንታ ክትፅምብሮ ትድል ዘላ ናይ ዙር 16 ግጥማ ዛዚሙ ናብ ዝቕፅል መድረኽ ዘጊሩ ዘሎ ዋንጭ ዓለም ደቂ ተባዕትዮ 226 ሎሚ ሓሙስ ምሸት ቀዳመይቲ ናይ ርብዒ ፍጻሜ ፀወቱ ክካይድ እዩ። ኣብዚ እዋን ካብ ዘለዋ ብሉፃት ሃገራዊን ጋንታት ፈረንሳን ሞሮኮንን ድማ ኣብዚ ወሳኒ መድረኽ ቀዲመን ክረኸባ። ናይ 218 ዕውት ዝውድር ኣብ 222 ድማ ፍጻሜ በፂሓ ብኣርጀንቲና ተሳዕረት ፈረንሳ። ኣብቲ ኣብ እዋን ፀወታ ተፃወትን ካልኦት ኣባላትን ድሕሪ ፀወታኻ ፖለቲከኛታት ብማዕዱ ተሳትፎ ብዙሕ ዕግርግር ዝነበሮ ናይ ዙር 16 ግጥም ንፓራጓይ ብፀቢብ ሓደ ባዶ ስዒራ ሓሊፋ። ኣብ ዋንጫ ዓለም 222 ናብዓይ ደረጃ ብምሓዝ ቅድሚ ሕጂ ብኣፍሪቃን ሃገራት ዘይተበፅሐ ታሪክ ስርሕቲ ሞሮኮ ከዓ ንሓንቲ ካብ ኣሰናዳእቲ ዝውዱ ዝኾነት ካናዳ ገሊፋ ናብዚ መድረክ በፂሓላ። ኣብ ኩሉ ሸነኻታ ብናይዚ እዋን ዝበለፁ ተፃወቲ ዓለም ተተኽቲኻ ዘላ ፈረንሳ ብኸላም ባፐና ተመርሐት ዋንጫ ክትዓትር ተገሚታ ዘላያ። ሎሚ ግና ካብቲ ናይ ፓራጓይ ዝኸበደ ብድሆ ኣንጻር ሞሮኮ ፅበያ። እንተላይ ዝበዝሑ ኣብ ኤሮጳ ብዝተወልዱን ኣብቲ ኣህጉር ምስተፈላለየ ክለባት ብዝፃወቱ ተፃወቲ መሊኣ ዘላ ሞሮኮ ካብተን ቀዲመን ዘካየተን ሓሙሽተ ግጥማት ወላ እውን ካብታ ኣንጻር ብራዚል ሓደ ብሓደ ተፈላለየታ ናይ ምድብ ፀወታ ሎሚ ዝያዳ ዝበድሀ ግጥም ፅበያ። ኣብ መሳሊ ፊፋ ቀዳሚት ዘላ ፈረንሳ ኣብዚ ናይ ሎሚ ፀወታ ተኸስሮ ካብ ወሰን ተፃወታ የብላን። ምናልባት ኣካፋልያ ኣውሬሊ ቸሜኒ ትማሊ ምስ ክለብ ሪያል ማድሪድ ክሳብ ሰነ 2031 ፅንሑ ውዕል ዝፈረመ ቸሜኒ ኣብቲ ንፓራጓይ ሳዕሩሉ ፀወታ ብሰንኪ መጉዳእቲ ከምዘይ ተሰለፈ ዝከር ሎሚ እውን ህላውነቱ ኣጣራጣሪ ምዃኑ ይግለጽ። ናይታ ኣብ መሳሊ ፊፋ ሻሸይ ትርከብ ሞሮኮ ዝዓበየ ዜና ዘይምህላው ዝበለፀ ጥቃዓ ኢስማዒላ ሳይባር እዩ። ንካናዳ ሰለስተ ባዶብ ሳዕርሉ ናይ ዙር 16 ፀወታ ዘይምቹነ ተሰሚዕዎ ኣብ መበል 22 ደቂ ተቐይሩ ዝወፀ ሳይባሪ ሎሚ ከም ዘይስለፉን ኣሰልጣንያ መሓመድ ካሃቢ ገሊጹሎም።

0: ምህላው እዚ ሰለስተ ሸቶ ዘመዝገበ ኣጥቃዓ ድማ ንቐዳማይ መስመር መጥቃዕቲ ብልሑ ከየጉድሞ ይስጋም ዘንጋንታት ቅድሚ ሕጂ ኣብ ተፈላለዩ 6 ግጥማት እኳ እንተተራኸባ ኣብቲ ወግዓዊ ውድድር ተራኸባሉ ግና ኣብ 2022 ኣብ ዋንጫ ዓለም ኣብ ፍርቂ ፍጻሜ እዩ ፈረንሳ 2 ባዶ ስዒራ እውን ናብ ፍጻሜ ምስጋራ ይርስዓን ካብዘን ኣብ ደረጃ ፊፋ ምስ ቀዳሞት 10 ስርዓ ሃገራዊ ጋንታት ዝሓለፈት ኣብ ፍርቂ ፍጻሜ ካብ እስጳኛን ቤጅሙ ዝሓለፈት ክትራኸብ እያ ኣብቲ ኣንጻር ኣርጀንቲና ዘካየደቶ ናይ ዙር 16 ፀወታ ከምቲ ዓመፀት እትገልጽ ግብፂ ኣብ ልዕሊ ማእከላይ ዳኛቲ ፀወታ ነበረ ፈረንሳዊ ፍራንኮስ ሌተጼርን መሳርሕቱ ምርመራ ክካየደን ስሪ ዝገበሮ ወሰንቲ ጌጋታት ድማ ካብቲ ውድር ክእለዩን ዝጠልብ ሕጋዊ ናይ ጥርዓን ወረቐት ናብ ፊፋ ልኢኻ ግብፂ ቅድምን ድሕርን ዕፍቲ ብዘመዝገበተን ሸቶታት ክሳብ 79 ደቂቕ 2 ባዶ መሪሓ ምንባራ ይርስዓን ኣብታ ደቂቕ ብተኸላኸልያ ክርስቲያን ሮሜሮ ሸቶ ረኺባ ተስፋ ዝረኸበት ኣርጀንቲና ግና ተኻታሊ ኣብ መበል 83ን 96 ደቂቕ ብመንገዲ ሊዮኔል ሜስን ኢንዞ ፈርናንደዝን ሸቶታት ኣቁፂራ ካብ ድሐይ ተበጊሳ 3-2 ተዓዊታ ናብ ርዕቢ ፍጻሜ ሰጊራ ኣብቲ ውሳኔታት ዳኛ ኣካታዓ ዝነብረሉ ግጥም ግብፃውያን ሳልሴት ሸቶ ኣርጀንቲና ቅድሚ ምምዝጋባ ኣብ ሳፁን ቅላዕ መቕፃዕቲ መሓመድ ሳላሕ ብኣርጀንቲና ውጥቃዓይ ጁልያን ኣርቫረስ ተሓንኪሉ ወዲቆ ክንሱ ፍጹም ቅላዕ ዘይተዋህበቶምን ዳኛ እንተወሓደ ቫር ዘይተወከሰን እዮም ሕርቃኖም ቋፀሮ ዘይከኣሉ ኣብ ቀዳማይ ደቃይቅ ካልይ እብረ እውን ዘጋንታ ዘመዝገበታ ሸቶ ኣብ እዋን ምህናት ፀወታ ኣብ ልዕሊ ተኸላኸላይ ኣርጀንቲና ሊሳንድሮ ማርቲነስ በደል ተፈፂሙ ተባሂሉ ብሓገዝ ቫር ተሰሪዛታያ ኣርጀንቲና ንኦስትሪያ 2 ባዶ ኣብ ሰዓትሉ ናይ ምድብ ፀወታ ቅድሚ ቀዳሚት ሸቶ ኣመምዝጋባ ተፃዋታያ ማካሊሰር ኣብ እዋን ምህናት ፀወታ ኣብ ልዕሊ ኦስትርያዊ ተፃዋታይ በደል ፈፂሙ እንከሎ ቫር ተዓዚባ ሸቶ ክስርዛ ዘይምኽኣላ እውን ከም መርትዖ ግብፃውያን ይዘረቡ ኣለዉ ኣብቲ ናቶም ጉዳይ ግና ቫር ጣልቃትያ ንሸቶኦም ብምስራዛ ኣይተዋሕጠሎምን ድሕርቲ ብዙሕ እግርግር ተረኣየ ፀወታ ድማ ዓላም ሃገራት ጋንታ ግብፂ ሑሳም ሓሰን ኣመሓዳሪ ኩዕሶ እግሪ ዓለም ማለት ፊፋ ንሜሲ ኣብዚ ውድድር ክፀንሕ ከም ዝደልዮ ብምግላፅ እዚ ጉዳይ ናይ ገንዘብ ጥራዩ ናይ ዝሓለፈ ዓመት ሻምፒዮን ኣርጀንቲናን ሜሲን ክፀንሑ ደልዮሞም ንሕና ዝበለፅና ነርና እንተኾነ ኩዕሶ እግሪ ፍትሓዊ ይኮነን ፀወታ ብውሽጥን ብደገን ነገራት ተፀልዩ ኣንጻር ሻምፒዮን ዓለም ፀዋት እንተሊኻ ኩዕሶ እግሪ ፍሉይ ነገራት እዩ ዘጋጥም ክብል ኣምሪሩ ንፊፋ ነቒፉ ሸቱ ዝተሰረዘቶን ካልእቲ ሸቶ ግና ዘመዝገበ ሙስታፍ ዚኮውን ዳኛ ፍትሓ ይነበረን ካብ ፈለማ ፀወታ ፍትሓውነት ኣይነበረን ንኣርጀንቲና ብናይ 2-0 መሪሕነት ክስዕራ እኹል ኣይኮነን ምክንያቱ እዚ ውድር ኣቐዲሙ ተሃንደሰ ብምዃኑ ክብል እሱ እውን ንቐፌታ ስዒቦም ናይ ቅድም ተፃዋታይ ዛጋንታ መሓመድ ኣብ ጥሪቃ ድማ ኣንጻር ኣርጀንቲና ሜስን ፊፋ ኢና ገጢምና ክብል ፊፋ ፀግዒ ኣርጀንቲና ምዃኑ ነቒፉ ኣብዚ ፕሬዚደንት ፊፋ ጂያኒ ኢንፋንቲኖ ካብ ፕሬዚደንት ኣሜሪካ ዶናልድ ትራምፕ ደወል ተቐቢሉ ብቀይሕ ንተቐፅዐ ተፃዋታይ ኣሜሪካ ናብ ፀወታ ክምለስ ዘፍቀሉ ዋንጫ ዓለም 2026 ብዙሕ ምትእታውን ኣካታዕቲ ውሳኔታት ትረአ ኣሎም ብዙሓት ደገፍቲ እውን እዚ ስዊዘርላንዳዊ ናብ ኣርጀንቲናን ሜስን ከም ዝወገነ ንቕፍዎ ኣለዎም ይኹን እምበር ፊፋ ወይ ኢንፋንቲኖ ነዛ ናይ 2022 ዕውቲ ዋንጫ ዓለም ከም ዝድግፉ ንፀወታ ብዝደልዎ ከም ዘመሓድሮን ብልሽውና ከም ዝፈፀሙን ዘርኢ ጭቡጥ መርትዖ የለን ዛጊድ ፊፋ እውን ነዚ ናይ ግብፂ ሕቶ መልሲ ይሃበሉን ሎሚ ፈረንሳ ኣንጻር ሞሮኮብ ተካይዶ ወሳኒ ናይ ርዕቢ ፍጻሜ ፀወታ እውን ንፀወታ ዝመርሑ ካብ ቀዳማይ ክሳብ ራብዓይ ዳኛ ኩሎም ኣርጀንቲናን ብምዃኖም ንፈረንሳ ንምትራፍ ብዕላማ ፊፋ ኣርጀንቲናን ከም ዝመደበሎም ዝገልፁ እውን ኣለዉ ገለ ቀለልቲ ወገናት ድማ ኣብ ናይ ርብዒ ፍጻሜ ፀወታ ፈረንሳ ኣንጻር ሞሮኮ ቤልጅም ኣንጻር ስጳኛ እንግሊዝ ኣንጻር ኖርዌይ ስዊዘርላንድ ድማ ኣንጻር ፊፋ ክብሉ ፊፋ ንኣርጀንቲና ከም ዝድግፍ ክቕልሉ ጀሚሮም ኣለዉ
1: ማርከስ ዝኽልኩም ተዓዘብትና ንሎም ተዳለዉ ዕለታዊ ዜና ስፖርት ኣብዚ ክዛዝ ምሳኹም ፅናሕኩም ሙሴ ገረዝጋብሄረ ሰናይ መዓልቲ

0: ሚካኤል የተዋንክ ትበኺለ
1: እንታይ ከዚ ይብክለ እንታዳ ለ በቃ ነታ ናይ ኩሉ ግዜ ኣኺልዋ ንሳርያ ተመልሶ
2: ፀገም ደበልካ ፀገም ዳ ኣመል እዩ
3: ለኛ ሞ ምሳቂ
4: ናይ ድሓንዳ ስራሕ ኣይትክኒ ኣርማድዮ ገዳ ስራሕ ትክሉ ክርያ
5: ኣነ ሓሳዊ ሰብ ጆን ዓርኪ ሓሳዊ መታለሊ ቀታሊ ሰብ ኩሉ በቃ ኩሉ ኣነ
6: ንወድእ እብለካ ኣለኹ ንወድእ
2: እዋ ኣንቲ ካል ተተረፈስ ብዛዕባ ውላድ ከማ ኣይትሓስብን
7: ኣብ ገዛ ከተገይራ ኣብ ገዛ ይተገይራ ሞ ዘይኩሉ ምስ ሄደ ምሳና ዘይ ምሳያ ድኣ ዘለ
3: ኣይተርክበና ንደ
7: ክንደየናይ ዘይተርፍ ዕድመ ናይ መሓዝቲ ያላት ሜላ ያ ኸይዳ ምስ መሓውስታ እንተተረኺባ ካ ኣ

0: እዎ ነጊረዮ ኣጋጣሚኸማን ሰንበት ኮይኑ መደብ ክሓዘ ፀኒሑ እምበር ግድን ቀዳምን ሰንበትን መፀት ፈፂም ከ ክትረኽቦ ዘይትኽእል ግድን ይመርዓ ስለዝበቃ
1: ንስ ክትብል የላ ንዕ እምበር ንኽእ እዩ ዝመስል ዝቕልዓ ሓቂ
0: ብጣዕሚ ኸ እምበር ንገዝኦም እምበዓሉ እናሰርሐ እዩ ዝኣልዮም ሓንቲ ዓባይ ሓፍትላቶ ዶ ሰብን ብዓቕማ እናሰርሐ ትሕግዙ እያ ኣዲኦም ነዊሕ ስለዝሓመድ ከቢድ ሓላፍነት እዩ ዘለዎ
1: ኣዲኦ ሕመምቲ እያኖ ግን ከምዞም ካልኦት መንእሰያስ ይኮነን ማለት ገንዘቡስ ኣብ ግቡእ መዓላይ ዝውዕሎ ማለት እዩ
0: እወ ልክ ዓለኻ ንኣብነት ሕጂ እቲ ናይ ኣዲኦም መድኒት ማረአ ክኸብር ማለት ግን በዚ ኢሎም በቲ ፈፂሞም ወላ ሓንቲ ነገር ኣውድልዮም ና ዘይፈልጡ
1: ፅቡቅ እምበር መኻብ ንገዝኡ ሓሊፉ ንኣኹን ግርም ሓዊኡ ኮይኑ ክዘሎ
0: ከምቲ ኩሉ ግዜ ዝብለካ እዩ ሄኖክ ምህላዊ ጥራይ ሓዊ ዘይብለ ኢለ ፈፂመ እየ ስማስ ኢለ ዘይፈልጥ ሄኖክ ከምዚኣ ደለት የለዮ እንኪ ናብዚኣ ከይደለት የለዮ ንዕናይ ከምዚኣ ሓሲበት የለዮ እዮም መኽረኒ በቃ ብኩሉ ነገሩ ብሓፈሻ ማራ ኢለባ ሄኖክ ኩሉ ነገር ዩንኣይ
1: እንኳዓ ፈጠረል ሞኑዕ ዝበቅዕ እንጉደ ደዳሊ ክለኺ
0: ኣዳሌ ተበሉካ ኸ ሎሚ ምሸት ፅቡቅ ገይረ ሓጉሶኩም እየ ተዳልየ ዘለኹ ግን ክሓተካ ዶ
1: ሓረ
0: ማለተይ ሄኖክ ጥራይካ ዓዲምካዮ ዘለካ እንዳንሓውበይ ከማ ዘይ ዓዲምካዮ
1: ወ ዳንኮ ምስ ዘለዎ ኩነታት ስለዘይጣዕሚ እምበር ነገረ እየ እንዴ ሄኖክ ከዓ ሓወይ እናበልክየሞ ክነገርና ናክፈለ ንሱ ዝምህላው ስሕጉሰኪ ኢለ እዩ ዝሓሳብ ኣይሕጉሰክን
0: ንኖ ብጣዕሚ መርት ሓጉሰ ክፈልጥ ስለዚ ዘለኹ እየ ወይ እሞበል ከይመፀና ከሎ ክንቀራርብ እንታይ ደኣ ክንገብር
1: ኣረ

0: ግዜ ወዲየ ብገስ ሓሳብ ሒዝኻ ንገዛ ይመለስ ካብ ናይ ሎም ምሸት ዝምጭ ኣጋጣሚ እንታይ ይፅበሎ እንታይ ይፀገም ካብ ናተይ ስምዒት ንላዕልስ ናይ ዓመታት ምሕዝነትና ገዲስኒ ማለት ድዩ ዘይከውን
1: ታሓኒ ዓይኖግ

0: Ja? ትፈልጥ ዲኸ ኣብ ግዜ ሽግርካ ስምዒታትካ ተረድዩ ፀገማትካ ፈሊጡ ድሓን ዲኻ ኢሉ ዝግደሰልካ ሰብ ናይ ዝኾነ ዓይነት ሕማም ፈውሱ ምዃነ ትፈልጥ ዶ?
1: ኣፀቢቕ ሰብ ንመኽሰብ
0: ብልክዕ ሕጂ ግን ሓደ ሽግር ኣጋጢሙ ኣሎ።
1: ተሽግሩ
0: ክብድ ኢሉ እዩ፣ ግን ነዚ ኣጋጢሙ ዘሎ ሽግር ብሓደ ኮይና ክፈትሖ ንክእል ኢና።
1: ፀገመ የብሎ ንክእሎ ጥራይ
0: ፀውደ ሰሊና
1: ኣነ ሽምዛ ጓል ዘይጠዋዕለ ይምሽለካ
0: ኣንተ ሓፍተይ ቅድም ደ ይሰምዐኒ እንታይ ክብል ደለ እንታይ ትፈልጥ ደለ
1: እንታይ ከም ትብል ፍለጦ
0: ፍናስኪ
1: ይቕሬታ ግበረለ ኣብ መንጎ ኣትካ ክሰምዓካ ነይሩ እንታይ ትሽግር
0: ፀገበና ሰሊና ኣብ ልዕለይ ክትፍፅሞ ዘይነበረ በደል ፈፂማ ኣሎ እዚ ከዓ ብልክዕ ክትፍድ እየ
1: ከመይ ጌርካ ኢኻ ግን ክተዋል ባሕሪ ክተፍቅር ትኽእል
0: ኣትኳል ጠላለ ክዲ ኣነ ኣብ ሂወተይ ምሉእ ንኣክጥራይ ደፍቅር
1: ብኣፍዶ
0: ዝሓፍተይ ክትከደ ትኽእል እየ ኣረ ብሓዘ ክሰብ የለን እዋ
1: ዘይንስ እዩ ድለየትካ ሕጂ ሞ እንታይ ክሕክሰክ ሓደ ኣለና
0: ፅቡቅ ንሰብ ክስምዖን ክርድኦ እንተኮይዱ በቲ ዝሕሞ ኢኻ ትመፁ ተረዲኢክ ንለ ሕጂ ከዓ ሰሊና ንሓደ ትግደሰሉ ሰብ ኣሎ ሚሊዮን ድበሃል

0: ከም ዝበልካዮ ለባኒ ዓቕድኻ ኣሎ ዝሰርሕ ሰብ ይዝፈቱ ናይ ተስፊት ዓቕሊ ግን ደረስ ስለ ዘይብሉ ንዓኻ ሓሲክ
1: ኣይተረዳእኒ
0: ከመስራሕኻ መጠን ሕማካ እናርኣየ ፅቡቕ ይበዝሑ ይሸለል ዝብለካ ንነዊሕ ዋንሱቕ ኢሉርእየካ ንዝረኣየ ጉድለት ሎሚ ፅባሕን እናበለ እዚ ትጋገለካ ይብለካ ንስኻኻ ከይተፈለጠካ ፅቡቕ ኣሎ ኢልካ ጌጋ ምስ ደግሞ ንሕስያ ዝበሃል ይብሎ ናብ ስጉምቲ ይዛእቱ
1: ንሳስዎ ዝበዝሕ ግዜ ካብ ብዓይኒ መቕፃዕ ሕሊፉ ናብ ዘረባእት ርእ ይፈልጥኒ
0: ስለዚ ድማ ክጥንቀቕ ዝምዕደካ ዘለኹ ዝኾነ ኣብ ዓይኒ ዘእቱ ስራሕ ከይሰርሕ ንብስኻ እናሓለኻ ክይዝወጡ ሕራይ
2: ኣልዋ ሕራይ ብሩኽ መዓት

0: ሰብኣይስ ከም ዝኾኑ እምበር ተነሲሑ መፂና ሓዘይድግ ኣብታ ናይ ዕረፍቲ ግዜኡ ድማ ሰላሒሉ ዝድቅስ በዓል ቴድሮስ ዝማምሉ መዓልቲ በዓላት
1: ብጫኸይ ተማሃርን ትመስተይታኹን ኮለይ
0: ብቻ ሓይለ ክግረፍና ስኢልካ ኢናትና ሂወት

0: ኢታዛና ቀዳሚልኩም
1: በቃ ንሓን ሓረይ ንዓሞ እዚ ንድብረ ጠራንፎ ማኪና መፂሳም ክወስደኩም እዩ ሓረ ዛርከ በቃ ንኩ ጉዳይ ኣለ ንኸይድ ኣውለኩም ኩሉ ጥቑሑት እታ ቦርሳ ናይ ክራረይ ኣብ ማኪና ኣለ ወዲ ከም ፀደና ደውለለ ሽዑ በቃ ዛርከ ቻው ሃ መፀዋዒና ወዲ

0: ሕጂ ለይቲ ምድርስ እንታይ ክትብላ ትብል ዘላ
1: ይብርከታኪ
0: ንስኻ ምስማዕ እንዲኻ ኣብኻኒ ኣነ እንታይ ይገብር ግን ከርእገር
1: ኣታሃፍተ እምበርደ ብዛዕባ ስኢልና ንዘራርኩም ዘለና ትፈጢኺ
0: ኣነ ከዓ ሓደና ምረፅ ብለካ ኣለኹ ኣነ ወይ ንሳ
1: ኣይመርፅ ምክንያቱ ክልቲ ክንበበይ ንኽን ንሳ መሓዛይ ሓፍተ እያ ንስኺ ከዓ
0: ግደፈ ንበጫኻ ዘረባ ብዘይ ተግባር ጌርካ ክትጥብረናበት
1: ነሞ ኣ ጎድሎ ፀጊባ እንዳይ ሓቃ ኣዘነቤና ከይድ ሕጂ ወዲ ነዚኣ ከ ኮሪና ሜሉ ሜሉ ዓይነ ከመይ ኣምሽኺ
2: እንተ መፂድ ንሕጂሲ እንታይ ክገብረ እንታይ ምግባር ዳ ሕሸኒ ኣጆ ክሰሊና ኣጆ ትፍዒል ክጥራይ ትደልዩ ኩሉ ሕተት እዮ እውይ መፂ መፂኡ

0: ሓንቲ ፋወር ዳእ ትገብርለይ
1: ኣንቲ ክደይ ክደፍር ኢኻ ገና ሕርቃነይ ከይወፀለይ ፋወርካ ክገብረልካ ለ ትገጠይቶ ምሆሮ
0: ኣሰብርን ሓፍቲ ተኾንኪ ኢኺ ድሕር ተጋጊሞ እንታይ ኣሎ እዩ ድሕር ተጋጊ እንታይ ኣለ
1: ጌጋ ካብ ተጋጊ ዝእረም ኣይኮነ ዝረእሲና ሞይታ ነራት
0: ትኾስፋፉስ ቅዱስ ውይ ኣታኾንኪ ትሕማቕ ተሓስቢ ወትተይክድሽካ ክፉእ ተሓስቢ ተጋጊ ኮይልልክታ ይልክደ ተጋጊ በቃ
1: ፅባዕ እንት ደግሞ ጌጋ ሞንቲ ክዓብስ እዩ ክሳዕ መዓሲኻ ናይ ቆልዓ ደስ ሒዝካ ክትከይድ እንደ ንምንታይ ፋቨር ኢኻ ክለላ
0: ኣብዚ ለካ ጨለ ዘረባ እው እዚኣ እ ክፅብካ መጀመርያ እዚኣያት ኖኖ ትከድፍዮ እንታይ ድ ክብለ ክልል ሳብሪን ሓፍተይ ሎም ኣትሲ ናይ ደራር ዕድመላትኒ
1: ስኖኖ
0: ኖኖ ኣይኮነ ደይኮነ ጥራይ እታ ናይ ትማሊ ጌጋ መታ ንኸይትድገምሲ ቀልጢፍ ክትመፅእ ትኾንክስ ክነግረኪ
1: ንምንታይ
0: እወታ ቆፀራ ሳዕ 7 ናይ ድራር እንድያ

0: ሕጅስ ቀልጢፍካ ትመፅእ ትኾንክስ ክነግረኩም ቀልጢፍካ ትመፅእ ምክንያቱ ንማማኸ ገዲፍያ ክኸይዳ ክእኒ ኣይደልኒ ኢኻ ይትኸውን ኢኻ
1: እማ ናይ ምሸት ከልኩ ድሃ ቆፀራፈስ ንመፅ ዘሎ ሰሙናይ ንኮ ክኸውኒ ቆፀራኻ ናብ ኣስኩርኩ
0: እወ ሓቂ ኩቂ ከለኽ ኣይተጋግኽን ሓቂ ከለኽ ፅቡቕ ኣለኽ ሳብርኒ ሓቲ ግን እዚ ቁፀር ኣይኮነትን ዕድሚ እየ
1: መን ዓዲምካ
2: ሓባ ንሰሊና እዩ ድራር ዕድመ ገለ ኢልኒ ድኳን ከፊቱ ሲ መመረቕታ ዕድመ ግድን ምፃእ ገለ ኢልኒ ብኸም እየ
1: እናበልካ ንሞ ንተኸለካ ሰዓት ሽዱሽተ ክመፅእ ሕጂ ቀልጢፍካ ትምለሳ ክሳብ ሰዓት ሽዱሽተ ግን ምፃእ ትፅንሓኒ ነግረካ ኣሎ
0: ግድን ግድን እውይ እስኺ ናይ ዓለም እታ ዝጣዓመት ሃፍቲ ከማኺ እውይ ደርሲ ክስማዕኪ ሓዳሽ ኣላ
1: ኣይደልን
0: ናተይ የለ ናተይ ናተይ ሰላማዳይ ድፈትኸ እየ
1: ኣይደልኒ
0: ኣይውልድዕኒ ደንሸላይ ሰኣንኩልካ

0: Selina. እንታይ ዳ ሓሳብ ዳኣ ናበይ ዳ ገሽኪ?
1: እዚ ሓሳብኩ ኣለኹኩ
0: ማዕረፍ ንርኡ ባይ ተሓሰቢ ናይ ትምህርቲ ድ
1: ትምህርቲ ዳኣ ሞ ዘይጀመርና ንሕጂ ድ ክንጀምር እንታይ ዳኣ ክስተሓጎስካ ዘይትመስል ሎሚ ስባገፅካ ፍትሕቲ ሓብሎ
0: እጀ
1: ቅርብ ጥራይ ወስኸላ መርፂ በኣልኻ
0: ከመይ ሞ ማዕባለታት ናይ ስራሕ ከመይ ይረኣየ ከሎ
1: ማይ ክሞ እንታይ ወፅእካ ብጣዕሚ ንፍዑ እንዲኻ መቸም ፅቡቕ ጀሚሩ ዘሎ ዝጎደለ የብሉ ይመላ እዩ ዘብል
0: ዋ ይመላ እዩ ዘብል ሰራሕተኛታት ከባን ከምቶም ዝደልዮም ዓይነት ሰባት ይረኽ እቲ ሓደ ንጡፍ ኮይኑ ፅቡቕ ናይ ጣወሎ ኣፍልጦ ዘለዎ ኮይኑ ደገ ዘዝኣዘዝናየ ዝለኺ እቲ ሓደ ከዓ ንብረት ዘመላለስ ኣዝዩ ፊኖ ንጡፍ ናውት ቃውን ክማ ደስ ለ
1: ብጣዕሚ ፅቡቕ እበር እሞ ወዲካ ዲኻ ላ ሰራሕተኛታት ትወስኽ
0: መድለየ ንባ ምሻለኪ ንጡፍ ኮይኑ ፅቡቕ ኣፍልጦ ናይ ጠዋሉ ዘለዎ ኣብዚ ምሳኽ ዝበሉ
1: ፅቡቕ እሞ ኣነ ዝፈልጦ ሓደ ሰብ ኣሎ ከማ ንፍዕ ፈለኛ ሞ ንዑ ዘ ይዛረበልካ
0: የድምዕ ትብል
1: ብጣዕሚ ንፍዕ ሰብ እዩ
0: ንፍዕቶ ኮይኑ ግን ከምዞም ቀጠፍቶም ሰባት እዩ
1: እዋይ ምስ መፀኻ ባዕልካ ትሪኦ ቀጠፍቶ ዝብል እኳ ይመስለኒ ጥዑይ ሰብ እዩ
0: እስከምፅ

ናይ ብሓገደ ማዕርኽ ንዚ ብዛዕባ ሚለ ዝሓስብ ዘለኹ እዚ በይነይ ዝኾነ ኣይኮነን ግን ከዓ ፍሉጥ እዩ እዚ ጉዳይ ምስኖ ክሰማምዓኒ ይክእል

0: ብካሊእ ደሊካ ሕጂ ግን ኣያና
1: ኣለዎ ትገዛትና
0: ስራሕ ሒዝካ ኣለካ ዲኻ ደሌካ ነራ
1: ና ላሓደ የብለየን ሾፒን ክብረ ኣለኹ ዳሓንዲ
0: ንኖ ዳሓነ ንክረኽበካ የ ደለ ክመፀከብ ኣለኻ
1: ኣበቂ ኣብቲ ናይ ገዛትና ግሮሰር ንሪኦ ኣለኹ ዳነ ቀይራ ቢለ ባኣቲ ቤኬ
0: ናኖ ኣይዱን ግኒ ንኬን ሒዘ ኣለኹ መፃ
1: ሃር
0: በቂ ሓረ መፃ
1: ቻው

0: ኣትሚኩ ውላዳ እሞ ደይ ፀጋ ፈጣሪ እዩ
1: እሞ ንምንታይ ኣነ ንበይ ነይ ፀጋ ፈጣሪ ዝሕረመኒ ከየ ዝብል ዘለኹ
0: ከምኡ ማለት ኣይኮንኩን ሚኩ ፀጋ ፈጣሪ ካብ ፈጣሪ ጥራሕ ኢና ንረኽቦ ተሳይ ትቑረፂ ማለት እየ
1: እንደይ ነዊሕ እንዲ ሞት ፌቡ
0: ወይ ቅዱስ ኣተታይ ገይረኩም ደይ ትገድፉኒ ቆሪስኩም ዶ እሞንታይ ዳ ቴሌፎን እናዘረኩ ትርብሽ
2: ማማ ነር
0: ኣሞኹም ይካለ
2: ኣብ ናሳረባ
0: ስረኽባ
2: ሄሎ
1: ኣስ እዞም ደቀ ይድሓሉ ቅዱሰይ ልሉ ከመይ ኣለኹም ዳሓንዲኹም
2: ፅቡቅ
1: ትምህርቲ ከ ትነፍዕሉ ኣለኹም
2: እወ
1: ንፉዓት በሉ ማማ ዛረበኩም ከለካ ስምዕዋ ሓረይ ከይትርብሽዋ
2: ሓራይ ክዘና ባምፅ
1: ሓራይ ክመፅ ኣውድሰይ ንማማ በላ ረኽበኒ
2: ክማማ ረኽበይ
0: ብፅዕቱ ክዱ ሜኮ
1: ፌበይ ክሕዘ ክበለ
0: ነኖ ድሓን ፀገመ የብሉን እንተኾነ ካብ ገዛ ውፅእ በለ ገለ መውዓሊ ዝኾነ ክስራሕ ድለይ እሞ ሓንጎል ክካ እዩዘናጋዓ ብዝኸውን ዘይከውን ግን ኣይትጨነቐይ መጃኺለ ክነብሲ ከይተሰይ
1: ድሓን በቃ እንታይ ከ ክገብር ኢለ
0: ድሓና ጆኺ ኣነ ከዓ ንገዛ ክመፀክ እየ ሕጂ ግን ሰዓት ኣኺል ምስለ ዘሎ ስራሕ ክኸይድ
1: ሃረይ ፌበ
0: ሃረቻ ውይ ጭንቀት ኩሉ ግዜ ምንን

0: ሰሊ ናይ ባዕቂ ድኽ ነዚ ሚድዮ ወዲ ገዛትና ትብል ዘለኸ
1: እዋ ንሱ ይሂዳ
0: ላ እንዳ እምበር ትፃወት ለኸ ተስፋ ትገብር ይስ ገዛ ሓለዎ የ ድዮም ለምኹ ንዕን ፅበቅኦም ሲሉ
1: ውይ ኣታኸም ወዳ ቤይ ክረኽቦ ይስለጠና ጥራይ እምበር ክላስ ገዲፈኩ ዕብ ዝመፅ ዘለኹ

0: ደንጊዶ ግን ሓቂ ሕጂ ኮ ክፍደስ እዩ ዝግብኦም ነር መስለኒ
1: ሃፍ ሃለፍታ ገብረ ውስሉ ቁፅር ኣለኪ ደንጊዶ ቅደመለ ትብ ኣሎ ድ የለን ኳደ ይፈለጥኪ ንዕምበል ዚ ነገር ጥዕና የብለክ ፀሊል ክሎ
0: ንረብሓና ክሳብ ዝኾነ ምፅማም ጥራያ ተዋፃና
1: ኣንኬድክ ከምኡ እዚ እቲ ጉዳይ የብልክን
0: ኣታ ሄኖክ ማይክ ንእሽተዩ ንፉዑን ሰራሕትና ይደል ኣሎ ካብዘይ ንፈልጦ ከዓ ንፈልጦ ዝሓይሽ ኮይኑ ስለዝሰማዕኒ እየ ንሚል መሪፀ
1: ካልእ ዳ ካልእ
0: ካልእ ሞ እንታይ ክህሉ እዩ
1: እምበርደኹ ግን ንሚልዮን ፅቡ ገር ክትፈልጥ ክንስኽ
0: ጠባይ እኳ ቀሪበ ይፈልጦኒ ንፉዕ ፍለኛ ምምኳኑ ግን ይፈልጥ እ ማይካ ኸም ዓይነት ሰብ ይደልዩሉ ኣሎ መቸም ነዚ ክነቕርበሉ ሓሲብና ዘለና ናይ ስራሕ ዕድመ ይነፅጎ ኢሉ ይሓስብኒ እ ይነፅጎ ኢሉካ ትሓስብ ዋ

0: ንምንታይ ክምዓርፍኒ ዝዓቕሊ ክተፅሚ
1: እምበር ዝሕጉስ የረኺበ ዘለኹ ክቐስም
0: ኣነ ኸም ማለት እየ ኣይኮነ ግን እዚ ጓኒፉ ደሎኮ ንኩላት ናይ ዝስማዓነ ንዓ ክትረአየ ኣይኮነ ድሓርካ ትድካኣለና ጌርና ኢና እንታይ ደ ገበርና እየ ክደሊኽ
1: ንክንገብር ዓቕሚ ንክእለት እንተዘይብልና ምስ ዕድለ የማህር እምበርቲ ኢና ክገብር
0: እኮ ምስ ዕድልክ ድሕር ከተማሃር ጀሚርክ እኮ ነቲ ዝተረፈ ክካል ዕድላት እውን ተፀልምት የለኽ ማለት እዩ
1: ወንተይ ክገብር ትክገብረ ዘለን ስከንገረኒ እንታይ ክገብር
0: ህድእ ሞ በሊ ቅድሚ ምርዓውና ኣብ ዕርክነት ከለና ዝክርሎ
1: ኣነ ቁም ነገር እዩ ዛረብ ንስኻ ኣላግፅ ተራእካ ምሽ ንስኻ ክትዝክር ተራእካ
0: ኣላገፅ ኮይኮንኩ ንደሎ ሓደ መዓልቲ ትዝክርዮ ተኾንኪ ሙቪ ክንርኢ ኢልና ሲኔማት ኢና ሻኣብቲ ሙቪ እቶም ኣብ ነበሩ ፋሚሊ ብሰንኪ ውላድ ደ ምርካቦም ክጫቃጨቡ ርኢና ሽዑ ድበልናዮ ዝክርዮ
1: ንስኻ እንታይ ገድሽዎም ደይ ሰባምዕቶ ኮይኖም ዘይፈላለዩ ኢልካ ኣሎ
0: ርካ ንስኻ እንታይ ክመሊስ ክለ ኣይዘክርክዮም ካብ ዝፈላለዩ ሲ ስለምንታይ ካብ እንዳዚ ክታማት ቆልዑ ኣዳብቲ ገይሮም ዘይዕብዩ ፍቕሮም ከዓ ብሰላም ዘይቅፅሚ ኢል ክመሊስ ክለይ
1: ፊልም እንዲተረ
0: ውሱ ፊልም እዩ ሂወትና እውን ኮኑ ባዕሉ ፊልም እዩ ግን ኣተኣላለያና ስለ ድፈላለ መወዳእታ ንክፈላለ ከዓ ናይ ግድን እዩ

0: سلام كم يمسي هون خبركم انت يا قتلتين لومي تشحت حملة ساعة تشحت مشي استدالوا هاجراون هاجراون زينا تات حزنا لكم كريمنا لنا كنت قتلتنا بخير زعدم بيتروس بنقص ارس زينا عبي زوبا عن سبا عبي كتشان إسران حموشن كتشان إسران شدوشن بزيهت كالات كلمة مرتي بميتن إسران شوعة الميتا وتعبيهم هاجراو محبرا امراون معبالاون سنكولان جنفر زباغاش باركا ترى مشارختي اكلات نمحيال عوده ذات وديبو ابي زوا ماكل بيت صحفه تمرتن زباغالا نفحين ابنتاوين ممهران التبابعون من كسقاس حزب الله تغليلو فتكو كساب زورد سراويتو عبد ليبانوس كتنح مقانو من يسترمك لها لإسرائيل حبيرو أستراليا الهندن عبد إندستري نوكليسا وطاعتن برك معدناتن ذات كورس معتفراري من روسيا زي بيتاو عداقا نمرقا سدد نافتا كمزون زفتو قليتا ኣብ ዞባዓን ሰባ ሎም ዓመት ብዝሒ ትካላት ቅድመ ትምህርቲ ብ170 ሚታዊት ከም ዝዓበየ ተገሊጹ ብዛዕባ እዝን ኣብ ቀዳማይ መንፈቅ 226 ዝተሰላሰለ ካልእ ልምዓታዊ ወደማትን ወኪል ሌኤሪና ኣልማዝ ወልደ ገብርኤል ዘዳለወቶ ፀብጻብ ይስዕብ
1: ኣብ ዞባ ዓንሰባ ብምውሃድ ህዝብን መንግስትን ብዝተዓመ ስራሕ ኣብ ዓመተ ትምህርቲ 225 226 ብዝሒ ትካላት ቅድመ ትምህርቲ ብ127 ሚታዊት ከም ዝዓበየ ብ78 ሓምለን ኣብ ከረን ኣብ ዝተካየደ መንፈቃዊ ገምጋም ምምሕዳር ዞባ ዓንሰባ ተገሊጹ ኣብቲ ገምጋም ኣብ 224 225 ኣካዳምያዊ ዓመት 134 ጥራይ ዝነበረ ቁፅሪ ትካላት ቅድመ ትምህርቲ ኣብዚ ግዜ እዚ 304 ከም ዝበፅሐ ቁፅሪ ተምሃሮ ድማ ብኡ መጠን ብልዕሊ ዕፅፊ ክቢ ምባል ናብ ኣስታት 19,000 ከም ዝበረኸ ተሓቢሩ ብዘይካዚ ኣብ ዝሓለፈ መንፈቕ ልዕሊ 65 ሚልዮን ናቕፋ ዝወደ ህንፀትን ፅገናን ዲጋታት ትካላት ትምህርትን ጥዕናን ከምኡውን ፅርግያታት ዝርከቦ ፕሮጀክትታት ከም ተገብረ ፀብጻብ ህንፃዊ ልምዓት ኣነፂሩ ኣብ መዳይ ጥዕና ብሰብ ሰርሑ ብልሒ ዝተደገፈ ዘመናዊ መነፀር ሕማም ቲብን ሙሉእ መሳርሒታት ፊዚዮትራፒ ህፃናትን ኣብ ሆስፒታል ክረን ናይ ኣልትራሳውንድ መመርመር ድማ ኣብ ማእከል ጥዕና ሓመልማሎ ከም እተዋደደ ተሓቢሩ ተሳተፍቲ ኣብ ዝቐረበ ፀብጻባት ድሕሪ ዘካየድዎ ዘይሕጋዊ መሸጣ መሬትን ምስራሕ መንበርን ዕቱብ ቁፅፅር ክግበረሉ እኹል ናይ ጓሓፍ መእከቢ ክቐረብ ኣብ ከተማ ከረን ምሕደራ ቦጣት ማይ ቆላሕታ ክወሃቦ ከምኡ ውን ምጥርናፍ ዓድታት ብዕቱብ ክስርሓሉ ዝብል ርእቶታት ኣቕሪቦም ወኪላ ማሕዳር ዞባዓን ሰባ ኮሎኔል ክብሮም ንርኣዮ ኣብ ዘቕረቦ ቓል ንዝተሰላሰሉ ስራሕ ድሕሪ ምምውጋስ ሕፅረታትን ድኸማትን ንምፍዋስ ብዝበለፀ ውህደት ክስራሕ ተማሕፂኑ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብዱላ ሙሳብ ወገኑ ሕብረተሰብ ምንቃሕ ምውዳብን ምዕጣቕን እቲ ዝሓየ ለመሳርሒ ስለ ዝኾነ ብዝሓየለ ክስራሓሉ ተራብዩ
0: ሃገራዊ ማሕበር ኣምራእውን ምዕባል ኣውን ስንኩላን ጨንፈር ዘባጋሽ ባርካ ተራ መሻርክቲ ኣካላት መንግስትን ምሕያል ዝዓለመ ዓውደ ዘተ ብ8 ሓምለ ኣብ ባረንቱ ወዲቡ ሓላፍቲ ጨንፈር መምህር ተኽለ ዝግ ተስፋ ማርያም ኣብ ዝሃቦ መግለፂ ምስ ኣምራእውን ምዕባል ኣውን ስንክልና ዝነብሩ ወገናት ኩሉ መዳያዊ ሞያን ክእለትን ኒኖም ብሕብረተሰብ ተሓቂፎም ደገፍ ክረኽቡ ምእንቲ ምስ መሻርክቲ ኣካላት መንግስቲ ብምትሕባር ፃዕሪ ይካየድ ከም ዘሎ ብምጥቃስ ኮማዊ ሰረት ንምትሓዙ ብዝበለፀ ክድፋኣሉ ከም ዘድሊ ኣረድዩ ዋና ዳይረክተር ክፍሊ ማሕበር ኣገልግሎት ኣቶ ፍራንኮ ክባባ ብወገኑ ኣእምሮኣውን ምዕባልኣውን ስንክልና ዓሚቕ ፍልጠትን ተፀዋርነትን ዝሓትት ብምዃኑ ስድራ ቤትን ኣለይትን ኣብቲ ሕማም ዘለዎም መረዳእታ ብምዕባይ ዝሕገዝሉ ባይታ ንምፍጣር ምስ ኣካላት መንግስትን ሃገራውያን ማሕበራትን ብምትሕባር ብዕቱብ ክስራሓሉ ከም ዘድሊ ገሊጹ ተሳተፍቲ ኣብ መወዳእታ ኣብ ርሑቕ ከባቢታት ጋሽ ባርካ ምስ ኣእምሮኣውን ምዕባልኣውን ስንክልና ዝነብሩ ዜጋታት ክህልው ስለ ዝኽእሉ ዳህሳስን መፅናዕትን ክካየድን ዘድሊ ደገፍ ክግበረሎምን ንምጥያሶም ዘድሊ ቅጥዕን ሰነዳትን ክዕደል ከምኡውን ንመምህራንን ኣለይትን ስልጠናታት ክወሃብ ዝብል ርእቶታት ኣቕሪቦም

ቤት ፅሕፈት ትምህርቲ ንዞብ ኣጋላ ንፍሒ 21 ደቂ ኣንስትዮ ንዝርከቦም 31 ኣብነታውያን መምህራን መዳልያን ገንዘብን ሸሊሙ ሎሚ 9 ሓምለ ኣብ ዝተኻየደ ስነ ስርዓት ሓላፊቲ ቤት ፅሕፈት መምህር ዳንኤል ሰሎሞን ኣብ ዘስምዖ ቃል እቲ መደብ መቐፀልታ ናይቲ ውፅኢት ትምህርቲ ንምምሕያሽ ዝካየድ ንጥፈታት ከም ዝኾነ ብምሕባር ተሸለምቲ ኣብ ዓመተ ትምህርቲ 225-226 ኣብነታዊ ኣገልግሎት ዝሃቡ ምዃኖምን ብኣብያተ ትምህርቶም ከም ተረቑሑን ኣብሪሁ ዕላማቲ መደብ ነቶም ኣብነታውያን ንምትባዕን ናብቶም ካልኦት ድማ ቅዱስ ቅንኢ ንምሕዳርን ከም ዝኾነ መምህር ዳንኤል ብተወሳኺ ገሊጹ ሓላፊ ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል መምህር ዮሃንስ ሰሎሙን ብወገኑ ንመምህር ዝግበር ምትብባዕ ኣብ መስርሕ ምምሃርን ምስትምሃርን ብቐሊል ዘይትመፅልዋ ዘለዎ ቅዱስ ተግባር ከም ዝኾነ ብምጥቃስ በቢደረጅኡ ክድፋኣሉ ኣዘኻኺሩ ኣብቲ ኣጋጣሚ ኣብ ዝተካየደ ገምጋም ትግባረ መደባት ዓመተ ትምህርቲ 225-26 መጠን ምሕላፍ ኣብቶም ኣብ ኩሉ ደረጃታት ክመሃሩ ዝሓገዩ ልዕሊ 26,000 ተምሃሮ ብማእከላይ ገምጋም 89% ከም ዝነበረ በሪሁ ኣመሓዳር ንዞብ ኣጋላ ነፍሒ ኣቶ መሓሪ ዮሃንስ ኣብ ዝሃቦ መዛዚ ምቃል ዘሎ ብልጫታትን ክዕቀብ ዝግበኦ ክኾኑ እንከሎ ድኻማት ድማ ክፍወስ ምምሕዳር ዓቕሚ ዘፍቅዶ ደገፍ ከም ዝገብር ኣረጋጊፁ ብካል ወገን ኣብ ዓመተ ትምህርቲ 223224 ከምኡውን 225-226 ብደረጃ ንዞባ ኣብ ዝተካየደ ውድድራት ባህልን ስፖርትን ዝተዓወቱ ናይ ዋንጫን ዕጥቂ ስፖርትን ሽልማት ተዓዲሉ ኣብ ዞባ ማእከል ንዞባ ሰንበል ን6ዱሽ ኣዋርሒ ብቐዳማይ ረድኤት ዝሰልጠኑ 113 ደቂ ኣንስትዮ ዝርከብዎም 127 ተምሃሮ ብ8 ሓምለ ተመሪቖም ሓላፊ ሃማመተ ኣብቲ ንዞባ ወይዘሮ ኣስቴር ፀሃይ ኣብ ዘስምዐቶ ቃል ንዝተቐስመ ክልሲ ሓሳብ ናብ ግብራዊ ውፅኢት ንምቕያር ውህደት ናይ ኩሉ ኣካል ከም ዘድሊ ብምሕባር እቲ ስልጠና ክዕወት ዝፃዕሩ ኣካላት ኣመስጊና ኣመሓዳሪድ ንዞባ ሰንበል ወይዘሮ ፀጋ ኤልያስ ብወገና ዓቕሚ መንእሰያትን ተምሃሮን ንምምዕባል ንዝካየድ ዘሎ ኩሉ መድያዊ ወፍሪ ብምምጓስ ሰልጠንቲ ንዝቐሰሞ ፍልጠት ኣብ ጥቕሚ ሕብረተሰቦም ከውዕልዎ ዘሎ እምነት ገሊፃ እዚ ከምዚ ኢሉ እንከሎ ብማሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎት ኣብ ዝተወደበ ክረምታዊ ደገፍቲ ትምህርቲ ከም መምህራን ንዝነጥፉ ዘለዉ ተምሃሮ ናይ ምስጋና ወረቐት ምስ ኣእምሮኣውን ምዕባልኣውን ስንክልና ንዝነብሩ ተምሃሮ ድማ መተባብዒ መፅሓፍቲ ተዓዲኑ ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ኣሜሪካን ኢራንን ዝጀምሮ ሓድሽ ምልዋጥ መጥቃዕትታት ናብ ሎሚ 9 ሓምለ ኣብ ዘውግሐ ለይቲ ቀፂለንኦ በዚ መሰረት ማእከላይ እዚ ኣሜሪካ መኽዘን ሚሳይላትን ድሮናትን ከምኡውን ፀረ ነፈርትን ኒኩሌሳዊ ትካላትን ኣብ ልዕሊ ዝርከቦም 9 ዒላማታት ብዘካየዶ ደብዳብ ሰብኣውን ዋታውን ክሳራታት ከም ዘውረደ ሓቢሩ ኣሎ እስጉምቲ ፀጥታ ብመፃቦ ሆርሙዝ ዝካየድ ምንቅስቃሳት መራኽብ ንምውሓዝ ተርእ ልዑል ምዃኑ ማእከላይ እዚ ኣሜሪካ ገሊጹ በቲ መጥቃዕትታት ኣሜሪካ ብውሕዱ 14 ሰባት ከም ተቐትሉን ኣስታት 80 ከም ዝቐሰሉን ሓለዋ ሰውራ ኢራን ኣፍሊጡ እዚ ከምዚ ኢሉ እንከሎ ኢራን ኣብ ባሕሬን ኩዌትን ቀጠርን ኣብ ልዕሊ ዝርከብ ኣገደስቲ ዕላማታት ኣሜሪካ ከምዝደብደበት ገሊጻ ኣላ ኣሜሪካ ብ8 ሓምለ ኣብ ልዕሊ ኢራን መጥቃዕቲ ድሕሪ ምክያዳ ኢራን እውን ኣብ ባሕሬንን ኩዌትን ኣብ ልዕሊ ዝርከብ 85 ዕላማታት ኣሜሪካ ናይ መልሰ ግብሪ መጥቃዕትታት ከም ዘካየደት ዝዝከር እዩ ኩናት ብሰላም ንምዕራፍ ምስ ኢራን ዝተበፅሐ ናይ ምርዳእ መዘክር ከም ዘብቅዐ ዝገለፀ ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ዝካየድ መጥቃዕትታት ክሰፍሕ ምዃኑ ሓቢሩ ኣሎ በዚ ድማ ብሰላማዊ መንገዲ ክዓርፍ ከም ዝኽእል ክእመት ዝፀንሐ ኩናት ኢራን ካልእ ኣንፈት ክሕዝ ከም ዝኽእል ይግለጽ ምንቅስቓስ ሕዝቡላህ ጠቕሊሉ ዕጥቁ ክሳብ ዘውርድ ሰራዊቱ ኣብ ደቡባዊ ሊባኖስ ክፀንሕ ምዃኑ ሚኒስትሪ ምክልኻል እስራኤል ሓቢሩ እዚ ዝተገልፀ እስራኤል ሰራዊታ ካብቲ ኣእትዎ ዝፀንሐ መሬት ሊባኖስ ከተውፅእ ከም ትኽእል ፕሬዚደንት ዶናልድ ትራምፕ ድሕሪ ምእማቱ እዩ ይኹን እምበር ሰራዊት ሃገሩ ኣብ ሊባኖስ ናይ ምፅናሕ ውሳኒ ንካልኦት ወገናት ከም ዘይምልከት ዝገለፀ ሚኒስተር ምክልኻል እስራኤል ጋትስ ንመግለፂ ፕሬዚደንት ትራምፕ ነፂጎ ኣሎ ኣብ ዝሓለፈ ወርሒ ሰነ ኣብ መንጎ እስራኤልን ሊባኖስን ዝተበፅሐ ፀጥታዊ ስምዕ እስራኤል ተቋፃፂራቶ ካብ ዘላ ክፋል መሬት ሊባኖስ ክትወፅእ ዝብል ነጥቢ ዝርከቦ እዩ ነይሩ ይኹን እምበር እስራኤል ነቲ ስምዕ ኣብ ተግባር ከም ዘይውዓለቶ ብኣንጻሩ ወታደራዊ ህላውያ ኣብ ሊባኖስ ተስፍሕ ከም ዘላ ፀብጻባት ይረዱ እዚ ከምዚ ኢሉ እንከሎ እስራኤልን ሊባኖስን ዝመፅእ ሰሙን ኣብ ኢጣልያ ተወሳኺ ዘተ ከካይዳ ምዃንን

ይግለጻል ነው። አውስትራሊያን ህንድና በኢንዱስትሪ ኒውክሌሳዊ ጸዓትን ብርቅ ማዕድናትን ዘተኮረ ስምምዕ ተፈራሪመን። እቲ ስምምዕ ቀዳሞት ሚኒስትራት ክልተን ሃገራት ሎሚ 9 ሓምለ ኣብ ከተማ መልበርን ኣውስትራልያ ኣብ ዘካየደዎ ዝርርብ ተበፂሑ። ብመሰረተ ስምምዕ ህንዲ ካብ ኣውስትራልያ ብበዝሒ ዩራኒየም ክትሽምት ኣብ ዕደና ብርቂ ማዕድናት ድማ ክተሓባበራ ምዃነን ተፈሊጡሎ። ብዘካዚ ክልተን ሃገራት ኣብ ንሓድሕደን ዘካየደዎ መጠን ወፍሪ ብዓይነትን መጠንን ከስፍሖ ምዃንን ኣብ ትርክብ ገሊፀን። ትስምዕ ኣብ ምድንፋዕ ንግዳዊ ዝምድነን ሓጋዝ ምዃኑ ዝጠቐሳ ክልተን ሃገራት ንትግባር እዩ ከም ዝፅዕራ ሓቢረን ኣለዋ። ኣውስትራልያን ህንድን ኣብ 225 ልዕሊ 54 ቢልዮን ዶላር ዝግመት ንግዳዊ ምልዋት ከም ዘካየዳ እዮም ፀብጻባት ዝጠቕሱ። ሩስያ ዘቤታዊ ዕዳጋ ንምርግጋእ ሰደድ ናፍታ ከም ዘወንዘፈቶ ትማሊ 8 ሓምለ ገሊፃ። እቲ ስጉምቲ ክሳብ መወዳእታ ናይ ዝወርሒ እዚ ከም ዝቕፅል ዝጠቐሰ መንግስቲ ሩስያ ኣገዳሲ ምስ ዝኸውን ክናዋሕ ከም ዝኽእል ኣሚቱ። ሩስያ ንመጠን ሰደድ ናፍታ እናጉደለቶ ክትመፅእ ምፅንሓ ዝጠቐሱ ፀብጻባት ብሰንኩ ቱርክን ብራዚልን ዝርከበን መሻራታ ብኣሉታ ከም ተፀልዋ ይረዱ። ሩስያ ኣቐዲማ ሰደድ ነፈርቲ ዘገልግል ነዳዲ ን6 ኣዋርሒ ከም ዘወንዘፈቶ ምሕባራት ዝከር እዩ። ዩክሬን ኣብ ልዕሊ ትካላት ነዳዲ ሩስያ ተካይዶ ዘላ ደብዳብ ፍርያት ነዳዲ ብኣሉታ ክፅሎ ከም ዝኽእል ክእመት ፀኒሕ እዩ። ኣብ ፓኪስታን ብ8 ሓምለ ኣብ መንጎ ሓይልታት ፀጥታን ሽበራውያን ዕጡቃትን ብዝተካየደ ምልውዋጥ መጥቃዕትታት ካብ ክልቲኦም ልዕሊ 9 ሰባት ከም ተቐትሉ ሰመዚ ፀጥታ ፓኪስታን ሓቢሮም። ካብቶም ግዳያት ልዕሊ 50 ሽበራውያን ክኾኑ ከለዉ ልዕሊ 40 ድማ ኣባላት ፀጥታ ምዃኖም እቲ ሓበሬታ ኣብሪሁ። እቲ ክስተት ኣብዚ ዓመት እዚ ኣብ ልዕሊ ሓይልታት ፀጥታ ፓኪስታን ካብ ዝተካየደ መጥቃዕትታት እቲ ዝዓበየ ሰብዊ ክሳራ ዘውረደ ምዃኑ እዮም ፀብፀባት ዝረዱ። ድሕርቲ ፍጻሚ መንግስቲ ፓኪስታን ምስ ኣፍጋኒስታን ኣብ ዘዳውቦ ከባቢታት ንዘለዉ ቁፅሪ ሰራዊቱ ክብ ከም ዘበሎ ክፍለጥ ተኻኢሉሎ። ፓኪስታን ካብ ኣፍጋኒስታን ሰሊሖም ዝኣት ሽበራውያን ዕጡቃት ፀጥታዊ ስጋት ከም ዝፈጥሩላ ብምክሳስ ኣብ ልዕሊ ዕላማታት ኣፍጋኒስታን ተደጋጋሚ መጥቃዕትታት ከተካይድ ምፅናሓ ይፍለጥ። ነቲ ክሲ ዝነፀገት ኣፍጋኒስታን ናይ መልሰ ግብሪ መጥቃዕትታት ከተካይድ ከም ዝፀንሐት ከም ሳዕቢኑ ድማ ወተሃደራዊ ምትፍናን ክልትን ጉረባብቲ ሃገራት ከም ዝኸረረ ይጥቀስ። መንግስቲ ናይጀርያ ብሓደጋታት ዕለቕልቕ ክስዕብ ዝኽእል ክሳራታት ንምቅላል ዝለዓለ ናይ መጠንቀቕታ ኣዋጅ ኣውፅኡ። እቲ መንግስቲ ነዚ መጠንቀቕታ ዘመሓላለፈ ኣብ ዝመፅእ ቀረባ መዓልትታት ኣብ ሰፊሕ ክፋል ሃገሩ ከቢድ ክሳራታት ከውርድ ዝኽእል ሓደጋታት ዕለቕልቕ ክኽሰት ተኽእሎ ከም ዘሎ ድሕሪ ዝወፀ ሜትሮሎጂካዊ ግምታት እዩ። እቲ ኣዋጅ ኣብ 28 ክፍላት ሃገር ናይጀርያ ተመሓላለፉ ከም ዘሎ ክፍለጥ ተኻኢሉ ኣሎ። እቲ ዕለቕለቕ ብፍላይ ኣብ ትሕቲ ቅርፂ መጓዓዝያን ፅላት ሕርሻን ብቐሊሉ ዘይግመት ክሳራታት ከስዕብ ከም ዝኽእል እዩ ዝሕበር ዘሎ። ኣብ ዝሓለፈ ወርሒ ጉንቦት ኣብ ናይጀርያ ዝወቅዐ ብርቱዕ ዝናብ ብዘስዓቡ ዕለቕለቕ ሰብኣውን ንዋታውን ክሳራታት ከም ዝወረደ ፀብፀባት ይጠቕሱ። ኣብ 225 ኣብታ ምዕራብ ኣፍሪካዊት ሃገር ብዝተኸስተ ተመሳሳለ ሓደጋታት ልዕሊ 600 ሰባት ከም ዝሞቱ እዩ ዝግለጽ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣብ ዞባ ዓንሰባ ኣብ 225 226 ብዝሒ ትካላት ቅድመ ትምህርቲ ብ127 ሚታዊት ዓብዩ። ሃገራዊ ማሕበር ኣእሙር ኣውን ምዕባለ ኣውን ስንኩላን ጨንፈር ዞባ ጋሽ ባርካ ተራ መሻርክቲ ኣካላት ንምሕያል ዓውደ ዘተወዲቡ። ኣብ ዞባ ማእከል ቤት ፅሕፈት ትምህርቲ ንዞባ ጋላ ንፍሒ ንኣብነታውያን መምህራን ኣተባቢዑ። ምንቅስቓስ ሕዝቡላህ ተቕሊሉ ዕጥቁ ክሳብ ዘውርዱ ሰራዊቱ ኣብ ሊባኖስ ክፀንሕ ምዃኑ ሚኒስትር ምክልኻል እስራኤል ሓቢሩ። ኣውስትራልያን ህንድን ኣብ ኢንዱስትሪ ኒውክሌሳዊ ፀዓትን ብርቂ ማዕድናትን ዘተኮረ ስምምዕ ተፈራሪመን። ሩስያ ዘቤታዊ ዕዳጋ ንምርግጋእ ሰደድ ናፍታ ከም ዘወንዘፈቶ ገሊጻ።
ዝኸበርኩም ተኸታተልቲ ዜና ተፈፂሙ ምስ ተረፉ መደባትና ሰላም።

0: ሞያዊ ስልጠና ካብ ፖሊቴክ ወትሩ ንሓደስቲ ናይ ቴክኖሎጂ ስልጠናታት እናተኣታተወ ዝመፀ ፖሊቴክ ሰናይ ናይ ክረምትን ዕረፍትን ጊዜ እናተመነየ ኣብ ዓውድታት ኮምፒውተርን ፕሮግራሚንን ንዓበይት እናኣሽቱን
1: ሄሎ ኤሪትሪያንስ ሄሎ ማይ ፍሬንድ ዌልከም ቱ ፖሊቴክ ኤአይ ስቱድዮ።
0: ኣብ ዲጂታል ኤሌክትሮኒክስን ሮቦቲክስን ከምኡውን ኣብ ናይ ቪድዮ ፕሮዳክሽን ምስ ናይ ፈለማ እዋን ዝወሃደሎ ጽገና ሬፍሪጀሬሽንን ኣብ ሓደ እዋን ሞያታት ዝዕጥቕ ናይ ኣርቲፊሻል ኢንቴሊጀንስ ኤአይ ስልጠና ኣድራሻና ጎደና ዋርሳይ ቲራቨሎ ከምኡውን ኣብ ጎደና ሓርነት ህንፃ ኢምፔሮ ቁፅሪ ቴሌፎን 11 31 44 18 ባዶ 4 82 ፖሊቴክ ስቴፕ ፎርዋርድ

0: ተቐንድቡ ዝረኸብናዮ ዕድል ግን ነዳዲ ወዲእና ስለ ዝነበርና ነዳዲ ዝፀዓነት ሓንቲ ኤነትረ ረኺብና መሚእቲ ፊስቶ ማለት እዩ። እታ ሸርቶ ቤንዚን ተሓደ ከዓ ትሬመርኪያ ከዓኒ ናፍታ ነይሩ። ዝያዳ ንብድሕሪኡ ዝኾነ ነገር ንክንገብር ዝሓሸ ስራሕ ንክንሰርሕ ዕድላት ተፈጢሩ ማለት እዩ።
1: ካልኣብታ ምሉጎይታ ኣጎሲኖ ተፃዒንላ ዝነበረት መኪና

0: ኣብቲ ባሕሪ ኮይኖም ክትኩሱ እዞም ሰዮ ክልተ ወታደራት ከይረኣናዮም ናብቲ ኦራል ናቶም መሲሉ ኣብቲ ኦራል ናትና ደይቦም ስቓን ፊጂ እንተተኺሉሉ እዩ ዘለዉ ውጉ ዋላ ሓደ ሰብ ክኣየለ ንሕና ከ ፋዕፋዒልና ስለ ዝነበረ እቶም ኩነታት ምስተበለ ግን ክንቋፀር ንብረት ናንጥረነፍ ገለልና ተበልና ከምዚ ገይረ ውረትነታ ጥራሕ ብሎ ናትና ኣባላት መሲሉ እንታይ ኮንኩማታ ውረት ንቐልጥፍ ላምፓዲና ከምዝተወላዓ ቀጠልያ ዝተኸድኑ ክልተ ወታደራት
1: እዚ ዕድም ዝተታሕዘ እንታይ ይኹኑ ንሕና ፀላኢ ገና ኣይመፀና ነቲ ሓድሽ ሓይሊ ዝበሃል ክመፅእ እዩ ክጎድል እዩ ካብ ኣስመራ ክጎድል እዩ ካብ ደቀም ሓደ ዝበሃል ነበረ ኣይጎደል ክቕፀል ኣለዎ ተባሂሉ ብላዕሊ ትእዛዝ መፅኡ ናበይ ናኣፈምቦ
2: ዕዲ ድሕሪ ምቁፅፃርና ፀላኢ ኣቓልቡኡ ተሳሒቡ ኣብ ዕዲ ዝፀንሐ ሓድሽ ሓይሊ እዩ ነይሩ ዋላ እውን እተን ዝወረዳ ታንክታት ኣብቲ ቀረባ መዓልትታት ዝመፀአ የን ነይረን ቅልጣፈ ናህና ጥራሕ እዩ ቁሩብ ሃሲይዎ ዕድላይ ሃቦን እቲ ምርጫ ፀላኢ ካልእ ሓይሊ ደሪቡ ንምጥቃዕ መደብ ስለ ዘለዎ ግስጋሴኹም ንምዕንቃፅ እቲ ተኽእሎ እንታይ ክኸውን እዩ ተባሂሉ ምቕፃል ድዩ ወይሲ ምምላስ ወዲእታይ ከምዚ ዝብል መላእኽታት መፅኡ ስለ ዘሎ በዛ ባሕሪ ተዓፅውልና እንትኾንኩም ደሰክፍ ነገር እተደየልዩ ካብዚ ንዓሰብ ኣዝዩ ነዊሕ ገማግም እዩ ዘሎ ተጠው ዘስጋኣና ነገር እንትደየሊ እዩ ብመሬት ክንቅፅል ዝብል ነይሮም ብባሕሪ ወላ ሓንቲ ኣይትሰከፉ ንዓነ ረጊፁ ዝሓልፍ የለን ክንዓፅወና ክንዓግቶና ተጠውዩ ንናይ ወገን ኣህብታት ዝሃርም የለን ኢና እዚቲ ኮይኑ እምበኣር ንኸይድ ተባሂሉ በራዓሶሊ ንሓይሊ ባሕሪ ገዲፍናይ ኣለና ብል ማለት እዩ
3: ሕጂ ካብ ምሳና መን ንማላእ ሃንደሳን ናይ እስትሬላ እዚኦም ፀረ ነፈርቲ እዮም ምሳና ተማሊእናዮም ዕዲ ሕጂ ክስፈር ስለዘይትኽእል ንንጠጣዕ ቀፅሉ ተባሂልና ዕዲ ሓሊፍካ ኣብ ንጠጣዕ ሕጂ ኣብ ኣቐኒና ኣብ ኣኻ ናይ መሻርፍና ዝነበረት ጃልባ ነፋሪት ሃርማ ኣሕፋ ሓደ ሰብ ኣብዩውጋ እታ ጃልባ ከዓ ኣብቲ ከውሒ ተላቲማ ኣሕፋ ሒላ ሕጂ ኣብኡ ኣሸጊረናና ነፈርቲ ሓር እዚ ፀሊም እንታካትሎ በርኒሽ ኣምፅልና ኢድና ነተን ጃላቦ ፀሊም በርኒሽ ለኺነ እቲ እምኒ ኣብኡ ዘሎ ከምኡ እዩ ዝመስል ኣብኡ ከሎ ፀግዕ ተብላ ኣግራብ ዝበሃል የብሉ ምርጫ ኣይኮነ ጠጣዕ ሓሊፍካ ኣለዋ ክልተ ዘሴታት ኮረሸርያታ መሕቤትና ዝነበረ ኣታ ጥቕእን ኣብኣ ከዓ ንውዕል ንቕኒ ንሱ ሕጂ ዓበይቲ ካውሒ ኣለዎ ኣብኡ ብትካውሒካ ፀግዕ ዓቢልካን ገለመለ ጨርቂ ረሳሕ ገለመለ ናይ ክዳውንትካ ነተንፀባርቕ ሽፍና ኣቢልካ ነቲ ሞተር ኢካ ትውዕል ሕጂ እቲ ተኣጋር ናበይ ደይቡ ንኣፋንቦ እዩ ደይቡ
2: ብላዕሊ ንሶም እዘን ናይ በዓል ኣርዓኖ ጓላጉል ኣብኡ ዝነበረ ፀላኢ ንምጥቃዕ ቢልካ ከ ንበዓል ዋደ ንምግስጋስ መደብ ወፂኡ ናባና ናይ ሃንደሳን ገለ ናይ ስለያ ኣባላትን መፅኦምና ኣብ ካብ በርዓሶሊ ኣብ ጥቓ በርዓሶሊ ካብ በርዓሶሊ ናይ 4 ኪሎ ሜትር 5 ኪሎ ሜትር ናይ ትኸውን ያ ንእሽተ ፍጀት ነይራ ኣብ ኣውሪድናዮም ምሸት ቀትሊ ከፅንዑ ውዒሎም ርኢናየት ኩነታት ውሕድ ዓቕሚ እዩ ነይርዎ ኣብ በርዓሶሊ ካብ ሓደ ሻለቃ ዝበዝሕ ኣቕሚ ይነበሮም ዋላ እውን ኣፅዋር ኣይነበሮን ሓደ ምሸት ኢና ንሕና ኣጥቂዕናዮ ብድሕሪኡ ሃዲም እዩ ከማ መሊቑ እዩ ከይዱ ክበሃል ይከኣል
4: ንሕና ወይ ካብዚዩ ናይ ኣቋረፅና እተን ታንክታት ሓይሊ ባሕርስ ገና ኣብ ስራሕ ኣለዋ ዝሕርሶምን ናይ ጥዮ ንዕድ እቲ ተበግሶ እውን ንዕድ እዩ ቀፂሉ ኣብዚ መገዲ እዚ እውን ንሕና ኢናቶም ቲሓንቲ ኦረዲ ገዲፍና ኣለና እተን ሰለስተ ጉዕዘአን መስአን እዮን ቀፂለን ናይ ዕዲ እውን ሓፂር ኩናት እዩ ነይሩ ብገምገም ባሕሪ ተሓቢአን ዝፀንሓ ፈረብ መረፍ ቅሩብ ተኽሱ ነይሩ ናይ ደቃቕቲ እምበር ታንክ ብታንክ እዩ ዳርጋ ተወዲኡ ናይ ዕዲ ንሕና ኣብኡ ቀፀልናን ኣብኡ ኢና ንሓለዋ ኣብቲ ዕዲ ኮፍ ኢልናቶም ታንከኛታት ሓይሊ ባሕሪ ኣብኡ ኢና ኮፍ ኢልና
5: ምሕራር ኣፋምቦ ድሕሪ ምሕራር ዕዲ ግስጋሴ ህዝባዊ ሰራዊት ብገማግም ባሕሪ ፊት ንፊት በዚ ናይ ሕጂ ሓድሽ ፅርግያ ናብ ዓሰብ ገፁ እንተዝቕፅል ናብ

0: ካብ ዕዲ ኣስታት 7 ኪሎ ሜትር ካብ ዓሰብ ድማ ኣስታት 120 ኪሎ ሜትር ርሒቓ ትርከብ በርዓሰለ ማእተወ እንተኾነ ኣብ መንጎ ዕድን በርዓሰለን ዝርከብ ሰፊሕ መሬት ብውፅኢት ናይ እሳተ ጎመራ ዝነደደ መሬትን ኣኻውሕን ተረግሪጉ ንኣጋር ይኹን መካናይዝት ክትሰግር መስመር ስለ ዘይነበሮ ኣዝዩ ኣፀጋሚ እዩ። ብምኽንያት እውን ጸላኢ ናብ ኣፋም በገጽ እዩ ክሃድም ተራእዩ ወገን ድሕሪ መጥቃዕቲ ዕዲ ደድሕሪ ጸላኢ ብምስዓብ ንኣፋምቦ እዩ ኣጥቂዑ እንተኾነ ኣብ ኣፋምቦ ዝነበረ ጸላኢ ከየትከለ ቀልጢፉ ንዓሰብ ገጹ ስለ ዝሃደመ ህዝባዊ ሰራዊት ንኣፋምቦ ብዘይውግእ እዩ ተቆጻጺርዋ
1: ቀፂሉ ዝመፅእ ማለት እዚ መጥቃዕቲ ንኣፋምቦ ንቐፅል ተባሂሉ ኣፋምቦ ንሕና እውን ኣብ ጢዑ ተሪፍና ስለ ዝነበርና ተን ዝተረፋ ታንክታትን ክሳይን ሒዝና ኣብ ግምግም ዝተባህለት ቦታ ተራኺብና ጸላኢ ምናልባት ንዓና ንምቕፃይ እዚ ደ ይበሃል ነፈርቲ ደብዳብ ኣካይድልናብኡ ጎልጎል እዩ ምሕቢኢ የብሉን ሰጣሕ ጎልጎል ይረኺብና ኣብዚ ነፈርቲ ድለይቲ ክገብርኦ ድኽእላ ገይረን ብናይ ተዓወታን ብዙሕ ክሳዳታት ኣስዓበልና ንኣፈምቦ ንበገስ ኢልና ብግስ ዝበልና ከዓኒ ኣብ ፅርግያት ናይ ኣፈምቦ ፈንጅታት ገይርሉ ፀኒሐ ፈንጅታት ስለ ዝገበደ መጀመርታታ ናይ በዓል ወዲ ምህሪ ሒዞም ማድኸዱ ነበሩ እታ ፈንጂ ምስተሃድመት ካብ ባልዕቡይ ካብ ዓባልዕቡይ ንኣፈምቦ እንተ ፍንጅታት ገይሩ ዓፂ ወሊ ኮይኑ ከይዳ ንኽእልና መጀመርታ ሃንደሳ ፈቲሾም ክረጋግፅዎ ኣለዎም ኢልና ናብ ባልዕቡይ ትበሃል እዛ ባልዕቡይ እዚኣ ናይ ተጋላ ሓርነት ኤርትራ ማዓስከር ዝንበት እያ ብርቱዕ ኣግራብ ኣለዋ ብርቱዕ ማይካ ኣለዋ ብጣዕሚ ከዓናኣህና ምስ ዝቐነነ ማለት ዝጓዓዞ ዝነበርና ኩነታት ሰራዊትናስ ዳርጋ መስተርሆሩ ሂቢእካ ትብል ኩሉ ማይ ተሓፂቡ ታንክታትን ኩሉ ፅዋራትን ዓሽጉ ጸላኢ ነዚ ነዛ ቦታ ኣበይ ከምዝኣተና ይፈለጠን ኩላ ዳሃሲስዋ ብነፈርቲ ዋላትን ሄሊኮፕተራት ዳርጋ ካልዕኻ ይደልያ ኣብዚ ክረኽበና ኣይከኣለን ሰሙን ጌርና ድሕሪ ሰሙን ሃንደሳ ማለት ስጋ ብኣፈምቦ ሓንቲ ከምዘይብሉ ጸላኢ ከዓ ገዲፍዎ ኮይዱ ኣለዉና ንሕና ከዓ ተጠሪፍና ንኣፈምቦ መፂና ማለት እዩ
2: ነቲ ቦታ ኩሉ ፈንጂ ዘርእሉ ይኮይዱ ማለት እዩ ብተወሳኺ ከዓኒ ሄሊኮፕተር ከዓ ኣብዚ ደብዳብ መፅአን ከዓኒ ክልተ ውግኣት ከዓ ካብ ሜካናይዝ የሃርማልና ማለት እዩ ስለምንታይ ጎልጎል እዩ ገሌ እዩ እቲ ደብዳባት ከዓ ናይ ሄሊኮፕተር ቀፃሊ ከም ዝነበረ ማለት እዩ
3: ካብ ዕድና ኣፋምቦ ገፅና ኣበልዕቢ ኣብልና ኣፋምቆን ኣነ ዝዘክር ሓደ ካብቶም ዓበይቲ ሰቦት ኣበልዕቢይ መሓመድ ገብሩ ዝበሃል ሰብይ ናይ ዓዲ ሓመድ ንቀቢላዊ ናቱ ሽሙ ናቱ ዓብይ ሰብይ ና ኣፋምቦ ዘሎ እንታይ ሽሙ እዞም ዕጡቓት ንክኸይድ ንክረኽቦም መልእኽትና ከበፅሕ ተረዳዲና ምስ ክብገስ ካሎ ኣዝክር ይረኣየኒ ኣሎ እቲ ሰብ ሽዑ ሽዑ እና ኸይደ ካሎ ነፋሪት መፅ ኮሎሊላ ብላ ግን ርኢከር መካ እዩ እቲ ሰብ ሓያል ከም ምኻኑ ወላ ሓንቲ ኣይተመለሰን ኸይዱ ታይ ሃረማቶን ዳይ ብዓኪ ኸይዱ መላእኽቲ ተብፅሑ ይቶም ኣብሱ ይነበሩ ኣብ ቦስቶ ገይርዎም ኣይ ዘበለ ኣይነበረን ስለዚስ ናይ ብሓቂ ኣነ ኣብቲ ግዜ መሓመድ ግብሪ ዝበሃል ዓብይ ሰብ እዩ ዳርጋ ብዙሕ ኣይተዋገና ናብ እንታይ ሽሙ ኣይተዋገና ዋዲሙ ሰራዊት ወዲ መምህር ብእንታይ ሽሙ ኣቢሉልና እዚስ ንዓ ክቐልጥፍ ኢሉስ ክሓሊፉና ሰብ ሓደ መስሜር ካለናስ ፍንጂ ናይ ቀደም ድዩ ናይ ሽዑ ድዩ ኣይፈለጥናን ግን እዚስ ብቲ ደረጃ ነይሩ ኣለዉ ከማን ካልኦት ደርደርደር ዕሱ ኣሕመድ ደርደር ናይ በልዕቡይ ሓዊ ኣብደላ ኣሕመድ ምስ ምልክት ካብ በልዕቡይ ኣትሒዙ ክሳብ ዓሰብ ረድዮ ከተኽሉ ምሶም ነይሩ ጋሕሊ ስሩዓሊ ሓዊ ስሩዓሊ ሕመድ ቤታ እዞም ናይ ብሓቂ ዓብዪ ሓገዝ ገይሮም ኩሉ ሓበሬታ መንገዲ ዓዶም ከባቢኦም እዩ እቲ ማካል ደንካልያስ ኩሉ ካብቶም ሚሊሽያት ሕጂ ምሳነ ዘበሉ ሕመድ ጋሕሊ ሸምበል ሕመድ ጠዋሊ በስ ኣብ ኣርዓኑ ድሕሪቲ ኩናት ምሳና ተፀንቢሉ ካላስ ካብኡ ክሳብ ዓሰብ ስለዚ ኣነ ናይ ህዝቢ ተራስ ናይ ብሓቂ ዓብዪ ነይሩ
4: ንኣፋምቦ ገፅና ክንከይድ ከለና ከምዝበልኩካ በዚ መገዲ ክንከይድ ዝግበአና ፈንጂ ገይረናሉ ፀኒሐን ታእዋነን በዚ ንኸይድ በዚ ከዓ ናይ ጀብሃዲ ናይ መን ዝነበረ ፈንጂ ኣነ

0: ክረሙ ዝግበአ ነይሩ ወዲ መምህር ንዓይ ሓልፎኒ እሶም ክረሙ ንዓ ሓሊፍና ሽዑ ወዲ መምህር ሽዑ ቸስትበራ
1: ሕጂ ኣብ ኣፋንቦ ክንኣቱ ኮለና ወዲ እታይ እንታይ ይብለኒ ዓይ እቶም ስለየ ሓሊፎም ስለ ዘሎ ውሽጢ ዝኾነ ሓበሬታ እንተሂቦም ኸ ንዓይ ነገረኒ ኣነ ድሕሪት ምስ ወዲ መምህር ኣለኹ ክንመፅኣኩም ኢና ብል ሕጂ ኣነ ምስቶም ስለያ እንዳተራኸብና እቶም ስለያ ሕጂ ድምፂ ሰሚዖም ድምፂ ምስ ሰምዑ ናይ ፀላኢ ኣንፈት ኣለዉ ዝኸባቢ ይብሉ ኣነ ነቲ ምስ ወዲኢታይ ዝነበረ ኦፕሬተር ንወዲኢታይ ኣተሰእየ ብሎ ወዲኢታይ ይትስእ እሞ ከምዚ ይብሉ ኣለዉ ከምዘሎ ሓበሬታ ብሎ እማው ፅንሓኒ ይብለኒ ኣብ ይፀንሖ ሕጂ ኣነ ኣብታ ወዲኢታይ ዝነበራ ማኪና ይስቀል ወዲ መምህርካ ኣብታ ኣነ ዝነበርኳ ማኪና ይስቀል ማለት እዩ ፍፁም ወዲ መምህር ማለት እዩ ሕጂ ታንክታት ብቕድሚት ተገዲመን እቲ ሰራዊት ምስአን እቲ መምርያ ከዓ ብድሕሪት ኣብ ከባቢ 2300 ሜትሮ እዩ ተን ታንክታት ምስ ሓለፋ እታ ማኪና ክትሓልፍ ኮላ ፈንጂ ሃሪሙ ኣብኣ ዝነበሩ ኦፕሬተራት ብምልኦም ናትና ይስውኡ ማለት እዩ ናይቲ ግንባር ብምሉእ ይስውኡ ብዝኾነ ንበፅሓብቲ ቦታ እቲ ብጀካ ወዲ መምህር ካልእ ዝተረፈ ሰብ ኣይነበረን ማለት እዩ
2: እጂ ዩሱፍ ወዲ መሓመድ ሓንቲ ቦጠሎ ናይ ሃንደሳ ምሳያ ነይራ እጂ ወይ ዩሱፍ በፂሕና ኣለና ቀሪብና ኣለና ኢልኒ ቀሪብና ኣለና ረአየና ኣሎ ትታባ ኢልኒ ኣውርደኒ ኢለ ሽዕኒ ውጩ ሕጂ እቶም ኦፕሬተራት ናይ ውጩ ኣብ ማኪኑ ነይሮም ደምናተይ ኣብ ማኪና እዩ ነይሮም ኣነ ናብ ውጩ ምስ መፃእኹ እቶም ኦፕሬተራተይ ናብታ መኪና ናይ ውጩ ሰጊሮም መኪና ቀያይሩ ኣለዉ ማለት እዩ ኢሎም እቶም ናይ ውጩ ከዓ ናብታ ናተይ ግዒዞም እቶም ናብታ ናተይ ዝግዓዙ ኦፕሬተራተይ ባርህ ኣሎ ቤት ፅሕፈት ፕሬዚደንት ኣብርሃም ወዲስም ዝበሃል ኣሎ ጀቐቅድ ሜና መኮንን ገብረኣብ ከይድ ነይሩ ንእሽተይ ማኪና ቶዮታ ሒዙ ነዛ ኣውቲስታ መን እዩ ዚ ኢለዮ መኮንን ገብረኣብ ኢለኒ ቅድሞ ኢለዮ ንመኮንን ገብረኣብ ሕልፍ ኢልና ቀዲምናዮ እቱ ክንብል ተተኩሳ ፋሕፋሕ ቢልሃና ማለት እዩ ንመኮንን ንጥርጣር ሃሪማ ማኪኑ ንዑ ዝተሓስበት ፈንጂ ንሕና ወሲድናያ እ ኣውቲስታ ብከቢድ ተወጊኡ ሰለስተ ኦፕሬተራት ናይ ውጩ ምሳይ ነይሮም ሰውዕኦም ኣነ ከቢድ ማሃርምቲ ተሃሪመ
1: እዚ ሕጂ ነቲ ስራሕ ኣዝዩ በድሃ ገይርዎ ምክንያቱ ናይ ሙሉእ ግንባር መልእኽቲ ክትቅበል ክትፈትሕ ካብ ላዕሊ ዝመፀ መልእኽትታት ክትኣሽሙ ክትገብር እቲ ፅዕነት ኣባይን ኣብ ወዲ ምስግናን ወዲ ምስግና ናይ ዓባይ ረድዮ ነይሩ ኣነ ናይ 77 ኦፕሬተር እየ ነይረ ስለዚ እቲ ስራሕ ኣዝዩ ከቢድ ኮይኑ ማለት እዩ
3: ኣብዚ ውግእ እዚ ብዘይካቲ ፀላኢ ንመሰናኽል ገለ ፈንጅታት ናይ ዓበይቲ መካይን ቀቢርዎ ዝኸደ ካልእ ዝጥቀስ ሽግራት ኣይነበረን ኣብ ኣፋምቦ ኣስኪሩ ዝነበረ ፀላኢ ሓደ ሻለቃ ናይ ብርጌድ 26 ምስ ዓቕሞም ዘይተፈልጠ ዕጡቓት ዓፈር ኮይኑ ህዝባዊ ሰራዊት ገና ናብቲ ዓዲ ከይበፅሐ ንብረቱ ኣንዲዱ ስለ ዝሃደመ ኣፋምቦ ብዕለት 14 ወርሒ 3991 ሓራ ወፅያ
4: ስቡእ መጀር ጀነራል ገረ ዝገሄሮ ዓንደ ማርያም እምበኣር ፈንጂ ገረናሉ ክኾና ክእለ ሰራዊት ይመለስ 15 ኪሎ ሜትር ኣቢሉ ዝኸውን ንድሕሪት ይመለስ ሃንደሳ ስለያ ኮንኩም ግን ቅድሚ ትሕለፉ ረአይዎ ፈትሽዎ ኢሉና ምስኦም ኮይና ፈትሽና ማለት እዩ ስለዚ እቲን 15 ኪሎ ሜትር ኣቢሉ ጉምጉም ዝበሃል ሓደ ሩባ ነይሩ ቅሩብ መፅለሊ ገለመለ ዘለዎ ሰራዊት ኣብ ፀኒሑኒ ግዜ
0: ኣፋም ብኣቴና ሕጂ ምዕሸግ ክንድል ስለ ዘለና ኣነ ፅብእቲ ምዕሸገ ረኺበ ይእለ ፍፁም ወዲዒተል ዝበሃል ነይሩ ንሃና ፈንጂ ይፅዒኑ ዘሎ ክዕሽ ከሎ ፈንጂ ህረ ፈንጂ ፅዒኑ ከሉ ናሃናስ ናይ ፀላእ ፈንጂ ከዓ ይረኽቦ ሞ የረ ክልተ እግሩ ሕምሸሽ እዚ ኣባል መጓዕዝያ ማለት እዩ
5: ንሕና የማናይ ወገን እዳ ሰለስተ ክልተ ጋንታ ማለት እዩ ሓንቲ ናይ በዓል ቆርጥምን እዛ ሓንቲ ናሃና በዓል ዕንቅሪብ ዘለዎ ንባሕር ገፅና ኢና እዳፈተሽና ንኸይድ ነርና እዳፈተሽና ዳሓርክድና ተዝረኸብካዮ ማሓራ ይትሰድቕ ከምበር ኣይትረኾን እ ትብረ ጥራሕ ትቕበሎ መያፃሚ ነይሩ ኣጋጣሚታት ካውሕ ማይ መሊእኒ ማይ ካብኡ እንዳሰተና ኢና ንና ኣፋንቦኣቲናኣፋንቦኣብ ኢና ተራኺብና ምዝ የማናይ ፅርግያ ፅርግያ ዝኸዱ ዝነበሩ ንሕና ኣብ ኢና ተራኺብና ካብኡ ምብጋስ ዝበልዕበይ ኣፋንቦ ይፅናሓና በልዕበይ ውን ንዓና ምስ በለ ሃዲሚ ይኸይዱ ሓንቲ ግን ንዓና ዘጋጠመትን ናብኣ ሓንቲ ስራሕ ነታ

0: ኣብ ሓንቲ ናይ 100 ሜትሮ ዘይተኣክል ዘይተኣደነ ነታጉኢ ናይ መካይ ፀኒዑ ተፍትሽ ገርና ምስከና ሓሙሽተ ሰው ፃእና ኣዕሪፍና ኣስቤዛ ሒዛሃልና ትመፅእ ዝነበረት ኦራል ናኽና ትህረብ ምስተሃርመት ሰለስተ ሰብ ገልታት ኣብውግኦና ሕጂ እንደገና ከይተመሳሕና ነፍተፍትሽ ንጀምር ኢልና ምስ ጀመርና ክርከባ ክእል ማእዩ ሽዑ ከምዚ እኽሊ ትጉምሮ ከምዚ እናገመርና ኢና ረኽብና ድሕሪኡካ 6ዱሽተ ፈንጂ ረኺብና 11 ኣብዛ ናይ 100 ሜትሮ ገልታ ደይተኣክል 11 ፈንጂ ኣብኣ ወዲኢታይ ካብ በልዑ በይ መኪና ገር በይ ንምለስ ጋብ ሰዓ 3 ኢና ፈትሽና ንሕና ኩሉ ነብስና ፀለሎ እዩ ድመስል እቲ ድንጋፂን ገልታት ንረኣያን ዋይ ደቀ ኢሉ እዚ ናይ ታኒካ ብሽኮቲ ገልታት ሂብና ኣዕርፉ ገልታት ኢልና ሕጂ ቁሩብ ግን ፀላኢ ናይ ብጢዖ ከይበትኽ ናብኡ ኣንፈትና ክንገብር ኢና ገልታት ኢሉ ከይዱ
1: ግን ኣፋንቦ ምሳእተና እቲ ቦታ ካብዘይምፍላጥ እቲ ከባቢ እስትራተጂ ቃምጡ ካብዘይምፍላጥ ፀላኢ ብዕዲ ገይሩ ብበራዕሰሎ ገይሩ ገምገምገምገም ባሕሪ ንዕዲ የኳልመልና ኣሎ ወይ ከ የኳልመልና ሓበሬታት ፅንፅንታ ኣለና ድብል ካብ ኣፋንቦ ግምግም ተመሊስና ኣብ ግምግም ዝተመለስና ግን እቲ ወረ ሓሶት ምዃኑ እዚ መገዲ መኪና ኣይኮነን ካብ በራዕሰሎ ንዕዲ ማለት እዩ መገዲ ሰብ ከማን ከም ዘይብሉ ቮልካኖ ምዃኑ ንስርሒት ምቹእ ከም ዘይኮነ ሓበሬታ ኩሉ ኣረጋጊፆም ግን እንደገና ንኣፋንቦ ተመሊስና ማለት እዩ
0: ሕጂ ዝከረኒ ሓንቲ ናይ እዳ 96 በጠለንን ንሃና ጋንታን ኣብ ኣፋንቦ ፀኒሕና እቲ ኩሉ ሓይሊ ግን ድሕሪ ተመሊሱ ነሩ ካብኡ ንሕና ኣብ ተፍትሽ ንኣትኢና
2: ኣፋንቦ ካብ ዓሰብ ብወገን ሰሜናዊ ምዕራብ ኣስታት 200 ኪሎ ሜትር ርሒቓ ትርከብ ዓዲያም ብራኽያ ካብ ፅፍሕ ባሕሪ 700 ሜትሮ ኮይኑ ብጎቦታት ዓሳ ዓሊ ኣንደድ ዓሊ ዓሳ ኮማ ዓረሊን ዝተኸበበት እያ ክሊማ ኣየራ ካብ ምሉእቲ ዞባ ዝሓሸን እቶም ጎቦታት ድማ ንመጓሰ ምቻኣት
3: ንሓራይ ኣብ ካልኣይ ሳልሳይ መዓልቲ ግን ናይ ኣርኣኖን በራህልን መጥቃዕቲ ተጀሚሩ እጅብኡ ሓደ ሓምሻይ ሞተራይዝድ ዝበሃል ካብ ሃረር መፂኡ ዝብሎ ዝነበሩ ነይሩ
2: ውግእ ኣርዓኖን በርሓለን ህዝባ ግንባር ኣብ በጢዖን ዕድን ዝነበረ ሰራዊት ፀላይ ደምሲሱ ኣፋንቦ ምስ ተቆፃፀረ ፀላይ ግስጋስ ህዝባዊ ሰራዊት ሓርነት ኤርትራ ኣብ ኣፋንቦ እውን ጠጠው ከም ዘይብልን ንዓሰብ ገፁ ንዋድየን በይሉሉን ተቆፃፂሩ ንወደብ ዓሰብ መስመር ዓሰብ ኣዲስ ኣበባ ኣብ ሓደጋ ከውድቕ ምዃኑ ስለ ዝተገንዘበ ወገን ካብ ኣፋንቦ ከይነቐለ ከሎ ንምዕጋቱ ብምሕሳብ ድሕሪ ምሕራር ኣፋንቦ ኣብ ውሽጢ ሓደ መዓልቲ ካብ ከባቢ ዓሰብን ካብ ምብራቕ ኢትዮጵያን ኣጋር ሰራዊትን መካናይዝድ ኣህዶታትን ብምምፃእ ክከላኸል ይወሲኑ 17 ክፍለ ጦሩን ዋላ እኳ ኣብዚ ኣርዓኖን በርሓለን እንተዘይተሳተፈ ካብ ኣስመራ ናብ ከባቢ ዓሰብ ብነፋሪት ኣምፂዎም ጸላኢ ንግስጋሰ ህዝባ ሰራዊት ክዓግተሉ ዝመረፆ ቦታ ካብ ኣፋንቦ ንዓሰብ ገጽካ ኣብ ዝወስድ ናይ ቀደም ሓመድ ጽርግያ ቁርብ ውፅእ ኢሉ ዝርከብ ኣርዓኖን በርሓለን ዝተብሃለ ቦታታት እዩ ኣብ መንጎ ኣፋንቦን ኣርዓኖን በርሓለን ጎላጉል ማብራ ኣሎ ማብራ ካብ ኣፋንቦ ምብራቕ ካብ ጎቦ ራምሎ ሰሜን ዝርከብ ብበረኽቲ ጎቦታት ዝተኸበበ ጎላጉል እዩ ጸላኢ ንኣርዓኑን በርሓለን ከም መከላኸሊ ዝመረፀሉ ምኽንያት ጽብብ ዝበለን ማሕንቆታት ስለ ዘለዎ ወገን ጎላጉል ማብራ ሰጊሩ ክሳውዲ ኣርዓኖን በርሓለን እንተሓሊፉ ኣብ ዋድን በይሉሉን ንምቁፅጻር ለዘየጸግም ብምባል እዩ ኣብዚ ቦታ እዚ በድዩ ክገጥምን ክከላኸልን ዝወሰነ ጸላኢ ኣብ ኣርዓኖን በርሓለን ዘሰለፉ ኣህዱታት ካብ ብሰነት ጸላኢ ዝተረኸበ ሓበሬታ እኳ እንተዘየለ ብመሰረት ድሕሪ ትውግእ ዝተረጋገጸ ካብ ከባቢ ዓሰብን ከባቢ ደሴን ዝሰሓቦም ናይ ሓምሻይ ሞተራይዝድ ክፍለ ጦር 2 ብርጌዳት 501 502 ከምኡውን ናይ ሓምሻይ ክፍለ ጦር ብርጌድ 26 ትርፍራፍ ሓደ መካናይዝድ ብርጌድ ሓደ ሻለቃ ዝኸውን ናይ ዓፈር ሚሊሻ እዮም ነይሮም ጠቕላላ ዓቕሚ ሰቦም ካብ 4500 ከም ዘይበዝሕ ይግምገም ናይ ተኽሲ ዓቕሞም እቲ ኣጋር ልሙድ ኮይኑ እቲ መካናይዝድ ኣህዱ ግን 24 ታንክታት 8 ኣምፊብያን 2 ባትሪ ናይ መዳፍዕን ረሻሻትን እዩ ኣተሓሕዝኡ ብሸነኽ በርሓለ 2 ሻለቃ ናይ 501 ኣብ ማእከልን የማንን ክሕዝ ከሎ ብወገን ኣርዓኖ ድማ 502 ብርጌድ ብምሉኡን ሓደ ሻለቃ ናይ 501 ከምኡ እውን ተረፍ መረፍ ብርጌድ 26 ምስ ሓደ ሻለቃ ዝኸውን ምልሻ ዓፈር ነይሮም። ኣብ ናይ ወገን ዓቕሚ ምስ ንርኢ ወገን እውን ካብቲ ቅድሚኡ ንዕድን ኣፋምቦን ከጥቅዕ ከሎ ዝነበሮ ዓቕሚ ወሲኹ እዩ። እተን ንዓድዋ ገብረ ሃይል ክከላኸላ ረዳት ናብ ትግራይ ተላኢኽን ዝነበራ 3 በጠሎንታት፣ እተን 2 ፓራ ኮማንዶ በጠሎንታት ናይ ክፍለ ሰራዊት 16 52 3 መልሳን ብተወሳኺ ካልኦት ካብ ክፍላተ ሰራዊት ዝተዋፅአ 4 ኣጋር በጠሎንታት ስለዝተወሰኻ ዓቕሙ ደልዲል ነይሩ። ብኣጠቓላሊ ኣጋር ሰራዊት ሀ ፓራ ኮማንዶ በጠሎንታት ናይ ክፍለ ሰራዊት 16 52 85 96 ለ ኣጋር በጠሎንታት ናይ ክፍለ ሰራዊት 9 85 61 16 በጠሎን ሃንደሳ ውድብ መካናይዝድ ናይ ተኽሲ ዓቕሚ ወጋን 18 ታንኪ 14 ዙ 23 ሚሜ 4 ፀረ ታንኪ ማለት 2 ሚለን 2 ሬድ ኣረው 4 ናይ 122 ሚሜ ሓደ ናይ 130 ሚሜ እቶም ናይ ኣጋር ከቢድ ብረት ዕጥቅታት 2 ነጥቢ 4 10 ሞርታራት። እዘን ካብ ዝተፈላለየ ኣህዱታት ተጠራቒመን ኣብ ደንከል ዝወፈራ በጠሎንታት ወገን ኣብ መንጎን ዓቕሚ ሰበን ይኹን ፈኮስቲ ኣፅዋራትን ተዛማደ ዩ ነይሩ። ቁሩብ እተን ኣብ ከባቢ ራማ ትግራይ ተሳቲፈን ዝመፅ ኣህዱታት ኣብ ሰብኣዊ ዓቕመን ተጓዲለን ነይረን። ሓፈሻዊ ግምጋም ዓቕመን ካብ 200 ክሳብ 250 ነይሩ። ተተኳሲ ዓቕመን ካብቲ ናይ ጢዖ ዝፍለ ይነበሮን። ኩሉ እቲ ዝተወሰኸ ኣህዱታት ኣብ ኣፋምቦ ምስተኣኻኸበ እተን 8 በጠሎንታት ብደረጃ ብርጌዳት ተወዲበን ከ2 በጠሎኒ ዝሓዘ 4 ብርጌዳት ከም ዘቑማ ተገይሩ። ወገን ሓፈሻዊ ምውድዳባት ኣብ ኣፋምቦ እውን ኣካይዱ።
4: ኣብ መወዳእታ ነቶም ኣብ ስርሒ ደንካልያ ተሳተፉ ኣህዱታት በዓል ወዲ መምህር ኣብ ኣፋምቦ ኢና ርኪብናዮም። ኣብ ኣፋምቦ 167 መዓልቲ ድሕሪ ምዕራፍን ምስቲ ቦታታት ድሕሪ ምልላይን መፅናዕቲ ድሕሪ ምግባርን እተን ኣነ ሒዝየን ዝኾድኩ 3 በጠሎኒ ሓንቲ በጠሎኒ ቋንቁ ከም ዝህቦ ብምግባር ቋንቁ 2 በጠሎኒ ከም ዘመሓድር ኣነ እውን 2 በጠሎኒ ከም ዘመሓድር ጌርና ኢና ተኸፋፊልና።
5: ኣፋምቦ መስኣተና ውጭ ተቐቢልና እምበዓር እዚ በርዓኖን ነብሮን ዝበሃል ቦታ እዝዩ ስትራቴጂካዊ ዝኾነ ቦታ እዩ። ፀላኢ ኣውሒዝ ስለ ዘሎ ነዚ ፀላኢ እዚ ከዓ ግድነት ክንዕንዎ ስለ ዘለና ተባሂሉ መደብ ወፂኡ መፅናዕቲ ኣፅንዑ ተባሂልና ግንባርና ናፅንዕና ንሕና ኣብቲ ፀጋማይ ግንባርና ተመዲብና። ኣብዚ ኣዋን እዚኣ ሓንቲ በጠሎኒ በዓል ወት ተስፋይ ዝሓዝዋ ትድረበና እዩ ማለት እዩ 2 በጠሎኒ ሕዝ ማለት እዩ።
2: ናይ ወገን ሰራዊት ኣብ ኣፋምቦ ዘድሊ ምቅርራ ምስ ገብረ መጥቃዕቱ ዕለት 29 ወርሒ 3 1991 ሰዓት 5:30 ወጋሕታ ክጅምር ተመዲቡ። ናይ 0 ሰዓት 5:30 ክኸውን ዝተመርፀሉ ምኽንያት ኣጋር ሰራዊት ካብ መበገስ ቦቱ ሰዓት 1 ባዶባዶ ለይቲ ነቒሉ ጸላም ዛሕልን ጉልባብ ተጠቒሙ ክሳብ ኣብ መስመር ተኽሲ ዝበጽሕ ንሃንደበትነት ንምሕጋዝን መካናይዝድ እውን ሰዓት 3 ባዶባዶ ለይቲ ተበጊሱ ከርክብ እዩ ተወጢኑ። ክልቲኡ ናይ ኣጋር ይኹን ታንክታት ጉዕዞ እውን ልክዕ በቲ ዝተመደቦ ተንቀሳቒሱን ተኽሲ ጀሚሩን። እንተኾነ ድምፂ ታንክታት ብኣጋ ስለ ዝተሰምዐ ሙሉእ ሃንደበትነት ነይርዎ ክበሃል ኣይከኣልን። ወገን ቅድሚ ትውግእ ምጅማሩ ብዛዕባ ሓፈሻዊ ኣተሓዛ ጸላይ ኣፅዋራቱን መተኣታተዊ ዝኸውን ቦታታትን ንምጽናዕ 2 ግዜ ናይ ስለያ ጉጅለታትን ናይ ሓለፍቲ ኮለላን እንተካየደ ሙሉእ ኣይነበረን። እንተኾነ ካብቶም ቅድሚኡ ዘካየዶም ውጋት ኣብ ኣፋምቦ ዝሓሸ ግዜን ዕድልን ስለ ዝነበሮ ክሰርሖ ዝኽእል መባእታዊ መፅናዕቲ ሒዙ እዩ ኣትዩ።
6: ከምኡ ኢልና ከዓ ኣፈምቦ ምስኣተና ከዓ ሓደ ሻምበል ይፀኒ ይኹን ኣፈምቦ ኣብ ኣፈምቦ እቲ ሻምበል እውን በዕሉ ይኸይዱኒ ኣርዓኖ ኣብኡ ተን ኣሃታት ድመፃ መፅአናና ሕጂ ኣብዚ ዓቕሚ እዚ ቀሊል ኣይነበረን። ከም ዓቕሚ እዚ ሓምሻይ ሜካ ንባዕሉ 2 ብርጌድ ዳሓዘ 24 ታንክታት ከምኡ 3 ባትሪ ናይ መዳፍዕ ረሽራሻት ዳሓዘ ኣብኡ ነይሩ። ንባዕሉ ናይ ሓምሻይ ኣጋር ክፍሎ ጦር እውን ሙሉእ ብርጌድ ነይሩ።
2: ወገን ብመሰረት ዝነበሮ ገምጋማዊ መፅናዕቲ ነቲ ኣብ ኣርዓኖን በርሓለን ተሰሊፉ ዝነበረ ሰራዊት ጸላይ መቓቂሉ ክድምስሶ ስለ ዝመረፀ ብኸምዚ ዝስዕብ ዓቕሙ ናብ 2 ኸፊልዎ ኣትዩ። ብወገን በርሓለ ዝተሰለፈ ዓቕሚ 4 በጠሎኒ ማለት 1 በጠሎኒ ከም ሪዘርቫ ኣትዩ፣ 9 ታንክታት 4 ዙ 23 ሚሜ 1 ፀረ ታንክ። ብወገን ኣርዓኖን ዝተሰለፈ ዓቕሚ 5 በጠሎንታት ኣጋር 9 ታንክታት 8 ረሻሻት 3 ጸረ ታንክ ብመሰረት ኣብ ላዕሊ ዝተጠቕሰ ኣሰላልፋ ኣብ ክልቲኡ ቦታታት ሰዓት 5:30 መጥቃዕቲ ተጀሚሩ። ወገን ነቲ ኣብ በርሓለ ዝነበረ ዓቕሚ ጸላይ ብንግሁ ነቲ ናይ ቅድሚ ድፋዕ ሓለዋ ጉጅለታት ብምፅራግ ነቲ ቀዳማይ መከላኸል መስመር ብምብትታን ነቲ ጸላይ ካድመሉ ዝኽእል ዝነበረ መንገድታት ብኣቋራጭ ኣካሊሙ ብምዕፃው ክድምስሶን ክማርኾን ስለ ዝኽኣለ ናይ በርሓለ ዕማም ሰዓት 9 ባዶባዶ ብንግሁ ተዛዚሙ።
7: ብዕለት 25 ተመሊስና ኣፋንቦኣቲና ኣፋንቦኣቲና ኣፋንቦ ምስኣተና ንኣርዓኖ በርሓለይቲ መጥቃዕቲ ተቢሉ ዕለት 29 ንመጥቃዕቲ ተወሲዱ ዕለት 29 ክውሰድ ከሎ እታ ብርጌድና ተበጠሎና ከም ኣካል ናይቲ ብርጌድ ብፀጋመይ ጀማል ነይሩ ንሕና ዝተሓበረና ከዓ ኣብ መንጎቲ የማናይ ኣርዓኑ ዝነበረን ኣብ መንጎቲ ፀጋማይ ዝነበረ ምትእሳር ኣብ መንጎ ቆሪፅና ክንኣትዩ እቲ መደብ ተሓቢሩ ንሕና በጠሎና ቆሪፅና ኣቲና ፀላኢ ብዙሕ ዘጋጥመና ተኣኸትብሎ ይነበረን ዳሓኒ ነይሩ ከፊልናዮ ንየማን ኣቢሉ እዚ ፀጋም በዓል ጀማል ስለ ዝሓለዎ ንየማን ስለ ዝቆረፅናዮ ካብኡ ምስቲ ናይ ኣርዓኖ ተሰሊፉ ዝነበረ ኣሃዱ ናብኡ ተፀጊዕና ወዲ መምህር ፀኒሕና ብኡ ተቐቢሉና ኣብኡ ከለና ነቲ ምዕባለታት ኩሉ በዚ ተኣቱ ተባሂሉና ኣቲና ስራሕ ዳርጋ ሙሉእ መዓልቲ ውዕሉ ኣብ ከባቢ ሰዓት 5 ገለ ኮይኑ ተዛዚሙ ተወዲ እዩ።
4: ስለዚ ዕለት 29 ወርሒ 3 ኣብ ኣርዓኖ በርዓኖ ዝበሃል ቦታታት ኣብዚ ከባቢ ዓሪዱ ዝነበረ ፀላኣይ መጥቃዕቲ ወሲድና ፀላኣይ ክሳብ ማለት ናይ ድሕሪ ቀትሪ ኣትኪሉ ስለ ዝመከተ ብኣጠቃላሊ ኣብ ከባቢ ሰዓት 3 ኣቢልና ኢና ንፀላኣይ ደምሲስና ንከባቢ ዋደ ገፁ ከም ዝኸይድ ጌርናዮ።
5: ከቢድ ነይሩቲ ኩናት ምክንያቱ ቅርፂ ናይ ስትራቴጂካዊ ቦታታት መገዲ ዓሰብ ክትሪኦ ከለካ ከምዝፈሊጥካ መንጎ ንዕርዲልካ ዘዳላኻዮ ዝመስል ተረትር ኣለዎ ከቢድ ተረትራት ኣለዎ ኩሉ ግዜ ክትከ ከለካ ጎልጎል ከይትፅዕልሞኒ ኣብ መወዳእታ ግዜ ሓሰብካዮ ተኣሳሰረ ሰንሰለት ብዙሕ በሪኽ ዘይኮነ እጀካ እዚ ናይ ነብሮ በሪኽ ጎቦ እምበር ተካልእ ከምኡ ዓይነት ኮጀጅ ዝነበሮ ግን ኣዝዩ ስትራቴጂካዊ ቦታ እዩ ክትሪኦ ከለካ ክትኣት ደፀግመካ እዩ ዝኾነ እዚ ናይ በርዓሎ ፀጋማይ ክንፊ ኣዝዩ ጎልጎል ዝነበረ ነይሩ ተንሳተን ሒዛ ነበረካ ክወጀጅቲ ነይሩ ተሃድና ናብኣ ዝኣተወት ቁሩብ ጎልጎል ብምንባሩ ግድነት ከዓ እቲ ስርሒት ክፍፀም ስለ ዘለዎ ብፀቕጢ ነቲ ቦታ ተቆፃፂርና ኣብዚ ተኣሃዱ ብርክት ዝበለ ክሳር ኣጋጢሟ ልዕሉ ከዓኒ ናይ 4 ሓይሊ መስዋእትን መራሕቲ ሓይልታት ማለት መስዋእትን መጓትን ስለ ዘጋጠሞ ቁሩብ ኣብቲ ናይ መሪሕነት ሃጓፍ ፈጢርላ ተኣሃዱ ዝኾነ ይኹን ግን ዕላማ ወቅያ ፋሽቶ ስትሓይዛ እዚ በርዓኖ ዝበሃል ወይከዓ ክሳድ በርዓኖ ወይከዓ ክሳድ ናይ ነብሮ ዝበሃል ሙሉእ ሙሉእ ተቆፃፂርና ፀላኢ ንዋደ እዩ ሃዲሙ ካብዚ ዳሓራይ ኣነ ኣብ ክሳድ ናይ ነብሮ ተሪፈ ካልእ ሃታት ግን ብምልአን ንዋደ ገስጊሰን
2: ነቲ ኣብ ኣርዓኖ ዝነበረ ዓቕሚ ፀላኢ ንምድምሳስ ኣንፈት መጥቃዕቲ ወገን መጀመርያ ካብ ምዕራብ ናብ ምብራቕ ድሕር ምቕናዕ እቲ ብፀጋም ሸነኽ ዝነበረ ዓቕሚ ወገን ንየማን እንዳፀፍዐ እቲ ቀንዲ ኣንፈት መጥቃዕቲ ካብ ሰሜናዊ ምዕራብ ናብ ደቡባዊ ምብራቕ ብምቕያር ከም ዝካየድ ተገይሩ። ይኹን እምበር ፀላይ ኣተሓዝኡን ኣሰላልፋ ፅዋሩን ካብቲ ወገን ኣቐዲሙ ሒዝዎ ዝፀንሐ ገምጋማዊ መፅናዕቲ ዝተፈለየ ስለ ዝፀንሐ ከቢድ ምትልላኽ ዘለዎ ውግእ ተኻይዱ። ፀላይ ካብቲ ሒዝዎ ኣሎ ተባሂሉ ዝነበረ መዛግብ ንቕድሚት ሓሊፉ ድፋዓቱ ብዝተኳዕተ ካነለታት ኣተኣሳሲርዎ ኣብ ርእሲ ምፅንሑ ብዙሓት ታንክታት ኣይቐመጠሉን ተባሂሉ ስለ ዝተሓበረ ጎላጉል ማብራ እውን ዓሪድሉ ፀኒሑ። ብተወሳኺ እቲ ቦታ ክልታዊ መፀግዕ ዘይብሉ ቀላጥን ሰጥ ዝበለ ሜዳን ኣብ ርእሲ ምዃኑ የማነ ፀጋም ናይዘን ክልተ ቦታታት ድማ ዓበይቲ ጎቦታት ዘለዎ ካብ ንዘጥቅዕ ንዝከላኸል ዝምችእ ፀላ እውን ነቲ ጎላጉል ብዝተኳዕተ ጎዳጉዲ ብምትእሳር ኣፅዒቑ ዓሪድሉ ነይሩ። ንኣተሓዙ ምሕያል እውን ውሑድ ፀረ ታንክ ፈንጂ ተኺሉሉ ነይሩ። ፀላይ ኣብ ጎላጎል ማብራህ 21 ታንክታት 8 ኣንፍምብያን ኣሰሊፉ ድፋዓት ንምዕቃብ ኣትሪሩ ክዋጋእ ፈቲኑ። ካብ ቀዳማይ መከላኸል መስመር ምስ ተደፍአ እውን ነታ ማይ ዘላታ ቦታ ንምዕቃብ ኣትሪሩ ተዋጊኡ። እንተኾነ ታንከኛታት ወገን ብማእከል ኣትዮም ንታንክታት ፀላይ ብድሕሪት ምስ ተወተፍዎን እቲ የማነ ፀጋም ዝነበረ ኣጋር ሰራዊት ፀላ እውን ናይ ወገን ሰራዊት ብጉልባብ ረሻሻት ተጠቂሙ

0: ዝሃጀሞ ክባታትን ክድምሰስን ተኻይሉ
1: ክሳዓብዚ ናይ ዕድ ውግእ ብለላ ናህና ነይሩ ናይ ኣፅዋር ብፍላይ ካብዛ ውግእ እዚኣ ግን ትቕየራ ኣላታ ፀላእዊን ብፅዋሩስ ክዳረገናን ክዕብልለናን ጀሚሩ ማለት እዩ 36 ታንክታት ነይረን ቲሞተራይዝ ኣምፒብያን ቢትኣር ገለ መለ እየን ዝበዝሓ ኣርኣኖም በርሃንን ብሎ መዓልቲ ትውግ ውዒልና ካብ ንጎፍ ሰዓት ሓሙሽተ ናይ ምሸት ተወዲዩ ፀላእዩ ኩሉ ካብ ሞትን ክሳይን ዘምለፀ ምምራኽን ንዋደገ ፅውሃት ይፍልና
2: ታንክታት ወሲኹ እዩ ሓደ ክሳብ 30-35 ዝኾና ታንክታት ኣዳልዩ ብኤምፒ ትበሃል ኣለዋ ረሻሽ እሰን ብሙሉ እንተዳልየን ንሕና ዘለና ታንክታት ተናይ ቅድምናን ናብ ጢዑ ድረኸብናየን ናብ ዕዲ ድረኸብናየን ከዓ ደሪብና ኣለና መዳፍዕና ከዓ ሕጂ ክዳሉ ክእል እዩ ከዚ ረሻሽ ኣሎ እዚ እዚ እቲ ሓበሬታ ግን ተሓድሽ ኣትዩ ዘሎ ኩሉ እንኮላይ ናይ ዓፋር ምልሻ ኣብኡ ብቲ ጎቦታት ዓሪዱ ምስ ኣርዓኖ ርዓኖ ንድሕሪ ተታሒዛ ካልእ ትኽልክለና ነገር የለን እዚ ዘይበሃል ብርቶዕ ውግኡ ኢሉ ኣጋር ሰራዊት ኢድ ብኢድ መካናይዝ ኢድ ብኢድ ኩሉ ናይ ህወትን ሞትን ሕቶ ኮይኑ ኣብዚ ኣብታ ሁጅም መወዳእታ ኣነ ይውጋእ ርእሰይ ተወቅዐ
3: በቃ ሓያል ደማዊ ዝኾነ ውግእ ግበር ኣብዚ ታንኪ ብታንኪ ካባና ዘይፍለዩ እቶም ኮማንዶ ከዓ ኣርብጂ ከዓ መሊኾም እዮም በቲ ኣርብጂ ገይሮም የቃፅሉ ፀረ ታንኪ ናህና ኣለው ፀረ ታንኪ ገይሮም ከዓኒ ነተን ታንክታት የቃፅልዎን ኣብዚ ሙሉ መዓንቲ ውግእ ክግበር ይውዕል ስለዚ ብወገና ክልተ ስዋኣት ኣርባዕተ ውግኣት ሓንቲ ታንኪ ድማ ተሃሪማ ከምዚ ምቅፃል ዘይኮነሲ ተሃሪማት ግን ኣብ ቀፃሊ ውግእ ተዓርያ ምስትኽኻል ተገይርላ ትቕፅል ማለት እዩ
0: ፀላኢ ኣብዚ እዋን እዚ ጥራይ 12 ታንክታትን ክልተ ኣምፊብያንን ብርክት ዝበላ መካይንን ብታንክታት ኣርቢጅን ፀረ ታንኪ ሚሳይለትን ወገን ክቀፅልዎ ከለዋ መዳፍዓት ናይ ወገን እውን ኣብ ብመምርያ ፀላእን ነቲ ዝሃድም ዝነበረ ሰራዊትን ብፃዕቂ ደብዳባት ብምክያድ ፀላኢ ከምዘይውደብን ሕንፍሽፍሽ ከም ዝኣትዎን ይገብር ነይሩ በዚ ድማ ፀላኢ ሙሉእ ብምሉእ ተደምሲሱ ዝተረፈ ሰራዊቱ ክልተ ታንክታት ኣብ መንገዲ ገዲፉ ዘርጠብጠብ እናበለ ንዋዴ ክሃድም እንከሎ ምስኡ ብዘይካ መዳፍዓት ካልእ ኣየውፅአን ብኣጠቓላለዩ ውግእ ኣርዓኖን በርሓለን ፀላኢ ዝበዝሐ ኣቕሚ ናይ ሰራዊትን መካናይ ዝድና ሰሊፉ ኣብ ክከላኸለሉ ዝኽእል ምቹ ቅርፂ መሬት ዓሪዱ ብምፅናሕ ዝተኻየደ ግጥም ብምዃኑ እቲ ኩናት ካብቶም ክዩ ኣብ ጢዖን ዕድን ዝተኻየደ ውግኣት እቲ ዝዓበየን ዝሰፍሐን እዩ ነይሮም ወገን ኣብዚ ውግእ እዚ ብዓወት ክወፅእ ምኽኣሉ ቀፂሎም ንዝተኻየደ ውግኣት ዋድን በይሉሉን ዓብ ዝተዋፅኦ ነይርዎ
4: እታ ውጊእ ብፅቡቕ ተዛዚማ ተዓዊትና ታንክታት መሪኽና ኣብኡ ነብሪ ዓቕሙና ፀላእ ዝፋፋ ሓገና እዩ እቲ ውጊእ ናይ ደንከ ብኩሉ መገዲ ክንሪኦና ከቢድ እዩ ግን እንታይ ነይሩ ብልሕን ተዓፃፀፍነት ናይቲ ላዕላዊ መርሕነትን ናይቲ ውድብን ኣብ ታሕቲ ድማ ተብዓትን ቆራፅነት ናይቲ ኣብቲ መደብ ተሳተፍ ዝነበረ ሰብ ነይሩ እዚ ክልቲኡ ተዋሂዱ ነቲ ስሪሕ ናይ ደንከል ኣብ ዓወት ኣብፂሕዎ

0: ስምዑ እንደጉዖይ እዚ ጉዳይ ይከናወን ዩ ዶ ትብል ዋላስ
1: ንሕና ዝሓዝናዮ ጉዳይ ከይተኸናወነ ይተርፍ ድዩ ንፀይቂ መቸም ቅናትና ተተዓጢቕና ትፈልጥ እንዲኻ
0: ኣነ ምሕዝነት ምሳኺ ምፍጣረይ እኮ ከም ዓወ ዓወት ገይረ ዝቆፅሮ
1: ምሳይ ፍቕሪ እንተዘይህልወካ ደኣ ቀደም እንዶ ተገኒትካ መሃለኻ
0: እወዋ ኣምላኽ ከዲንኒ
1: ሃለውለው ገዲፍና ናብ ጉዳይና ደንእቶ
0: ንፀይቅና ኣምላኽ ይባርኽ
1: ዎ ኣብዚ ሓጢኣተይ ከይትእትወኒ ኣነ ግን እዚ ሰብ እዚ ፍጢሙ ብቐልግ ዝደኸም ኣይመስለኒ ባዕሉ ዘማዕበሎ ክታበት ኣለዎ ስለዚ ነቲ ባዕሉ ዘማዕበሎ ክታበት ወይ ንዕኡ ከይተጥቀመሉ
0: ንኻልኦት ከይዓደለን ብቁልጡፍ ተዳኺሙ ክዓርፍን ክግነዝን ኣለዎ
1: ኣየብልሒ እዚ ግን ብመንገድና ዘይኮነ
0: ብመንገዲ ልኡኽ መልእኽተኛ ከስዕኡ ዝመልእ ማለት ግን ድዩ
1: ልክዕ ተታሒዝና ኣለና ኣቤት ጉርሒ
2: ሰላማት ድሓን ዲኹም
1: ስማዕ ብዙሕ ዘረባ ደሊና ይኮና ጥውዒናካ ታት ፎርታት እቲ ጉዳይ ዲኖሜን
0: ጉዖይ ትኽክል ኣላ ዘረባ ዝዓብስ ኣይኮነን ተግባር ዲኖ ፕራክቲካል
2: ከይተዛረብኩ ክንዲ ዝተግሳፅ ግርም ኣይኮነን ማለት ሲ ናብቲ ጉዳይ ደይናኣቱ
1: ኣይተዛረብካ እንዲኻ
2: ኣብ ሕልሚ ክንትሰምዖ ዘረባ ከይህሉ እምበር ክሳብ ዛሕጂ ኮ ሓንቲ ቓልትኹን እውን ብፅፅ ኣይበልኩን
0: ዘረባ ንግደፍ ንሰማማዕ ያሕያ ቁም ነገር ኣይገብርን እዩ
2: እሞ ክሳብ ሕጂ ኮ ናብ ቁም ነገር ይኣተኹምን ኣብ ሃበስ ቀደስ እኮ ልብን ኣጥፊኢኹምልና
0: ናብ ቁም ነገር
2: ንፅበየኩም
1: እንታይ ይመስለካ ገናዛይ
0: ንዓይ ሓዘኒ ገናዘይ ሓወይ ኣገናንዛኻ ብጣዕሚ እዩ ዝምስጠኒ ጉዳን ትርኢት ኳ እዩ
2: ወደሳ እሞ ይፅንሓልና ንስኹም እንታይ ኢኹም ትሰርሑ ይሕዋት
0: ገናዞ
1: ኣብ ዝተፈላለዩ ቦታታት እንደኸና
0: ህኮት ንዘርኢ እሞ ነቲ ህጎት ቃርኢኻ ባዕልና ነመሓድሮ
1: ሽዑ ገሊኦም ባዕልና ንገንዞም ገሊኦም ከዓ ከምዚ ኸማኻ ውፍያት ገናዞም ፂና ነቶም ውታት ነግንዞም
2: ኣገናዕ ብእውነት ፅቡቕ ስራሕ እዚ ከምዚ ስራሕ እዚ ከጸልለንን ክዕብደንን እዩ ድደሊ
1: ኣፍካ ድማ ይመልእካ
2: ኣፍ ማይ ኣይመልእን እዩ ምቤተይ ሳምቡ እዩ ማይ ዝመልኣ ዝተውዕል ኣባ
0: ኦይ ማይ ተደልዩ ኣብ ኣፍ ተደልዩ ድማ ኣብ ሳምቡቕ እንተደልዩ ናብ ጀሪካ ንምላእ ጉዳይና ኣይኮነን
2: እሞ ጉዳይኩም ኣይጭበጥ ጠባይኩም ኣይጭበጥ እኮ ኮይኑናቶም ሰባት
1: ጉዳይና ጭቡጥ እዩ ጠባይና ምጭባጥ ካ ብዙሕ ዘድልየካ ኣይኮነን
2: ይኹን እሺ ይኹን
0: ኣብዚ ከባቢ ሓደ

0: ክሕግዞ ዝለና ሰብ ኣሎ። ስለዚ
1: ንስኻ ክትሕግዘና እዩ መደብና።
2: የቐኒ የለይ ንመግነስተይ ሃሪፍኩም ብህኩም ብምምፃኹም ልዑል ኣኽብሮት እዩ ዘለኒ። ግና ምሽ ኣለኩም ብዛዕባ ዓስበይ
1: ንሱ ናባና ግዱፍ ሰልዲ ዝብላዕ ኣብ ዝተፈላለዩ ቦታታት እንዳኸድካ ወዘተ
0: ክዳውንቲ ምዝንጋዕ ኮታስ ዝደለኻዮ
2: ኣይትሰከፉ ክሳብ ክንዱ ስሳዕ ኣይኮንኩን ማለተይሲ ብቕንጣሬ ድግዛእ ግን ካብ በልኩም ክትውን ትኽእሉ ኢኹም።
0: ግርምግርም ንኺድ በሉ ስለተሰማዕና ኣነ ብጣዕሚ ተሓጉሸ ስለ ዘለኹ ምሳሕ ክጋብዘኩም እየ።
2: ዋ እዚ ጉዳይ ብምሳሕ ክጅምሮ ደስ ዘብል እዩ። ንኺድ በሉ ንኺድ
0: ንኺድ ንኺድ ንኺድ

0: ዘገርም እኳ እዩ ዝኾነታት
1: ተቕሊሉ ዝጭበጥ ወረ የብሉን ሕክሊ ቦሳይ ዝኾነ ወረ እዩ
0: ሞይቱ እንዳበልካዮ ሰረረ ተገኒዙ እንዳበልካዮ ባድላ ገይሩ ኣብ ውራይ ክስዕስዕ ትርዮ ጉዳም ትርኢት እኳ እዙ
1: ትንግርቲ ዩ ትንግርቲ በልዮ እምበር ጸሊም በልየሎ ጌርና ለቕሊቕናዮሲ
0: ከማኻ ገይሩ መቸም ኣብዛ ዓለም ዘሰይጥን ሰብ ርየ ይፈልጥን እየ
1: ሓቂ ንምዝራብ ወረ ሰኒዑ ከማኺ ዘውሪ ቡቡቡቡቡቡቡ ኣብዛ ዓለም ፍጽም እዩ ከማኺ ዘይተፈጥረ
0: ኣነ ቁሩብ ሓቂ ፈይ የብለሉ እየ ዋ ናትካ ኮ ውፁእ ልቕላቑ ሓሶት እኮ እዩ ኣነ ከምዚ ለካ ምሽ ከምዚ ጉራምራ ከምዚ ዚብራ ሻግራይ ዓይነት እኮ እዩ ትገብሮ
1: ሸውራር በልያ ሸውራር ከይትብለኪ ዋይ ክትገብር እየ ደለኺ ስምዐኒ ኣሎ ኣብዚ ቐነየ ሰሙን ስኒ ነዚ ሃፀሃፀሃፀሃፀሃ ዝብል ዝነበረ ጓህሪ መልሽ ሪፍዎ
0: ባብወገና መቸም ኦፍ እንዳበልና ነቲ ጓህሪ ሃፀሃፅ ኣቢልናዮ ንዲና ዕፉን ጥበሰሉ ኮይ ድመፀካ እቲ ጓህሪ ክሕጉሰካ ግዳት ዓዊትናስ ንገናዞ ከማነ ይብናዮ
1: ግን ሓቂ ይሓሽ ኣብዛ ዝቐነየት ሓቀይ ዶ ብዙሕ ሰልዲ ክተቓጢብኪ
0: ከምኡ ኦይታት እዩ ዝሕመ እምበሪ የብሎን ቁጣሮ እዩ
1: እምበርከ ኣንቲ ጋህጣጢት ኣይጋህጠት ክዮኒ
0: ኣንታ ናይ ዝንዶ ንግበርናቱ ፅንሓልና ክብረታ ይትረኽበሉ ሰልዲ ይትረኽበሉ ዘዘውረኻዮ ክፈሽለካ እንታይ ድበልዎም ዶ ይሕምዩ ዓዲ እዮም እዚኦም
1: ማዕለና ዝጎየ ኮ ሓደ ኢና ርኢና ኣንቲ ብኣመይ ድገበረኒ ኳ
0: ሃበኒ ወረ ኣቐብለኒ ሃበኒ ዕጉዘኒ
1: ሓዚ በሊ ሕዚ ዝፈሸለኒ ወረ ክነግረኪ
0: ራይ ኣቤትኣቤት ድምፂ ዶ ሰሚዕ ሓቂ
1: እንታይ ኣቱም ሰባት ትኽክል ክሰሚዕ ክትኽክል ክሳይ ንግበርዶ ንኽድናዕልና ወረ ሓልፈና እዚ ግን ቀሲና ክንዕልሎሉ ኢና
0: እወና ነይ ሓልፈና ዳ ነርክብ ነርክብ
2: ኑ ንስከታ ዓዋና
3: ቁሩብ ስ ክትሓስቢ ትኽእሉን እቲ ርእስኹምሲ ካስብ ይኽእል ዶ
2: ኣምና ካብዛ ሓሊፍና እንታይ ክንገብር ከም ዘለና ዋላ ዋላ ዋላ ክርዳእኒ ይከኣለና
3: ምሽቲ ኣፍካ መሊእኻ ከኹም ኢልካ ክትዛረበኒ
2: ኣምና ምሽቲ ካብ ትብልዎ ኮ ሽንቲ ክትብልዎ ተመራፂ እዩ ነይሩ ማለት ከም ርእቶ እዩ
3: ኣታ ርእቶ ኣየድልየኒን ነዚ ምግናስ ተሓባቢርና ብፅፉፉን ብውሕሉሉን ኣገባብ ክንገብሮስ ንላዘብ ንተሓጋገዝ እየ ድብለኩም ደሎ
2: ኣነ ዝመስለኒ እኮ እዚ ንብሎ ዘለና ብፍፁም ብፍፁም ዝግነዝ ኣይመስለኒን
4: ኣይትሰምዑን ኢኹም እምበር እዚ ዳ መዓዝ ኢና ተንቢህናልኩም
3: ንዓይ ንገና እዛይ ሳ ተንቢህኹምለይ ነርኩም
2: ዓምና ከም ሕቶ ዚኣ እቲ እዝኒኹምሲ ዳቢስታ ጥራይ ዲኹም ትሰቕሉሉ ዋላ ዝትጥቀሙሉ ኢኹም ኣነ ብወገነይ ንክልትኡ ዝጥቀሙሉ ይመስለኒ
3: እዚ ከንታይ እዩ ሰተታ ካብ መጎጎ ጣይታ ድ ደውፀሉ ወይስ ከም ድሽ ወረ ጥራየ ዝክበሉ ስዑ ነዚ ሰብ እዚ ከም ዝዳኸም ንግበሮ ተሓባቢርና ሽዑ ምስ መተ ቀልጢፍኩም ፊስካ ትነፍዕለ ስከ ፊስካ ትበሩ ትኽክል ሽዑ ግን ዛቢልና ናብዛ ጉድጓዱ ንስኮ ኪኑ ኪኑ ሕጂ ኪኑ
2: እንታ ሰብኣይ ሲ ዘይሰምዕ ንኽድበል ዕድልና ንፈትን በርታይ ዳ ክንገብር
5: መዓልካ ምእዙዝ
1: ምእዙዝ ጥራይ ዲኸ በሊሒን ምስተውዓልን እምበር
5: ንሱ ድኣቦትኡ እንድዩ ኣዘራርብኡ ኸ ከመይ ድዩ ድመስጠኒ

0: ክስማዓልኩም ነገራት ይኸርዮም ዘለዉ ናብ መፍትሕ ንኺድ።
1: ከመይ ማለት ተሩ ኣለዉ?
0: ይተሩ ኣለዉ ደኣ፣ ይዕፅቑ ኣለዉ፣ ይግሕሸሩ ኣለዉ፣ ኣዝዮም ይዕፅቑ ኣለዉ ማለት እዩ።
2: ርግበል ከመይ ከመይ ስከስቢ ሓግለፀልና
0: መይቱ ወዲ ኢልካ ዓለባኻ ትቕርብ እሞ ብድድ ኢሉ ግራቱ ክኩስኩስ ይፀድሐካ። ተማዊቱ ዓራት ሒዙሎ ምስ በልካዮ ኣፍካ ማይ ምስ መልአ ዋ ብድድ ኢሉ ክስዕስዕ ይፀድሐካ። ጉዳም ትርኢት እዩ።
2: ተማወት ብክልተ መታልሒ ከምዝ ሓለቀት ናብ ይድሕርሕር
3: ዘረባይ እንደልን ኢና ተልእኹካ ብግቡእ ፈፅም
2: እወ
0: ኣዳኺሞም ኣለዉ። ሜትሮ ዓለባ ጌርካ ልክዕ ከምዛ ክዕሶ ጥቕልል ኣቢልካ ኣብ ጉድጓዱ ምእታዊ ሕጂ
2: ኣዝኻ ሰነፊኻ ንዝዘይጠቅም ነገር ኣካቢልካ ክትነግረና ጥቕሊል ኣይተፀብኹኻ
1: ሽለ ሰብኣይ ከዓ ትመስል ካባኻ ህፃን ቆልዓ ይሓይሽ ትርእስኻ ፃዕዳ እግሪ እዩ ዋላ እንተ ንግንጥለካ እውን ብርእስኻ ምኸድካ
0: ቅድሚ ደቃይቅ ግን ኣብየት ብልሒ ኣብየት ናእዳ ገበታ ናእዳ እዩ ነይሩ ኣበይ ዳኣ ተሸሪቡ
2: ስቕበል ሰነብ ሰብኣይ ከማን ኣይፍትወኒ
0: ኣብየት ሕስረት ይቐኒ የለ ይበሉ ይቐኒ የለይ
1: ንእስኪ ትጉዕ ንእስኪ ከመይ ከመይ ዝኾኑሉ ዝኾኑታት
2: ኣብ ቀደም እኳ ኣነ ነጊረካ ነጊረካ እዚ ሰብ እዚ ናይ ኩሉ ሕማማት ክታበት ኣለዎ ኢለካ እስኻ ገለ ሰማዕኸን ኣይተረዳእኻ ንጠቕሊልካ ዋ
1: ስምእስኪ ክሳብ ክንዲት ነብሱ ክከላኸል ዝኽእል ክታበት ከማዕበል ይኽእል
2: እዚ ብቐሊል ዝረአ ሰብ ኣይኮነን ንሕና ግን ኣቃሊልና ርኢናዮ
0: ንዓይ ኮይኦም ዳሓሚኑ ደለዉ እዞም ሓመይቲ
1: ጉዕ እሞ ዝኾኑታት ግልል እናተተኻተልና ይሓይሽ
2: ዝብላዕ ዘረባ እዩ ንዓ እንከ ንዓ ገናዛይ ንዓስከ ንሕና ኣብዚኣ ትብፃሕ ኣላትና ኣብኣ ብፅሒና ክንመጢና ስጋብ ዝኾነ ድኸውን ግን ነስኻ ኣብዚ ፅናሕ ኢኻ
0: ኣበይ ኣብዚ በይነይ
2: እተስማዕ ኣብዚ ትማል ዝገነዝናየ ሰብኣይ ኣሎ ዶ ከነ ምስል ማእታን ከይድና ኣልቀሳ ኣቢልናሉ ክንመጢ ኢና
0: መልቀስ ዳ በዛ ዓይነይ እንድያ ክትወፅ ደልያ ደላ ኣነስ ከይደ ነዚ ሓወይሳ ልቅስ ደ የብለሉ እቲ
1: ዳሓንዳ ንባዓት ንባዓት ነብስካ ክትንባዓላ እንዳ ፅቡቅ ጌርካ ንኽዳቲ ንኽድ
0: ኣብየት ምሳይ ዲኹም ዓምና
3: ምስ ነብሰየ ምስ ነብሰየ
0: እወ ግን ንነብስኻ ስከተልቅሰለኣኻ ክትብሉ ሰሚዐ ነይረ
2: ኖኖኖኖኦም ይኮነ ጥራሕ ኺድ
0: ክትካዱ
1: ኣንታ ኺዱ ኣለዎ ኺድ ክንከይድና ንሕና ብለካ ኣለና
0: ደደደይ ፀኒሑ ግን ቁሩብ
2: ዋ
1: ስምዒ ጉዒ እዛ ጉዳይ ናብ ዘፍጠትነት ምለስ ዘላ ከየለ ክምትና ኮላ ንኺድ ንኺድ በጃ ኺድ
2: እወ ንኺድ ንኣናይ
0: በቃ ኸይድኩም ይ ታ ዓረፈን ሰብኣይ ኣምና ዝዓርብ ሰብኣይ ኮነን
4: ኣሻሓት ትንፋስ እዩ ዘለዎ ነብስኻ ውፅእ ናባኻ ከይግምጠል ዓምና
0: ዋ ታንታ ንዑ ንዑባ

0: ናይ ቀለው ኣስበዮቱ ምጠምር ድ
1: ኣነ ሸከሱግ ያላ ቀለው ሓሪር ልታመት በርከት ተሌትዮም ዓመት እሊታት በደምኝ እልቦም ንገብል ኣነ ዘመይ ምላይ ምና ሽተፈት ያው ዛ ትዘምንውን
0: ሸከሱግ እንተ ተጃረት ቃቢ ኣለካ እሊ ሱግቱ ሰብ ሱግ የ ክትኣምር እግል ወለቶም ሳሎን ዓራት ዶላብ ቀሳለት ወላ መስሉ ድኒኮን ቀለው ይወድእ ላ ንተኣምር
1: እሊ ቀለው ሓሪር ዕሩር እሊ ንሆ ንሱ ለሲሒ መረፈቱ እዛ ምስሊ ዛይድ እንተትፈሃምና በስ ግንኦም ብቶቱ ቀደም ላማ መለይ ድላለት ምደወል ትሰርገ እንዳዕለት እዚ ኦሮዳስ ድቡ ወዴናሆም ንገብር የካ ግልል ሞዶ ትብለካ
0: ኣነ ሸከሱ እንተ ግ መስላሓትካ ምነፍ ኣዳም ሸትፍ ወመስላሓት ናይ ኣዳም በት ካላሲት ከሳካን
1: ስምዓኒ ስምዓኒ ዋላ እስ ክለ እታማ ፈናድቅ ወቃዓት ወድወል ዓዙማቶም ወላ ህድቶም ምንግራ ግራለ መርዓዊታ ትቡ ሳቃልናዊ ምንገቢ ያ ግርመቶ ጀላል ድብል ለት የሚን ብላ መራ ግል ዘቤቱ እሊ ርኮብ ኣለ መስለ
0: ሸቅለትእላቱ እለ ምንገቢ ረብል ስደከ መዓል በኪት
1: ኣሚን
0: እንሻ
1: የለይ ከምዝል
0: የ
1: ዕራ ኣዳንጋፀኩም ይኮነ ዋድሪሸ ያላ ያ ጀማዓት ልኬር ሸሪከት ቀለው ሕረወ ክረው ማፀ ተሌትዮ መዓመት ተለው ሕረወ ክረው ያ ሰላም ሸከሱ ደሽቕል ዋላ በላሽ

0: ክንትወለ እሊ ጋራት እሊ ግልና ከሰስተ ይበለክም ኣሎ ምትወዲ ለኪ
1: ኣነ ሓንቲ ግል መስተቕበል እየ ለገብእ ውዲ መስተቕበል ሰደየኑ ደውግልየ ትብል ለኮ ስርግቤት ቕለ ውዲ ቤት ትዕቦ
0: ባርኻት ምትብል ለኪ እሊ ግልና ሕደግ የብለክ ኢለኮ ወለት ሄሙም ውደግል እማ ትትፋርድ ሕና ዝበልናኪ ትትነፂ ውቤት ክትኣቲ
1: ሓንቶ ቅልወት እምበል ግርመት ቤት መስተቕበል ሓበት ምስተይ ማዕላ በብለክ ለዩ ካና
0: ባርኻት እዚ ከትዓይሪ ንተሓዘ ለኪ ኣዋልግን ላዓድ ምግሊ ይበላኪ ተኣምርተ ለኪ እለ ጉል በተቅ ሓንጌላ ያጋደር እለ ጉልግ ምልሆይ ሓንጌላ ያደርሆ እግሊ ይበላኪ ኣነ እየ ሽሞይ እንደ ሰርጌጎኪ ውቤት ክብ ቅለው ሓሪር እግል ኣቴካ ሓዘ ለኩ እዚ በትንቲ ኣፉ ክፅበጥ
2: ኣመቶ ንሓቲ ዶለተ ሓዘየከ ለኩ ዓሪኒ ሪኒ ስምዒና ኣመቶ መሽሮዕ ኔፍዓይ ወመክሰብ ልብዲቡ እግሉ ፃበጥ ኣለየኮ እዚ ህተ ሄሚ ትመስለኪ ምንኬን መንዓብ እሊ ቆለው እህሉ እንዳኣምፃዕና ወስገግድ ውእልይታት እንሰርግነ ህዝበ እንተ ሄንግትስ ዘይንይተ እዚ እምን ኩሉ እተሓሪሁ ወተጅንሱ ከፈኩም ሰለ ተሓረ እተበስግትስ ምስል ግንሽ ጌታ
3: ቀለው ሓጣም ሕልብ እየ ሰብ ንግርእዎ ቃሊቱ ላሕላይት ሓምድ ዓብዳላ ተእምራ ማሚ ተለዊናይ ስጋዳ ትጀራቦ ብልሃበቱ ከልብእ ስቡር ገብኦኮ ዓዳም እናሽበቱ ብል
2: ንብላላኣዋ
3: ተለዊናይ ሕብር ሰማት ሕልብ እየ ፈጫ ሃላ ሳዕር ሳዕሮ ቀይሕ ፃዕዳ ፀሊም ወወደዕ ሃላ ሕልብ እየ እሊ ዲባ ሕላ ጠምካሁምን ገብእ እባ ግርመት እባ ግርመት
2: ሰኒግርምቱ ሰኒግ ያሰላም ኣነ መእላሓዘ ምንክሎ ዩ ክዓመቶ እላተ ንወሱ ለለ ፍክረት እላተ ሓዘ ኣልኩ እዘ ንወሱ በስ ብለክለ መክዘን ፈትሓናዊ ምንገቢ እንት ንወሱ ትገሰ ይትውቱ ሽቁል እንስ ይኮን ያለ ፈጨ እሊ ተለዊናይ እሊ ሸግራይ እንደትብኢለን ዝበስለክቲ
3: መብለኪ ንቅለው መረቃሊ ሰበት ገብኣ በደልቡ ነነብት ኣፎ ብሓጠብ ኢነነብት ሓረ ሓጠም ንኩም ከሰብና ቆለውሉ ንዛቤ ወዛቱ ግል ምንዛበ ኣለና ኣነኖ ሸሸቂ ይግልካ
2: ሸቂዮ
3: ይሸቂዩ
2: ኣንሽራ መቸጁ ከጣና ለ ጁኩ ሓሪር ምስል ክለጥዕም ለነቢር ቤለክማሚ ያሰላም
4: ያ ጀማ ኣሰላሙ ዓለይኩም ኣነ ሰማዕኩም ኣልኩ ፍክረት መረሰኒታ እዚ ርኢኩም ዲብለ ተልቨዝዮን ያዕነ ዳ ኣያት ኣው ኣተኣምሮት ግል ደግልከት
2: ያለ ጀማዓት ልኬር ቆለው ሓጠቡ ሓሪር ብዓውል ቀሊል ትበ ምንገቢ ንሱ ሰኒልዘበግናያ ላኪን መለ ዘከየት ጋመ ቆፁብቱ ላዓውላ ድዓያት ምን እዘስለና ተኣምራ ነባስ ኣክለይታት
4: እሊ እሊ እሙር ምን በዲሩ እሙር ይሕጉርቱ ዲብ ሓተ ፍሬታት ናይ ሓጠብ ኣው ናይ ወደእ ሓተ ዝዓት ወሓተ ዝዓት ኦሮት ናቅፋ
2: ዓይናት 20 ፍሬታት ሓጠብ ኦሮ ናቅፋ ግንክሶ ብህቱት ሓተ መለ ውዕላ ምን ከሌና ላዓመቸለ ምክር ለናያቱ ሓይስ
4: ድያነበስለናበስእንተሸርዋሓንከልማትንሕረይኮይ
2: በስ ኣብዩ ኣሕና በስ ዘለዋሪና ንሕዘትዎ መካይን
3: ኣብ ስተል ግልቤት ናይ እለ ወለት ሓጠብ ወድዕ ገኖ ኩሉ መስል ሓጃት ለትሓዘየና ሃላ እንሰር ሓጠብ ሰኒ ይረከብና ኣዚ እንቱም ኣብ ስምሖ ግልየን ወሸ ግሊግስ ኣብ ህየም ነቑርዶት ምፀግ
5: ስብሓና ላቃድር ምስተል እንቲ በስለ ወለት እምበልእሊ ቀለው ኢተተህደለ ትብል ሂጋ ዲበና ሸፍኪ ምገኪ
3: እም ኣነ ማሚ እግል ወለቸ ለተገርም ነወሸ ኣምራ ኣዚ እንቱም ያ ስደውኒ ያ በረግቦምኒ ኣነ እግል ወለቸ እንደሰለፍኮ እንደከለፍኮ ላዝም ወደግ ለግል ተኣምሮ
5: ስብሓናላድርሚኒ እንቲ ከም ብጎግ
3: ኣና 10,000 ብጎወ ወለ ብዕት ሓጃት እየ ንወስኩም ተከምሉ
5: ሃገድም ኣብይት ንበደል ትበይ ሙድነው ኣበና ተለሰላዲ ተርበት እዮ ንውሸእተ መመገድ
3: አልሓምዱላ ሰናይ ረቢ ሰከርኩም ንግሩሽ ላቱ ኣመፃግልኩም ኣዘ ላኪን ሽፈጉና ሓጃት ብዙሕ ተርፍ ምኒ
5: ንሓ ኣምፅያ እንት እምፅያ ዮ ምትዓብት ዝበሃ
2: ያላ ጀማዕት ልከር ሓጣብ ሓጣብ ቀሊል ልትረከብ እግል ግርመት ቤት ኣዋልትኩም ሕረዎ ክረውኩም ምራትኩም ሓጣብ እግል ዓዳትኩም ሃ ጀማ ሓጣብ ዛበው ኣስለ ኣስለ እለ መካይን ንወሱሉ ብላ ከባ ኖሩ ሓሊብ ያላ ጀማዕት ልከር ሓጣብ ሓጣብ ሓጣብ እግል ግርሜተ ከራጠቅተለካ ሓጣብ ዛበው በለሰብ ዓብታያ ያላ ጀማዕት ልከር ሓጣብ ሓጣብ ሓጣብ ሓጣብ እግል ግርመት ቤትኩም ኣዋልድኩም ናይ ዓዳትኩም ሰርጎ ሕረው ወክሮ ኩምራትኩም ያላ ጀማ ሓጠብ ያላ ጀማ ተልከር ሓጠብ ሕረው ወክሮ ኩምራትኩም እግል ግርመት ቤት ኣዋልትኩም ሰርጎ ናይ ዓዳትኩም ሕረው ወክሮ ኩምራትኩም ያላ ጀማ ሓጠብ ኣምርቱ ከርአና ማመት ና ጀማ ያጀማ ሓጠብ ያላ ጀማ ወዴ يلا يا جماعة الكير ودي حطب يا دلكل

0: ምኽንያት ዝሓቀይ እንታይ እዩ?
1: ኣይፈለጥና ጎይታ።
0: መጠቕዕቲ ምኽንያት ኣለኹም ከይፈለጥኩም ስሒቀ ዝስሕቁ ተፀው ይገፅወጉ ናትና ትብልዎ ቕኒት የብልኩምን ወደ ትቕኒት ስዳሓን ይፅንሓልኩም ናትና ትብልዎ መለለይ ሕብሪ እኳ ዘይብልኩም ምዃን ካብ ንዓኻትኩም ምርዳእ ኣብ መቓልሕ ዘለዎ ቦታ ኼድካ ምስቲ ዝምለሰካ ድምፅኻ ምዝንጋዕ ሓይሽ ሕጂ ናብ መልእኽቲ ኣዳምፁ ጓል ሰብሓሪ ኣለኹ እንታይ ዳና ምግራ መንፈስ ዝርኤልኩም ዘለኹ ጓል ሰብሓሪ እምባለይ ከመይ ብል ሕድሰኩም ነንስኹም ስለ ዝሓረኹ ወንደ ገንኩን ኣብ ርእሲ መርዓ እንተመርዐን ዘለኹ መላዛ ምድሪ ትፍለ እዛ ሕፅነታ ከይወደት ከርተት ዝብል ዘላ መርዓት ንዳይማሚቓ ከርሰይ ክትዓንግል ጎረሮይ ድማ ካብቲ ዓብ ቓላይ ከተጥልሎ ሸዓልኩም ሓብሩ ተለይ ሓብሩ ኣይትዘንጉኒ

0: እንታይ ዓይነት ክውንነት ዘይብሉ ሕሱም ወጊዒ እዩ።
1: እንታይ ማለትካ እዩ?
0: ተሰማ ሓራድ ጎማዲ ወሲሉ ዝወቃዕ ተዛሪቡ ዘስምዕ ሕፁነታ ዘይወደአት መርዓት ከፍቅር ወይ ሕንኪ
1: ጋሻይትኹን
0: ነየና ኢኻ
1: ነዚ ናይ ተሰማ ባሕሪ ንጉስ መላእ እዛ ምድሪ ኣነ የናለ ይምርዖ ይፋታሕ ይገንሕ ይቃጻዕ ሕግታት ኣውጡ ይምሩኻ ተሓሳስቡኡ ገብረካ ኣሎ።
0: ዑፋ እንታይ ኹም ሓቂ ክንክሕ ትረፋፉኡና ዝጠፋሽ ልቦና ዘይተሓወሰ ዘረባ ኣብ ቀፅሪ እዛ መርዓት ኣይሰርሕን። ድሓር ካዓ ስድራ ቤት እዛ መርዓት ነጋድሞት ኢድነሲኦም ኣይኮኑን ዝቕብሉ ብገልዳም ኢዶም ፀፊዖም እዮም ዘሰጉ።
1: ሕሉፎም ኣያገድስኒ ድሓር ከዓ ንእንዳተሰማ ዝዳረግ ትብዓት ካበዮም ክዕድጉ
0: ክላ ምሳኻ ምትራኽ ድኻም እዩ። ምክንያቱ ከምጣኦት ናይ ኣብርሃም ዓይኒ ከለዎም ዘይርዩ እዝኒ ከለዎም ዘይሰምዑ ኢኻ ኮንካ ዘለኻ
1: ኮይነ ዘለኹ ዋላ ኮይንና ዘለና
0: ይ በን ይኹነልካ ኮይንና ዘለና
1: ሕጂ መዓራሪኻ የዛ ዘረባ በናዓና ኣያ ተሰማ ኣብ እርጋኖም ነዛ ሕፅኖታ ዘይወድአት መርዓት ከም ዝፈተው መላእዛ ምድሪ ኸነበሰር
0: ሕራይ ናዓና
1: ንኸይድበ

0: እዚ መልእኽቲ ናብ ቤትኩም እዩ።
1: መንዝለኣኾ እዩ። እንታይ ይኸ ትሕዝቱ?
0: ንበቦ ካብ ጐይታ ይተሰማ ይመፁ እዩ። እዋ ኣንታ ብእውንኡ ድዩ? ጐይታ ይተሰማ ዝሰደድዎ ደብዳቤስ እምበኣር እንዳናኣእስካ ትስሕቆ ኣለኻ።
1: ስንቅዛሰ ታሪት ይስሕቕኒ። መርዓትኩም ኣብ ሕፁኖታት ጠስሚ ዝተቐበአ ስለ ዘይመሰለትሲ የግዲ ኣነ ይምርዓዋ። ሻይ ቤትኩም ብፍላይ ድማ ተዓቢ ቓላይኩም ከዓ ገዝሙ ትህቡኒ እዩ ዝብል ዘሎ።
0: ወይለይ እሞ ብደውኩም ተቐሊትኩም።
1: ሓቂኻ
0: ዘርእያ ተሰማ ኣብ ቤትኩም ኣትዩ ስም መርዓትኩምን ስም ቤትኩምን ሰማ ኣይዓረገ
1: ወወወ
0: ዘኣላ ምዃና ድያ
1: ምስ ድላይካ ጽመዳ እንተዘረባኻ ግን ዝወፁ የብሉን። ክንደይ ካ ኸምቅር ይወደይ
0: ሕጫጫ ኸይትኸውን
1: ኣይኮነትን።
0: በል ሕጂ ቁርፂ መልሲ ንገረኒ። ነያ ይተሰማ መዓሲና መርዓትኩም ትብፅሓኻ ኢልና ገዝሚ ንህቦ።
1: በቃታ ይትረፍዶ መርዓትና እተመሪዒኹም ገዝምና ክትወስዱ ቤትና እኳ እዚ ቤትና ብርኩኹም ሴርኩም ጎረሮኹም ካብቲ ዓብቓላይ ኣይተጥልሉን ኢኹም ኢልኩም በሎ።
0: ወይ ነድሪ ንመንኳ ምኹ
1: ነትላይኻ
0: ነያ ይተሰማ በጥርያ
1: ኣታወ ሎቕማፅ
0: ንዝመፅ መዘዝ ግና ዝተብሂልካሉ ዲኻ
1: ኣታኺ
0: ሕራ ይኸይድ ግን
1: ወፋ

0: ኣታታይ ዝበለ ሳሒታ ደኣሎታእዚ ሕው
1: እንታይ ዳ ንእስ ሳሒታ ክንዲ ዝተማርሮ ንቡራት ሳሒታ ደይኮነን
0: ክሰማዓ ሲና ብስናዕ ስማዕ ኣዛና ክትፀመም ኣሳሒታ ዝቤት ሕልፊ ኩሉ ዝጋርፍ ኣስና ንብሊዑ ዝናኸስ ዝክፍቲ ኣልቦንኩ ንስሲ ተራ ሳሒታ ይክብለኒ
1: ምናልባ እዚ ሳሓይታ ዘይንቡር ኮይኑካ ክኸውን ይኽእል እዩ ግና ነ ሳሓይታ እዚ መኪትና
0: ያቕለካ እዚ መደረ
1: ኣብ መደረ ዘይኮነ ኣብ ግብሪ ለውጡ ኣሎ ለውጡ ንኸይትርግን ምንሻውካ ጋር ይድካ ኣሎ
0: ግዳ ናብ ካልኣቶ ትሁና ክኣተና ኣያተ ሰማ ነዛ ሕፁነታ ዘይወደእት መርዓት ንኽምርዓዎ ዓይን ምቢርላ ኣለዎ ደ ሰሚዐ ሓቀይ
1: እንታይ ሞጣቋ ኣለዎ
0: ኣለዎ እምበር
1: ከመቢሉ
0: ኣያተ ሰማ ይትረፍ ደቦ ወግዒ ብዘይወግዑ ኳ ዓንቃፍ የብሉ
1: ብልቢሃሪኻ
0: ብልበይዎ ንስም ከማን ኮይኑ መርዓትና ተመንዮ
1: ንዓባ ልቦና ይሃፀካ ኣሎ
0: ኣይሃፀፅን ጥረሂልካ ሞዳምፀኒ ህንደ በለኒ ዓብ ቐላይና ጎረሮም ኣጥሊሉ ፀጉ ክብሕትዎ እንተደልዮም ንሃቦም ሸዓተ ዓንትታት ቤትና ብሓድሽ ክልሳ ሓሳብ ክንሃንፆ ክፈሪ ዝግብኦ ድማ ክነፍርሶ ኢና እንተበሉ እሺ ንበሎ ኣይትኽለፈኒ ሓንቲ ሲ እዚ ዝጋረፋ ሳሒታ ኣብ ነብስና ከይፅ ዋልታ ይኹና ድኣ እምበር ዝበሉና ንቀበሎ እዚ ወርቀ ውዕድል እዩ ኢና ነሲና ንቀበሎ
1: ኣታታይ ዝናትካ ነገር ክቦ ጠሊቑ እምኒ ፀለል ኢሉ ከም ኣፍክቱ ንቁልቁል ከም ሽንቲ ገመን ድሕሪቲ ባይቱ ክበረስ ዘረባ ኣነ ሳልሳይ ሞትላ ክመኽረካ
0: ትንበል ድውል
1: ድውል ኣይኮንኩን ድውል ንስኻኻ ብሪንቲ ዓበይቲ ሃመማታት ጎደበና ትድሃል ባሃን ፍጥረን ፅባሕ ታሪኻ ፋውፂ ክምጉተካ እዩ ዝንቀሳቐ ዘይተገንዘረ ይስኣኻ እሞ ፅንዓት ይሃብካ
0: ፅንዓት ዝህበካ ስንዓኻ ዳ ትሕሎ በሰሮ ኣነስ በላ ኣብ ትሕቲ ኣያተ ሰማ ተማዕቂቦ ኣለኹ ፅባሕ ድማ ታሪክ ኣፉ ከፊቱ ንመናኽል ዝምኩት ሓቢርና ንርኢና ወእሽላኻ ሓሳዊ ኣታርኪበ ርኢኻ ኣልግብ ኣልግብ ከብለሉ

0: እንታይ ዳኣ ተማዕዱ መረበተ ያባይ ሰሊኹ ኸይኣቶ መረበትኩም እንታይ ሕልፊ ኸይሉ ኢኻ ተኪርካ ጥሙቶ ድሓር ከዓ ተኪርካ ስለ ዘማዕደኻዮ መርዓትኩም ከኣፍ በላዕ ተድሕንዋ እዩ ዝመስለኩምሽ
1: እወ
0: ኣብየት ሞሙን ትምኒት ግዳ እቲ ትህበኒ ገዝሚ ካበይናበይ እዩ
1: መርዓትና ድሮ ተመርዐያ ንህበካ ገዝሚ ድማ ኾቶ ይክህሉን እዩ
0: ናይ ኢዳ ግን ኣይረኸበት
1: ኣየ ለመጭመጭ መንኮንከ ኣይኻባብ ጉዳይ ቤትና ሓላይ ተመሲልካ ትምጉት ዕማምካ ኸይ ዓመምካ ናብ ዕዮ ቤትና ኽተቋመት ዕሽነት እዩ
0: ሓቂ ሒዘይ ዝምግተካ ዘለኹ
1: ኣየ ዝሓቂ ሎሚ ስማ እምበር ትርጉማ ምሕርፎ ኺሱ ሓቀይ
0: ሃለውለው ግደፍ ዝተፈለመ ፈፀ መርዓትኩም ኣበይ ኣላ
1: ዕትሮ ተሰኪማ ሩባ ወሪዳ ኣላ
0: ኣቤት ዕሽነት ኣንታ ኣፍ መሊእኻ ምስክር ኣሎ
1: ወረ ኻብ ሩባ ምስ ተመልሰት ዒባ ዶግዲጋ ውሻጣ ኸተፀራርያ
0: ሕፅነታ ዘይወደአት መርዓት ጸለሎ ክትቀብዎ ኣቕሩባ ይተሓፍርን
1: ስለምንታይ ንሓፍር
0: ዘኽታም ልቢ ስለትውን
1: መዓብ ሕቡና ዶ ኢልናኩም
0: ክፍሪና ያዕንብል
1: ያዕታኹም እንታይ ከም ዘግዝመኩም ስለ ትፈልጥ ሳይትውዕልዎን
0: ኣብ መደረዳማ ዓ ሰናፋት ኮንኩ
1: ኣይ ዝተባሃልኩምልና ንምበር ኣብ ኩሉ ሰናፋት ኣይኮንና
0: ኣቤት ኩትትና እምበኣር ፍርሕ

0: ኣተቐቢሩ
1: እሺ
0: ዘረባይ ነፂካዮ ማለት ድዩ
1: ኣብ ውሕልነት መላሓስካ ክክድድ ድላይ የብለይ
0: እሞ ደድላይና ጌርና ዘረባና ዘይነዓፁ
2: ግርም
0: ዕለት እምባርኩም ከይትሕፅርዎ መርዓትኩም ኣበይላ ቓላተ ይስገድሉ
1: በቃታ ገመል ዘይትፀሮ ብድዓኻን ጥፋኣትካ ይኹን መርዓትና ይትረፍ ክትምርዐዋ የዒንትኻ መሊኻ ክትምታኸማ ናይትኽእል

0: ታኸም መጻኹምና ንሕስያ ዘይብሉ ነድሪ ብዝባንኩም ከም ነፅሐ ይ ትዘንገዕ
1: ኣስተውዕል ጎበዝ ብዝፈስስ ደምን ብዝባድን መሬትን ሓዘን ዝስምዓኒ
0: ኣብ ቤት መን ዋይ ዋይታ ክቀላሕ ኣብ ቤት መን ከ ናይ ዓወት ዕልልታ ክጋዋሕ ሕነ ዝሓንሓነ ህዝቢ ክምልሶ እዩ

0: ኣብት ምንፋዓት ዋዕሮ ብገር ክዓልም እዩ
1: እንታይ ስምዒኹም ተስምዑና ዘለኹም ኣታ
2: እንታይ ኸ ሰሚዕካ
1: ንመውስበይ ኣተሰማ ተፀይንኩም ከይኣክልስ ዕጅገኹም ሰብሲብኩም ምዝ ክንዲ ሃይ ዝኸውን ኣፍ ልቢ ኣተሰማ ክትገጥሙታ
2: እንታይ ፍሉይ ነገር እሞ ኮይኑ እዩ ደም ዘፍስስ ግጥም ሕርያና ኣይኮነን ሕሪ ኣባይ ኮይኑ ደምና ክፍስስ ንዝመፅእ ግን ወሳይ ናት ደም ከይተቐበ ይምለስን እዩ
1: ኣታ ክንደይ ትቕልድ ኢኻ ክልተ ሳላሳ ድ ሓለፍኩምስ ምዝ ክልተ ሰብዓ ዝሓለፈ እያ ተሰማ ክትጎጥታ
2: ትርጉም ንውሓጠን መሪእና እንጃጆሉ ኣብነት የብልናን ሓደ ንፁር ሓሳብ ኣብ ርእስኻ ምብሮ ምናልባት ኣብ ቆፎና ምሉእ ክልክልዎና ኣይክእሉ ንኸውን ኣብ ውስና ግን ምሉእ ክብረት ኣለና ክብረት እንዳ ድማ መርዓትና እያ ምኳሃል ድኻታት ከ ኢና
1: ካብ መልሓስኩም ዝውንጭሮ እዚን ቃላት ንውጥቀትኩም እዩ ተመሳሲልኩም ዶይ ትነብሩ
2: መልሓስካ ውዝብ ክንመሳሰሊ ንቕመጥመፅ ክንብልን መትከል ህዝብን ኣይፈቕዶን እዩ ንሱ
1: ይህ ሞ ንሱ ቀፅላ
2: ንርድእ ክረድእ ጎረራ የንቅፅን
1: በሉ ትርድኡ መሲልና ልዕሊ ግቡእ ንሃሊኽና ዓስ ንብለክን ክር ንብለክን ተኣቢኽን ንው ኻይራ ንበክን መከራያ ተሰማ ሕርሕርራ ገይሩ ምስ ገረፈኩም ከብዲ እግርና ልሒዝኩም ኢድ ክትነዝኡልና ይኹም ወይ ውርደት
2: ኣየና እዩ ትውርደት
1: መፃ ይኹም
2: ስማዕ እስከ ተሰማ ቆፈታቱ ካብ መን ይመልኦ
1: ካባና ኣይ ግብሪ ንጉስን ድዩ
2: ትሕዝኑ ምስ ፀጋታትኩም ከለኹም ዝተዓሰብኩም በራዩ ብገዛእ ፀጋኹም ተረፍቲ ፅበዩ ቁሩናት ስስዐን ብድዕልናየ ተሰማ ክትኮኑ ትፎቅ

ተሰማኒ መርዓትና ክምርዖ ዓበቓላይና ክዘምት ተሃንዲዱ ይመፅእ ኣሎ። ንሱ ኹም ኣብ ክሳድ ዓድማ ምዕርዱ፣ ንሱ ኹም ኣብ በለስለ ክተርዎ፣ ኣነንጋይምን ከዓ ዓላሉ ኣለና። ዋዛ ከምዘይኮንና ክነርዮ ኣለና።

0: ይተሰማ ሕጂ ኸ ብዋጋ መርዓትና ዘይንዋዘ ውሒድና ዘይንጠፍእ በዚሕና ዘይንውትት መቖሚ ሓቂ ምዃንና ተሰዊትካዶ
1: ረሃፅኩም ረሃፅ ኣድጉ ኾይኑ ዝሓቖምኩሞ ማይ ምርጋኣብ እዩ ድምር 2-30 ጉዕዞ እቲ ሓደ ንምድላይ ሓቂ እቲ ሓደ ምድጋፍ መቖምያ ሓቂ ፅውፅዋ እዩ ህሙል ነበርያ ነበረ ገና ብሑቕ እዩ ዘሎ ዘይተቐጠነ ልሙሲ ጉዕዞኹም ምስላይ ስድረፍቲ ጥሙትዋ ኸማን ዘይብልኩም ይበሃልሎ ብባህልቲ ኮይኑ ትወረ ናይ ዛርቲ ወዲ ዛርቲ ሓቂ ብመልሓስያ ትቕባእ ዝብሉ ሃፈፃ ክውንነት ዘይምክቱ ኣብ ናይ ሓሶት ኩና ዝግበሉ ስጋ ሰብ ዝምገቡ ናይ ሙስሊይነት ነጋውስ ናይ ቱሚንድር ሰናት ጀጋኑ
2: መስክርቲ መርዓት ከመይ ዘይተድሂ ሰፈር ጎብየ ብወረጦ እናተኣርየ ንቡር ተበሊዑ ብሉል ታሪክ እናተጐስዐ ከመይ ዘይተድሂ ኣንጻርቲ ዘድሂዎ ስቕ የርዝን እምበር ሓቂ ዶ የምፆ መስክርቲ መርዓት ዘርእስናይ ምስ ሞተት ከም ትፈሪ ሞት ትማሊ ከም ዝኾነት ናይ ሎሚ ዕምሪ መስክርቲ መርዓት ኮንቲ ኮነንቲ ጉዕዞ በሊ መልሓሶም ዝረግሐቶም ደቂ ግዜ ርጋፆም ዘሰንበዶም ደቂ ዛማህፀን ብውርፅፅና ቓላ ዝተዓስቢ ብሪም ሓድነት ዛርስቲ ዝዋዘዩ በሲሎም ኣብቲ ፃሕሊ በሰሮ ገዚፎም ኣብ መስኮት ጎደቦ ሓቂ ሓቒፍ ክትም ምባልኪ ሓሶቶም ሰቢሑ ኮይኑ ምድዋንኪ

0: ክዕፀዩ ቤት ፅሕፈት ትምህርቲ ንኡዞባ ጋላ ነፍሒ 21 ደቂ ኣንስትዮን ዝርከብኦም 31 ኣብነታውያን መምሃራን ሜዳልያን ገንዘብን ሸሊሙ ትማሊት 9 ሓምለ ኣብ ዝተካየደ ስነስርዓት ሓላፍቲ ቤት ፅሕፈት መምህር ዳንኤል ሰሎሙን ኣብ ዘስምዖ ቃል እቲ መደብ መቐፀልታ ናይቲ ውፅኢት ትምህርቲ ንምምሕያሽ ዝካየድ ንጥፈታት ከም ዝኾነ ብምሕባር ተሸለምቲ ኣብ ዓመተ ትምህርቲ 2025-2026 ኣብነታዊ ኣገልግሎት ዝሃቡ ምዃኖምን ብኣብያተ ትምህርቶም ከም ተረቑሑን ኣብርሂቡ ዕላማ እቲ መደብ ነቶም ኣብነታውያን ንምትብባዕን ኣብቶም ካልኦት ቅዱስ ቅንእ ንምሕዳርን ከም ዝኾነ መምህር ዳንኤል ብተወሳኺ ገሊፆም ሓላፊ ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል መምህር ዮሃንስ ሰሎሞን ብወገኑ ንመምህር ዝግበር ምትብባዕ ኣብ መስርዕ ምምሃርን ምስትምሃርን ብቐሊል ዘይጥመት ፅልዋ ዘለዎ ቅዱስ ተግባር ከም ዝኾነ ብምጥቃስ በብደረጅኡ ክድፋኣሉ ዘኻኺሮም ኣብቲ ኣጋጣሚ ኣብ ዝተኻየደ ገምጋም ትግባረ መደባት ዓመተ ትምህርቲ 2025-2026 መጠን ምሕላፍ ኣብቶም ኣብ ኩሉ ደረጃታት ክምሃሩ ዝሓገዩ ልዕሊ 26,000 ተምሃሮ ብማእከላይ ገምጋም 89%ዊት ከም ዝነበረ በርሂቡ ኣማሓዳር ንዞባ ጋላ ንፍሒ ኣቶ መሓሪ ዮሃንስ ኣብ ዝሃቦ መዛዘመ ቃል ዘሎ ብልጫታት ክዕቀብን ድኻማት ክፍወስን ምምሕዳር ኣቕሙ ዘፍቅዶ ደገፍ ከም ዝገብር ኣረጋጊፆም ብካልእ ወገን ኣብ ዓመተ ትምህርቲ 2023-2024 ከምኡውን 2025-2026 ብደረጃ ንኡዞባ ዝተካየደ ውድድራት ባህልን ስፖርትን ዝተዓወቱ ናይ ዋንጫን ዕጥቂ ስፖርትን ሽልማት ተዓዲሉ ውፅኢት ትምህርትን ተምሃሮ ንምሕያል ስሉሳዊ ዝምድና ንምድልዳል ክስራሕ መዘኻኸር ኣቕሪቦ ወኪል ኤርና ዞባ ደቡብ መሓመድ ኣይፈራሕ ንዝለኣኸ ፀብጻብ ልልታ ኣብ ተማርያም ከተቕርቦ እያ
1: ኣብ ንኡዞባ ስንዓፈ ውፅኢት ትምህርትን ተምሃሮን ንምሕያል ኣብ ምድልዳል ስሉሳዊ ዝምድና ክስራሕ ከም ዘድሊ ብ9 ሓምለ ኣብ ዝተኻየደ ኣኼባ ተሓቢሮም ሓላፊ ኣገልግሎት ትምህርቲ መምህር ዑመረዲን መሓመድ ኣብ ዝሃቦ መግለፂ ብልጫታትን ድኻማትን ኣለሊኻ ምስራሕ ኣብ መምህራን ሓበራዊ መረዳእታ ምምዕባል ንዝደኸሙ ተምሃሮ ኣለሊኻ ምሕጋዝ ሱፐርቪዥናዊ ዕማማት ምሕያል ከምኡ ውን ተሳታፍነትን ንቕሓትን ወለዲ ንምዕዛዝ ካብቶም ልዑል ኣተኩሮ ዘድልዮም ምዃኖም ሓቢሮም ንንጥፈታት ዓመተ ትምህርቲ 2025-2026 ብዝምልከት ኣብ ዝቐረበ ጸብጻብ መጠን ምሕላፍ ኣብ መባእታ 88%ዊት ኣብ ማእከላይ ደረጃ 81%ዊት ኣብ ካልኣይ ደረጃ ድማ 74%ዊት ከም ዝነበረ ተገሊጾም ሓላፊ ስነ መምህርና መምህር ብርሃነ ዮሃንስ ብወገኑ ኣብ ዝተተግበረ መደባት ብመንፅር ዝነበረ ሕፅርታትን ብልጫታትን ዘተኮረ ዝርዝራዊ ሓበሬታ ድሕሪ ምቕራብ መጠን ምትራፍን ምቁራፅን ተምሃሮ ኣብ ብቕዓትን ውፅኢትን ትምህርቲ ኣሉታዊ ፅልዋ ስለ ዘለዎ ንቑሕ ተሳትፎ ናይ ነፍሲ ወከፍ ኣካል ሕብረተሰብ ብሓፈሻ ናይ ወለዲ መምህራንን ድማ ብፍላይ ኣገዳሲ ምዃኑ ኣገንዚቡ ኣማሓዳር ንኡዞባ ሰንዓፈ ኣቶ እድሪስ ዓሊ ሸኸር ኣብ ዘስምዖ ቃል ብቕዓትን ተሳታፍነትን ትምህርቲ ንምሕያል ዝግበር ፃዕሪ ንሕብረተሰብ ብሓፈሻ ንወለዲ ድማ ብፍላይ ዘሳተፈ ክኸውን ብምስኽኻር ዘሎ ሓገፋትን ብድሆታትን ንምፍዋስ ውህደት ናይ ኩለን ኣካላት መንግስትን ሕብረተሰብን ክዓዝዝ ኣተሓሳሲቡ ኣብ መወዳእታ ተሳጠፍቲ ሕፅረት መምሃሪ ክፍልታትን ናውቲ ትምህርትን ክፍታሕ ኣካላዊ ምዕባልኣውን ስንክልና ዘለዎም ቆልዑ ዝመሃሩሉ ዕድል ክፍጠር መደባት ምምዕባል ዓቕሚ ሰብ ክድፋኣሉ ከምኡ ውን ሕፅረት መምሃሪ መፅሓፍቲ ቋንቋ ኣደ ኣቓልቦ ክግበረሉ ተላምዮም ኣብ ንኡዞባ ሰንዓፈ ሎሚ ዓመት ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 15,500 ተምሃሮ ኣአንጊደን ዝሓገያ 54 ኣብያተ ትምህርቲ ኣለዋ
0: ሃገራዊ ማሕበር ኣእምሮኣውን ምዕባላኣውን ስንኩላን ጨንፈር ዞባ ጋሽባርካ ተራ መሻርክቲ ኣካላት መንግስቲ ንምሕያል ዝዓለመ ዓውደ ዘተ ብ8 ሓምለ ኣባሩን ተወዲቡ ሓላፍቲ ጨንፈር መምህር ተክለ ዝግ ተስፋ ማርያም ኣብ ዝሃቡ መግለፂ ምስ ኣእምሮኣውን ምዕባላኣውን ስንክልና ዝነብሩ ወገናት ኩሉ መዳያዊ ሞያን ክእለትን ወኒኖም ብሕብረተሰብ ተሓቂፎም ደገፍ ክረኽቡ ምእንቲ ምስ መሻርክቲ ኣካላት መንግስቲ ብምትሕባር ፃዕሪ ይካየድ ከም ዘሎ ብምጥቃስ ከማዊ ሰረት ንምትሓዙ ብዝበለፀ ክድፍኣሉ ከም ዘድሊ ረዲኡ ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ፍራንኮ ኩባባ ብወገኑ ኣእምራውን ምዕባላኣውን ስንክልና ዓሚቕ ፍልጠትን ተፃዋርነትን ዝሓትት ብምዃኑ ስድራ ቤትን ኣለይትን ኣብቲ ሕማም ዘለዎም ምርዳእታት ብምዕባይ ዝሕገዙሉ ባይታ ንምፍጣር ምስ ኣካላት መንግስትን ሃገራውያን ማሕበራትን ብምትሕባር ብዕቱብ ክስራሕ ኣለኹም ዘድሊ ገሊፆም ተሳተፍቲ መወዳእታ ኣብ ርሑቕ ከባቢታት ጋሽባርካ ምስ ኣእምራውን ምዕባላኣውን ስንክልና ዝነብሩ ዜጋታት ክህልው ስለ ዝኽእሉ ዳህሳስን መፅናዕትን ክካየድን ዘድሊ ደገፍ ክግበረሎምን ንምጥያሶም ዘድሊ ቕጥዕን ሰነዳትን ክዕደል ከምኡውን ንመምህራንን ኣለይትን ስልጠናታት ክወሃብ ዝብል ርእቶታት ኣቕሪቦም ዝስዕብ ዜና ሃገራት ወፃኢ ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ። ጃፓን ንፅላት ጠፈር ኣብ ሓደጋ ዘእትስጉም ተቐምውሳት ክትሕየ ብህዝባዊት ሪፓብሊክ ቻይና ፀዊዓ። ቻይና ነዚ ፃውዒት ዘቕረበት ጃፓን ፀጥታ ንምውሓስ ኣህዱ ጠፈር ተዋዲድ ከም ዘላ ድሕሪ ምግላፃ እዩ። እቲ መደብ ኣብ መንጎ ሃገራት ኤስያ ተመሳሳሊ ውድድር ከስዕብ ከም ዝኽእል ዝወቐሰት ቻይና ኣብ ተግባር ከይውዕላ ዘኻኺራ። ጃፓን ኣብ ዝሓለፈ 5 ዓመታት ንባጀት ፅላት ምክልኻል ኣባእስታት 30 ዓፅፈ ከም ዘዕበየቶዮም ፀብፃባት ዝጠቕሱ። ንምንቅስቓሳት ጃፓን ብዕቱብ ትከታተሎ ዘላ ቻይና ብዝሓለፈ ቀረባ መዓልትታት ኣብ ልዕሊ 40 ኩባንያታታ ናይ እገዳ ስጉምቲ ከም ዝወሰደት ዝዝከር እዩ። እቲ ስጉምቲ መልሰ ግብሪ ናይቲ ጃፓን ወታደራዊ ዓቕማ ንምድንፋዕ ተካይዶ ዘላ ፅዑቕ ምንቅስቓሳትን ኣብ ጉዳይ ደሴት ታይዋን ትገብሮ ዘላ ምትእታውን ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ሓቢሩ። በዚ ድማ እዚ ተወሲዱ ዘሎ ስጉምቲ ንረብሓታት ሃገሩ ቀዳምነት ዝሰርዕ ምዃኑ እቲ ሚኒስትሪ ረድዩ። ኣሜሪካ ኣብ ጉዳይ መሸጣ ኤፍ35 ዝዓይነት ነፈርቲ ኩናት ኣብ ልዕሊ ቱርክ ወሲናቶን ፀንሐት እገዳ ከተልዕሎ ምዃኑ ሓቢራ። ፕረዚደንት ዶናልድ ትራምፕ ብ8 ሓምለ ጎኒጎኒ ዋዕላ መራሕቲ ኣባል ሃገራት ኔቶ ኣብ ከተማ ኣንካራ ምስ ፕረዚደንት ጣይብ ኤርዶጋን ኣብ ዘካይዶ ዝርርብ እቲ ኣብ 2020 ዘፀንዐ እገዳ ክልዓል ምዃኑ ገሊፆም። ይኹን እምበር ፕረዚደንት ትራምፕ እቲ ናይ ምልዓል ውሳኔ መዓስ ከም ዝወሃብ ኣይሓብረን ዘሎ። ቱርኪ ኤስ400 ዝተሰሚየ ስርዓተ ሚሳይል ሩስያ ድሕሪ ምሽማታ እገዳ ከም ተወሰነላ ፀብፀባት ይረድኡ። ምልዓልቲ እገዳ ንዝምድና ኣሜሪካን ቱርክን ብእወታት ፀሉ ምዃኑ ዝገለፀ ፕረዚደንት ጣይብ ኤርዶጋን ትግባር እዩ ክቀላጠፍ ፀዊዕ ኣሎ። ጀርመን ወታደራዊ ዓቕማ ንምዕባል ካብ ኣሜሪካ ቶም ሃውክ ዝተሰሚየ ዝተራቐቐ ክሩዝ ሚሳይል ክትሽምት ምዃኑ ሓቢራ። መንግስትታት ክልቲአን ሃገራት ንመሸጣ ተፅዋር ብዝምልከት ኣብ ስምምዕ በፂሐን ከም ዘለዋ ዝገለፀ መራሒ መንግስቲ ጀርመን ፍረደሪክ መርዝ ኣብ ቀረባ መፅእ ከም ዝትግበር ረዲዩ። ጀርመን ነቲ ፅዋር ብግዜያውነት ኣብ መሬታ ከተዋደዶ 2024 ተሰማሚዓ እኳ እንተነበረት ከይተተግበረ ከም ዝፀንሐ ይግለጽ። ክሳብ 2600 ኪሎ ሜትር ንዝረሓቐ ዕላማ ክወቅዕ ዝኽእል ክሩዝ ሚሳይል ቶም ሃውክ ኣቐዲመን ብሪጣንያ፣ ኣውስትራልያ፣ ጃፓንን ሆላንድን ሸሚተኖ እየን። ሃገራት ኤውሮጳ ድሕሪ ምውላዕ ኩናት ዩክሬን ናብቲ ኣህጉር ብዝተፈጥረ ፀጥታዊ ፀገማት ወታደራዊ ዓቕመን የደንፋዕ ምህላውን ፀብፃባት ይረድቡ። ኣብ ህዝባዊት ሪፓብሊክ ቻይና ኣብ ፋብሪካ ጫማ ብዝተኸስተ ሓደጋ ባርዕ 28 ሰባት ከም ዝሞቱ ተገሊጹ። በቲ ኣብ ኣውራጃ ፉጂያ ናብ ዝርከብ በዓል 5 ደርቢ ህንፃ ዘጋጠመ ባርዕ ከቢድ ንዋታዊ ዕንወት ከም ዝወረደ እውን ሰብ መዚ ምድሓን ህይወት ቻይና ገሊፆም። ጠንቂ እቲ ሓደጋ ዛጊት ከም ዘይተነፀረን ንምፍላጡ ምርምራ ይካየድ ከም ዘሎን እውን ተፈሊጡ ኣሎ። ምንቅስቓስ ሕዝቡላህ ጥቕሊሉ ዕጥቁ ክሳብ ዘውርድ ሰራዊቱ ኣብ ደቡባዊ ሊባኖስ ክፀንሕ ምዃኑ ሚኒስትሪ ምክልኻል እስራኤል ሓቢሩ። እዚ ዝተገልፀ እስራኤል ሰራዊታ ካብ ተኣትዎ ፀንሐ መሬት ሊባኖስ ከተውፅእ ከም ትኽእል ፕረዚደንት ዶናልድ ትራምፕ ድሕሪ ምእማት እዩ። ይኹን እምበር ሰራዊት ሃገሩ ኣብ ሊባኖስ ናይ ምፅናሕ ውሳኔን ካልኦት ወገናት ከም ዘይምልከት ዝገለፀ ሚኒስትር ምክልኻል እስራኤል ጋትስ ንመግለፂ ፕረዚደንት ትራምፕ ነፂግዎ ኣሎ። ኣብ ዝሓለፈ ወርሒ ሰነ ኣብ መንጎ እስራኤልን ሊባኖስን ዝተበፅሐ ፀጥታዊ ስምምዕ እስራኤል ተቆፃፂራቶ ካብ ዘላ ክፋል መሬት ሊባኖስ ክትወፅእ ዝብል ነጥብ ዝርከቦ እዩ ነይሩ። ይኹን እምበር እስራኤል ነቲ ስምምዕ ኣብ ተግባር ከምዘይወዓለቶ ብኣንጻሩ ወታደራዊ ህላው ኣብ ሊባኖስ ተስፍሕ ከም ዘላ ፀብፃባት ይረድኡ። እዚ ከምዚ ኢሉ እንከሎ እስራኤልን ሊባኖስን ዝመፅእ ሰሙን ኣብ ኢጣልያ ተወሳኺ ዘተ ክካየዳ ምዃነን ይግለጽ ኣለዎም።

ዜና ንምዝዛም ኣርእስታት ክደግመልኩም። ዓመታዊ ፌስቲቫል ኤርትራ ካብ 18 ክሳብ 26 ሓምለ ኣብ ቅፅሪ ኤክስፖ ክካየድ እዩ። ቤት ፅሕፈት ትምህርቲ ንዞብ ኣጋላ ነፍሒ ንኣብነታውያን መምሃራን ሸሊሙ። ኣብ ንዞባ ሰንዓፈ ውፅኢት ትምህርቲ ንተምሃሮ ንምሕያል ስሉሳዊ ዝምድና ንምድልዳል ክስራሕ መዘኻኸሪ ቀሪቦም። ጃፓን ንፅላጥ

ፈራብ ሓደጋ ዘእቱ ስጉምቲ ካብ ምውሳድ ክትሕየብ ቻይና ፀዊዓ። ኣሜሪካ ኣብ ጉዳይ መሸጣ ነፈርቲ ብልዕሊ ቱርክ ወሲናቶን ዝፀንሐት እገዳ ኸተልዕሎ ምዃና ሓቢራ። ጀርመን ወተሃደራዊ ዓቕማ ንምምዕባል ካብ ኣሜሪካ ዝተረቐቐ ሚሳይል ክትሽምት ምዃና ገሊጻ። ነሳዕቲ ዝተዳለወ ዜናታት ተዛዚሙ ኣሎ ምስተር ረሕመድ ባትማ ንሓድገኩም ወገነይ ረኽማዓልቲ

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት እየ። ንምክታልኩም ብክብሪ ዕድም ዙር ፈረንሳ 2026 ትማሊ ብሻርሻይ መድረኹ ኣብ ዝቐፅለሉ ቻምፒዮን ዓለም ታዲ ፖጋቻ መበል 23 ናይ ዙር ፈረንሳ ናይ መድረኽ ዓወት ኣመዝጊቦም
1: ንመበል 113 ግዜኡ ዝሰላሰሉ ዘሎ ዙር ፈረንሳ 2026 ትማሊ ብሻርሻይ መድረኽ ቀፂሎም ካብ ፓኦ ተበጊሳ ኣብ ጋቫርኒ እትዛዘም 186.2 ኪሎ ሜትር ርሕቐት ዝነበራ ሻርሸይቲ መድረኽ ዙር ፈረንሳ እታ ፋልሜቲ ዝተረርት ዓቐበት እውንን ምስ ምዃና ዝያዳ ንናይ ዓቐብ ተቐዳድምቲ ኣብ ቢጫ ማልያ ፈታኒት መድረኽ ከም እትኸውን ትፅቢት ነይሩ እዩ። እዛ ኣብዚ ናይ ሎም ዓመት ዙር ፈረንሳ 2026 ፋልሜቲ ብናይ ሓይሊ ፈረስ ዝዕቀን ዓቐብ ክትሓልፍ ተገድድ ዝነበረት መድረኽ እምበኣር ኣብ ቢጫ ማልያ ተፈጢሩ ዝፅንሐ ኣብ መንጎ መራሒ ቢጫ ማልያ ኖርዌጃዊ ተቐዳዳማይ ቶርስቲን ትራን ምስ ቻምፒዮን ዓለም ታዲ ፖጋቻ ናይ ከባቢ 8 ደቂቕ ፍልሊ ክተፅብብ ወይ ንዝነበረ ፍልሊ ክትዕቅብ ኣቓልዎ ዝተዋህባ መድረኽ እያ። ብዘይካዞ ናብ መበል 59 ኪሎ ሜትር ቅድሚ ዓቐብ ምድያ ናይ ማእከል ናይ ነጥቢ ቮላታ ኣብ ቀጠልያ ማልያ ቮላጅሳታት ሒዘሞ ዝነበሩ ነጥቢ ክውስኹ ግምት ዝሃበት እያ ነይራ። ጉዕዞ ፈሊሙ ኣብ ናይ ሎም ዓመት ዙር ፈረንሳ ንቀጠልያ ማልያ ንምውናን ፍሉይ ቃልሲ ዝርኢ ዘሎ ወዲ 30 ዓመት ቻምፒዮን ናይ ፅርግያ ናይ ሃገሩ ደኒማርክ ዝኾነ ማድስ ፐደርሰን ካብ ጀርመናዊት ክለብ ሊድል ትረግ ንዓባይ ጉጅለ ኣጥቂዑ ምስ ወዲ ጋንትኡ ቪክቶር ካምፕናርትስ ናይ 25 ከምኡ ውን 20 ነጥቢ ተመቂሎመን ፐደርሰን 25 ነጥቢ ወሲኾም። ካብ ዳሕሪ ወይቲ ዓባይ ጉጅለ ድማ ጀርመናዊ ማክስ ካንተር ካብ ኣስታና 16፣ ቤልጅማዊ ጃስፐር ፊሊፕሰን ካብ ኣልፐሲን 14፣ ቢንያም ግርማይ ካብ ኤንኤስኤን 12 ነጥቢ ወሲዶም። ካብ ከባቢ 43 ኪሎ ሜትር ንቮላታ ክተርፎ ኣብ ዓቐብ ዘጥቅዐ ቻምፒዮን ዓለም ታዲ ፖጋቻ ነታ ዝተረረት ብናይ ሓይሊ ፈረስ ትዕቀን ዝነበረት ዓቐብ 17.2 ኪሎ ሜትር ንውሓት ዝነበራን ምስ ናይ 7.3 ሚእታዊት ምንቅዕራርን ንበይኑ ሓኺሩ ክሳብ መወዳእታ ሕንጻጽ በጺሑን ስለምንታይ ቻምፒዮን ዓለም ምዃኑ ኣመስኪሩን ዛዚምዋ። ኣብ ናይ ሎም ዓመት ንሳልሰይቲ መድረኽ እውን ዝተዓወተላ ፖጋቻ ካልኤት መድረኽ ዓወት ሰኒዱ ብሓፈሻ ድማ መበል 23 ናይ መድረኽ ዓወት ናይ ዙር ፈረንሳ ጸምቢሎም። ፖጋቻ ነቲ ናይ 8 ደቓይቅ ዝጸጋጋዕ ዝነበሮ ፍልሊ ግዜ ናይ ቢጫ ማልያ ኣምሊሱን ናይ ልዕሊ 2 ደቂቕ ፍልሊ ኣንጺፉን ነዛ ኣብ ዝሓለፈ 4 ግዜ ተኣዊትላ ዘሎ ቢጫ ማልያ ዙር ፈረንሳ ተቐቢሉሎም። ኣብዛ መድረኽ ምስ ፖጋቻ ተበጊሱ ግን ከኣ ንመጥቃዕቲ ክጻወር ዘይከኣለ ዮናስ ቬንጌጋር ናይ 2 ደቂቕን 38 ካልኢትን ተፈልዩ ካልኣይ ተርታ ሒዙ ክዛዝም ከሎ ክሳብ ሕጂ ተጓዒዝዎ ኣብ ዘሎ መድረኽ ኣብ ዓወት ፖጋቻ ብቅድሚ ዝስራዕ ዓውት ካልኣይ መድረኽ ሜክሲካዊ ኢሳቅ ደልቶሮ ድማ ናይ 2 ደቂቕን 57 ካልኢትን ተፈልዩ ሳልሳይ ኣትዮም። ቢንያም ኣብዛ መድረኽ ናይ 42 ደቂቕን ባዶ 8 ካልኢትን ድሒራ እዛ ዘመት ምስ ዓባይ ጉጅሎ ኮይኑ መበል 160 ተርታ ሒዙ ውድድሩ ብሰላም ዛዚሙሎም። ስለዚ ኣብ ቢጫ ማልያ ታዲ ፖጋቻ ብ21 11 57 ግዜ ንመሪሕነት ቢጫ ማልያ ክርከባን ከሎ ዮናስ ቬንጌጋር ብ2 ደቂቕን 42 ካልኢትን ግዜ ተፈልዩ ካልኣይ ተርታ ኢሳቅ ደልቶሮ ድማ ናይ 3 ደቂቕን 27 ካልኢትን ግዜ ፍልሊ ኣብ ሳልሳይ ተርታ ይርከብ። ኣብ ናይ ነጥቢ ማድስ ፐደርሰን ብ168 ነጥቢ ኣብ መሪሕነት ጀርመናዊ ተቐዳዳማይ ኣባል ኣስታና ክለብ ዝኾነ ማክስ ካንተር ብ93 ነጥቢ ኣብ ካልኣይ ተርታ፣ ቢንያም ግርማይ ድማ ብ91 ነጥቢ ኣብ ሳልሳይ ተርታ ይርከቦም። ጃስፐር ፊሊፕሰን ብ86 ነጥቢ ኣብ ራብዓይ፣ በዛ ናይ መድረኽ ዓወት 20 ነጥቢ ዝረኽበ ታዲ ፖጋቻ ድማ ብ75 ነጥቢ ኣብ ሓምሻይ ተርታሎም። ኣብዛ መድረኽ ብዘመዝገቦ ናይ ዓቐብ ነጥቢ ነታ ናይ ዓቐብ ማልያ ነጠብጣብ እውን ክርከባ ዝኽኣለ ቻምፒዮን ዓለም ፖጋቻ ብ28 ነጥቢ ክመርሕ እዩ። ቬንጌጋር ብ19 ነጥቢ ኣብ ኣሰሩ፣ ፈረንሳዊ ሌኒ ማርቲነዝ ካብ ባሕሬን ድማ ብ16 ነጥቢ ኣብ ሳልሳይ ተርታሎም። ናይ መንእስያ ፃዕዳ ማልያ ወዲ 22 ዓመት ወዲ ጋንታ ፖጋቻ ዝኾነ ኢሳቅ ደልቶሮ ብ

0: ንሓደን 15-24 ጊዜ ናብ መሪሕነት ተመሊስሎም ኽዋን ኣይሶ ስጳኛዊ ተቀዳዳማይ ካብ ጀርመናዊት ክለብ ሊድል ትረግ ብናይ 7 ካልኤት ፍልሊ ይስዕቦም። ፓውል ሴክሳስ ፈረንሳዊ ተቀዳዳማይ ካብ ደካትሎን ድማ ብ28 ካልኤት ተፈልዩ ኣብ ሳልሳይ ተርታ ይርከብም። ኣብ ናይ ጋንታ መሪሕነት ምስ እንመጽእ ካብ ምፍላም ናይ ሎም ዓመት ስፖርት ዋነታ ካብ ኣሜሪካ ናብ ጀርመን ዝቐይረት ናይ ኣማኑኤል ገብረ እግዚኣብሔር ክለብ ሊድል ትረግ ኣብዚ ናይ ሎም ዓመት ዙር ፈረንሳ ቀላል ጋንታ ኣይኮነትን ዘላ። መሪሕነት ናይ ጋንታ ብግዜ ብ63-25-20 ካልኢት ኣብ መሪሕነት ትቕጽል። ካልእ ጀርመናዊት ክለብ ሬድቡል ቦራ ብናይ 27 ደቕን ባዶ 1 ካልኢትን ግዜ ኣብ ካልኣይ ተርታ፣ ሕቡራት ኢማራት ዓረብ ድማ ብናይ 27 ደቕን ባዶ 8 ካልኢትን ግዜ ናብ ሳልሳይ ተርታ ተመሊሳላ። ዙር ፈረንሳ 2026 ሎሚ ዓርቢ እውን ብ7ይ መድረኹ ክቕጽል እዩ። ካብተን ኣብ ናይ ሎም ዓመት ተሰሪዐን ካብ ዘለዋ 7 መድረኻት ናይ ጎልጎል ድሕሪ ሓምሸይቲ ዝሓለፈት መድረኽ እታ ካልኤቲ ሎሚ ክትካየድ እያ። 175.1 ኪሎ ሜትር ንውሓት ዘለዋ ሻውዒት መድረኽ ተቐዳደምቲ 120 ኪሎ ሜትር ምስ ተጓዓዙ ወይ 55 ኪሎ ሜትር ንጫፍ ሕንጻጽ ምስ ተረፎም ናይ ማእከሉ ቮላታ ክትህሉ እያ። ብሓፈሻ ድማ ኣብዛ መድረኽ 75.1 እትኸስብ ምስ ምዃና ኣብ ቀጠልያ ማልያ ዓብዪ ፍልሊ ክመጽእ ከም ዝኽእል ይግመት። ከተማ ቦርዶ እታ ዝበለጸት መድረኽ ንቮላጅስታታት ሰናይ ዕድል ንኦሎምፒካዊ ቢንያም ግርማይ።
1: ግጥማት ርብዕ ፍጻሜ ዋንጫ ዓለም 2026 ትማሊ ኣብ መንጎ ሃገራውያን ጋንታት ሞሮኮን ፈረንሳን ተኻይድሎ ውፅኢቱ ይስዕብ።
0: 48 ሃገራት ሓቂፉ ኣብ ሃገራት ኣሜሪካ፣ ካናዳ፣ ሜክሲኮ ዝካየድ ዘሎ ዋንጫ ዓለም 2026 ንሆ 4 ሃገራት ነናብ ዓደና ፋን እዩ ኣብ ዙር 8 ወይ ርብዕ ፍጻሜ በፂሖም። እዚ ብረቡዕ ኣብ ዕረፍቲ ውዒሉ ትማል ሓሙስ ብግጥም ርብዕ ፍጻሜ ተመሊሱ ዘሎ ዋንጫ ዓለም 2026 ሕጂ እውን ከም ዝሓለፈ ውድድራት ካብ ኣዘራብን ኣካታዕና ኣርእስታት ዓዲ ኣይወዕለን። ትማሊ እታ እንኮ ንኣህጉር ኣፍሪቃ ዝወክለት ኣናብስ ኣትላስ ሞሮኮ ኣንጻር ብሰማያውያን ዝብል ቅጽል ስም እትፍለጥ ፈረንሳ ኣብ ግጥም ርብዕ ፍጻሜ ተራኺበን። ኣብ መሳለል ደረጃ ፊፋ ምስ ቀዳሞት 10 ሃገራውያን ጋንታት ዝኾና ፈረንሳን ሞሮኮን፣ ፈረንሳ ሳልሳይ ሞሮኮ ድማ 7ይ መሳልል ዝሓዘ ሃገራት እየን። ታሕሳስ 14/2022 ዋንጫ ዓለም ቀጠር ፍርቂ ፍጻሜ ኣናብስ ኣትላስ ሞሮኮ ክርስዑ ኣይኮኑን። ፈረንሳ ብሸቶታት ሄርናንደዝን ኮሎምዋንን ክልተ ባዶ ንሞሮኮ ኣትሪፋ ናብ ፍጻሜ ሓሊፋ እያ። ክሳብ 65,000 ተዓዛቢ ክሕዝ ዝኽእል ቦስቶን ስታድዮም ሕቡራት መንግስታት ኣሜሪካ ንፀወታ ፈረንሳ ኣንጻር ሞሮኮ ድሉው ኮይኑ ክልቴን ሃገራት ሒዘንኦ ዝቐረባ ተመሳሳሊ ስልቲ 4-2-3-1 ኣብ ኩሉ ቦታ ሓደ ጸወታይ ምውካል፣ ኣብ ምክልኻል ድማ ልዑል ቁፅሪ ምህላው ዝኽእል ስልቲ እዮም። ካብ ፈረንሳ ካፋሊ ትቸዋሚኒ፣ ካብ ሞሮኮ ድማ ዝለዕላ መዝጋቢ ሸወቶ ሞሮኮ ኣጥቃዒ ኢስማዒል ሳይባሪ ብማህረምትን ብምጭባ ጅማውትን ካብ ፀወታ ወፃኢ ዝኾኑ ተፃወቲ እዮም። ትምጥም ኢሮጳ ምስ ኣፍሪቃ ፈሊሞም። ኣብ ፀወታ እቲ ኣብዚ ውድድር 7 ሸወቶታት ኣመዝጊቡ ኣብ ዙር 16 ዝለዕላ መዝጋቢ ሸወቶ ሃገሩ ኮይኑ ክብሪ ወሰን ዝሓዘን ሓፈሻዊ ብዙሕ ሸቶታት እውን ብ19 ሸቶታት ድሕሪ ሜሲ ዝስርዐን ክልያን ምባፐ ክንደይ ሸወቶ የመዝግብ ይኸውን ዝብል ሕቶ ኣበጊሱ ፈሊሙሎም። ቀዳሞት 5 ደቃይቅ ብልዑል ጸቕጢ ዝፈለመት ፈረንሳ ኣብ ሳልሳይ ደቕ ምባፕ ካብ ነዊሕ ፈቲኑ ሓላ ውልዳት ቦኖ ነጺጉ ዘድሓና ገና ጸወታ ብኣግኡ ንኣናብስ ኣትላስ ኣይጥቕሶን ኢልዎም። ኣብ 4ይ ደቕ ናይ መኣዝን ቅላዕ እውን ተኾነት ተኸልኻሊ ፈረንሳ ኡፓሚካኖ ብርእሱ ሃሪሙ ሕጂ እውን ቦኖ ዋሕስ ሞሮኮ ኣለኹ ኢሎም። ጸወታ ቐጺሉ ክሳብ 25 ደቕ ኩዕሶ ምስ ፈረንሳ ተደጋጋሚ ናብ ልዳት ሞሮኮ ትጽጋዕ ኣብ ማእከል ሜዳ ዝተሓጽረ ኮይኑ ቐሪቡሎም። መበል 27 ደቂቕ ግን ኣብ መልሲ መጥቃዕቲ ፈረንሳ እምባፕ ኣብ ሳንዱቅ ቅላዕ ብማዝራዊ ተሓንኪሉ ወዲቖም ፍጹም ቅላዕ ንፈረንሳ ተዋሂቦም። እምባፕ ሻምኔት ሸቶ ናይ ዝውድድር ንኸመዝግብ ሓላፍነት ወሲዶም ተኾነ ግን ዓንዲ ሕቆ ሞሮኮ ዝኾነ ሓላ ውዳት ቦኖ ኣጊትዋ። እምባፕ ሕጂ ንኸልኣይ ግዜ እዩ ኣብ ሃገራዊት ጋንቲኡ ፍጹም ቅላዕ ዘባኽን ዘሎም። 2021 ኣንጻር ካዛኪስታን ኣብ መጻረይ ዋንጫ ዓለም 2022 ምስሓተዩ ካብ 16 ቅልዓት ናይ ሃገራዊት ጋንቲኡ ፍጹም ቅልዓ ድማ 14 ሸወታት ኣመዝጊብሎም። ጾታ ድሕሪ ናይ ማይ ዕረፍቲ ምስ ተመልሰ ኣብ መበል 35 ድቕ ካብ እግሪ ኣካፋሊ ሞሮኮ ብዓውዲ ዝተመንጠለት ኩዕሶ ሓደገኛ ነይራ። ደዚረ ድወ ናብ ሳንዱቅ ቅላዕ ሒዝዋ ኣትዩ ፈቲንዋ ቦኖ ሕጂ እውን ሞሮኮ ዋሕስ ኮይኑዋሎም። ተኸላኸሊ ፈረንሳ ድንየ እውን ካብ ነዊሕ ፈቲኑ እታ ልዑል ሕምባ በዝነበራ ኩዕሶ ላዕለዋይ ልዳት ሃሪማ ወፂያ። ቀዳማይ እብረ ፈረንሳ 13 ፈተነታት 3 ዕላም እንዝሃረማ ሞሮኮ ባዶ ፈተነ ኣብ ጽዑቕ ስራሕ ተጸሚዱ ዘምሰየ ሓላ ውዳት ሞሮኮ ቦኖ ድማ 4 ውዳኣት ኩዓሳ ኣስዋድሒኑ ቀዳማይ እብረ ባዶ ባዶ ተዓጺዮም። ኣብ ካልኣይ ዕብረት ጠቕላላ ተቐይራ ዝቐረበት ፈረንሳ ኣብ መበል 60 ደቕ ብምቅባል ዝመፀት ኩዕሶ ኣብ ከባቢ 22 ሜትሮ ንንዳት ክትዕገሽግሽ ድሕሪ ምፅናሕ እምባፔ ተቐቢሉ ብቅርፂ ወርሒ ቀሊዑ ብልፅቲ ሸቶ ኣብ ሰኪዐ ተዕሊብዋ። እምባፔ ንልዳት ሞሮኮ ክፈትሕ ሓደ ሰዓት ወሲዱሉሎም። ኣይፀንሐን ኣብ ሩስን ስምዒትን ከለዉ ተዓዋቲ ባሎንዲኦር ዝሓለፈ ዓመት ዑስማን ደንበለ ኣብ መበል 66 ደቕ እምባፔ ካብ ከፈተሉ ንሱ እውን ስዒብዎ ንዓወቶም ዘውሓሰ ሸቶ ወሲኹ ፈረንሳ ክልተ ባዶ መሪሓ። ድሕርዛ ሸቶ ፈረንሳ ስራሓ ዛዚማ ይዕሪፋያ በቲ ሞሮኮ ነብሶም ኣሲሮም ዝፃወትዎ ዝነብሩ ተዓዚብካ። ድሕሪ ናይ ማይ ዕረፍቲ ኣብ መበል 77 ደቕ ዝሓሸ ኩዕሶ ክትቋፅር ዝኽኣለት ሞሮኮ ክሳብ 80 ደቂቕ ተኣቱ ፈተነ ዝበሃል ኣይነበራን። ራሒሚ ኣብ መበል 82 ደቕ ፈቲኑ ባሕላዊ ውዳት ማይ ግናን ተነፂጋ ንግዳን ወፅያም ፀወታ ብ20 ፈተነታት ምስ 7 ዕላምእን ዝሃረማ ናይ ፈረንሳ ክልተ ብባዶ ተዓፂዩ ሰማያውያን ንሳልሳይ ግዜ ብተኸታታሊ መሰናድኡ ናብ ፍርቂ ፍጻሜ ሓሊፎም። ኣብ ዝሓለፈ ክልተ ውድድራት ዋንጫ ዓለም ብፈረንሳ ተዓጊታ ተሪፋ ዘላ ሞሮኮ ክሳብዚ ጉዕዞ ክትበፅሕ ግን ኩዕሶ እግሪቲ ሃገር ክሳብ ክንደይ ሰጊሙ ከም ዘሎ ዘርኢ እዩ። ከም ናይ 2022 ካብ ፍርቂ ፍጻሜ ዝተኣልየቶ ሎሚ እውን ርእሳ ቅኒዓ ክትወፅእ የምሕረላ እዩ። ኮኸብ ፈረንሳ ኪልያን ምባፔ 8 ሸወታት ናይ ዝውድድር 20 ሸወታት ድማ ብሓፈሻ በፂሑ ምስ ሜሲ ናይ ዝውድድር ተማዕራርዩ ብድምር ድማ ብሓንቲ ሸቶ ካብ ሜሲ ትሒቱ ብ20 ሸወታት። እቲ ፍሉይ ዝገብሮ ግን 12 ካብዚ ብዝሒ ሸቶታት ኣብ ኣውዲቅካ ምሕላፍ ዘመዝገቦ ብምዃን እዩ። ኣብ ውድድር ወርቃዊ ጫማ ድማ ኣብ ዝቕፅል ውድድራት ካብ ሜስን ሃላንድን መልሲ ክፅበዩ። ፈረንሳ ካብተን ሎሚ ምሸት ሰዓት 10 ዝገጥማ ስጳኛ ወይ ቤልጅም ኣብ ፍርቂ ፍጻሜ ክትረኽብ እያ።
1: ባርከስ ክቡራትን ክቡራን ተኸታተልቲ ንሎም ዘዳለናይ ዕለታዊ ዜና ስፖርት ኣብዚ ዝዛዘብ ምስ ተረፉ ምርባትና ሕገኩም ብወገነይ ሰላም።

ብዓይኒ ንስሪ ዝተቐርጸ ስእልታት ኣብ ብሰማይ ዝተቐድሐ ጽንኩርን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀስ ኢላ ናብ ብከተማ ናቕፋ ገጻ ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሃር ይኹላዕ። ፍሽኽ ይብል ፍሽኽታዩ ፍረ ጽንዓቱ። እቲ እምባውን ማይ ከምዝ ዘነቦ እናተቓጸለ መሊሱ ይተርር። ምኽንያቱ ኣኽራናት ኤርትራ ንዋናታቱ ይመድሐን። ሕብሪ ሰማያት ሳሕል ድምቀትን ህሰትን ደበናታት ናቕፋ ብዓብዩ መሰለትን ትርኢትን እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ። ብልቦና ንዝርኢ ባንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዘምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል እዩ ኢሉ ክሓስብ ኣይክእልን እዩ። ግን ሓፂን ዘምክን ጽንዓት ካብ ሓኹሙሽቲ ጥፋት ወፅኡ ሽግዓወትን ሓርነትን ይጓናጸፍ። እዚ መደብ እዚ ነቲ ኣብ ቅድመ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ዕማማት ህዝባዊ ግንባርን ደምሳሲ ስርሒትን ከንጸባርቕ እዩ።

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያ እዩ። እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም። ኩናት ቅድመ ውግእ ዝፍፀም ንዝብል ወታደራዊ ስነ ሓሳብ ይትግብሩ። ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገጸ እዝን ቁፅፅርን እዩ። ንቑኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብጻሕ ብዘይምሕላል ይሰርሕ። ግነት ወይ ምግናን ሓደ ካብ ጽዩም ልምድታት እዩ። ኣብ ህዝባዊ ግንባር መቕሉልነትካ መግለጺ ፍልጠትን ብቕዓትን እዩ። ንጸላኢኻ ከም ግናዕ ጻዕዳ ኢድካ ምፍላጥ ዓቕምን ብቕዓቱን ብልክዕ መስፈር ምምዛን ከዓ ከም ባህሊ ዝሰረጸ ኣገባብ እዩ።
1: ንመጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀም እንተኾነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፁ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓ ኒተዓወት ኣብዝሓፀረ ናይ 30 ደቂቀ ምውድኡ ንዓይ ከም ሓደ ኣብንታሽ

0: መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ሙሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ድርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ እንተታት ምድላው
1: ስለዚ እንትኻል ተኽሲ ዕላማ ተወቂዑ ግን ንዘይዓኒ ብክልተ ገባባት እንትኻል ንገብር እዳ ርሕቀት ዘይተቃይሩ ኣብኡ ኸልና ተኽሲ ንደቂ ምዝገባ ርሕቀት ከይቀየርኒ እዳ ምዝገባ ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎ ዓምቅር ከዓ ክውስኽ ወይ ከዓ ክጎድል ይኽእል ማለት እዩ። ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ
2: ጣዕሚ ምንታት ውቃዕ ብሚል እዩ ዝብሎ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ ንጻር እንደገና ክመዓራረ ንጻር እንደገና ምስ ተመዓራረ እታ ውቃዕ ኣበየናይ ምልክት ካልእ ምትኻል ተኽሲ ኣብ ርሕቀት እዩ ምትኻል ተኽሲ ኣብ ርሕቀት ቋም ዝኸውን ሰለስተ ገባባት ከም ዘለዉ ነ ዓቐን ፍንታት ውቃዕ ከምገም ዘይተኻኢሉ ግን ብዓቐን ዝያዳ ዘርብሕ ዕርማት ተኽሲ ይፍፀም ዓቐን ዝያዳ ዘርብሕ ዕርማት ኩሉ ግዜ ኣብቲ ኣገባባ ኣረኻኽባ ርሕቀትና እዩ ዝመርኩ ችቡጥ ኮይኑ ግን 100 ሜትሮ ንወስድ ንቢኦም ፍሉይ ቦምባ ከዓ 300 ሜትሮ ንወስድ ንምክንያ ዘለና ርሕቀት ንወስድ ማለት እዩ። ንኣብነት ተደ ኣብ 6,00 ትኩስ ፀኒሕና ቀዳማይ ተኽሲ ታውቃዕ እንተ ደኣ ተሪፋ 6,800 እንደገና ታውቃዕ እንተ ተሪፋ ብ2,000 ትኩስ ማለት እዩ። ኣብ ከምዚ ኩነት እንተ ደኣ ታውቃዕ ሓሊፋ ግን ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይፍፅም።

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሒነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክዕ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝኣትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። ዝኻዩ ነቲ ሚዛን ዝቀያይሮም ሓደ ክንዳ 10 100 ኮይኑ ክጋደል ድሉ ዝኸውን።
1: ስደትና ተሓርሓሪ

0: ነፍሲ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋያ ትሓልፍ። ኣብ ስብርባር ደቓይቕ እውን መወዳእታት ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጐል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈስታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቖለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጻባራቕን ዓወት ተዛዚሙ
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ክነጥም ዝተታሕዘ ጸላኣይ እንታይ ከም ዝገብር ጠፊእዎ ነና ሓዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሃዱ ናይ ናህና ማለት እዩ ኣብታ ናይ ብሪጌድ መምርያ ትበሃል ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ደቂ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት ትቦታ ሒዝኒያ እቲ 14.5 ከኣኒ ክንትኩሰሉ ንኽእል ኢልና ተቋፂርኒያ ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቴማናይ ዘሎ ዝቐይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃላ ማካይን ነይረን። ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዕጅታት ካልእ ሓይሊ ናይ ጸላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን። ብዜካ ናይ ጥይትን ናይ ቦምባን ትንኩሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብርጌድ መምርያ ትበሃል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከም ዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስ ክኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተውክቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣሃታትና ብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥቢ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቕድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድናሉ። ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕ እውን

ኣውሪድና ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቀዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታቲ ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።

0: ዝና ተሓርሓሪ ሓይሉ ምስተንፈለ ካብ ጠንጋለዲ ህፃን
1: ቅድሚ 38 ዓመት መጋቢ 1988 ህዝባዊ ግንባር ነቲ ኣጋር መካናይዝድን ሰራዊት ሓይሊ ኣየርን ኢትዮጵያ ብወታደራውያን ኣማኸርቲ ሕብረት ሶቪየት ነበር ተደጊፎም ጽኑዕ ዕርድናቕፋ ዝሃነፀ ወታደራዊ ሰራዊት ኢትዮጵያ ራዕሪዑ ሃደሽደሽ ከም ዘበሎ ኣሚኑ እቲ እምነት እቲ እቲ ናይ ምትግባር ብቕዓትን ርእሰ ተኣማንነትን ግን ካብ ማና ዝወረደ ህያብ ኣይነበረን ብሃያል ስራሕን ጻዕርን እዩ ልዕለ ብቕዓት ተጠሪሙ
2: الاستعدادات هو فعلا في هذا المرحله بالنسبه في هذا العام اذا راينا التحركات العدو اكثر واكثر اللي قام فيه هو الجيش الشعبي خلال الخطوط الورا للعدو في دواحي مدن اسمره وبالذات في جنوب وهذه التحركات العسكريه هذه أعطى للعدو عشان يدخل في برنامجنا أو في العمليات بتاعنا ومن خلال هذه هو كعمود اللي شاله في جبهاته ومن جبهات هذه يقوم عشان يقاوم المعارك اللي كان تسيطر تحت المدن أو تحت الخطوط وراء العدو وفي هذه الساعة الجبهة الشعبية هو قام بالعمليات الهجومية في الجبهات وكان هو هذه البرنامج أو اللي خلانا نحن نهجم الجبهة النقفة وعشان نستولي أي الموجود هناك وعشان نكسر كمان بالذات البرنامج بتاعه
1: ثورة إرترا كبوليتيكا نابغونات كمدرق كفلتات نابهزباو حيلتات ዝተሰግረ ተመክሮ መቕድም ናይቲ ዓበ ሓይሊ እዩ ነይሩ ቁኑዕ ሰነድ ንሕናን ዕላማናን ፅሒፉ በቢቕሩብን ሰብን መሬትን ዓራ ክወፅእ እስትራተጂ ሓንፂፁ ንሓሳባቱ ንምትግባር ኣብ ዘብቅዕ ቁመና ከብፅሕ ብሉፅ ክብርታት ኣብ መንፈስ ተቓለስቲ ኣስሪፁ እዩ ከምኡ ክንዲ ዝኾነ ኸ 1977 ውሕዳት ከተማታት ገዲፍካ ሓራ ክወፅእ ኣይተሸገረን እቲ ብናይ ደገ ሓይልታት ዝተደገፈን ሚዛን ሓይሊ ዝቕይር ዓቕሚ ጸላይ ብዝግባእ ኣጽኒዑን ተረድዩን ተደራጊ ስጉምቲ ክወስድ ተራእዩ መጥቃዕቲ ህዝባዊ ግንባር እውን ካብ ኣፍ ደገ ስምራ ኣብ ዝተመልሰሉን እናተቖጥዐ ኣብ ዘዝለቐሉን እዋን እውን ካልእ ታሪኽ ይሰሪሑ ሽዑ እውን ንተጋደልትን ህዝብን ሓደ ስጉምቲ ንድሕሪት እናበለ ከዘለቕ ምዃኑ ዳኣ እምበር ናብቲ እናሃለለ ዝመጽእ ማዕበል ብዓይኒ ብለይ ስኒ ብለይ ክገጥም ኣይተገተረን
3: መጀመርያ እቲ መጥቃዕትናትና ምስቲ ናይ ግንበራት ዝነበረ ኣብ ዕለት 17 ዝጀመረ ድሕሪኡ ናይቲ ግንባርቲ ድሕሪ ምፍራስ ናይ ሓደ መዓልቲ ናትና ክጅምር ተመዲቡ ንዚ ዕለት 18 ሰዓት 5 ንሕና ጀሚርና ኣብ ውሽጢ ሰዓት ሰዓት እቲ ያም ናይ መጀመርያ ዝነበረ ድፋዓት ብምሉእ ተቋፂርና ማለት እዩ ስለዚ ናይ ደብር ሓሊፍ ደቡባፍ ዓበት ብቐጥታ ዘሎ ማለት እዩ ሸነኽ ምዕራቡ ዝነበረ ተራትር ክሳብቲ ሩባ ናይ ላብካ ዳእሰረ ድፋዓት ብምሉእ ምስኡ ምስ ደቡባዊ ምራቅ ጥወ ናይ ቃርሲዒት ገለ ዝብሎት ኣባታት ምስኡ ተኣሰረ እዩ ነይሩ ምስ ናይ የማን ብምውሃት ኩሉ እዚ ውሽጢ ሓደ ሰዓት ድሕሪ ምቁፃር ነቲ ናይ ብሰሜን ድግስግስ ዝነበረ ኣሃታት ናትና ብግንባራት ድሕሪ ምፅባይ ናይ ምሸትካ ብቐታ ሰዓት 5 ጀሚርና ማለት እዩ ኣብዚ ምሸት ንዕኡ ጀሚርና ነዚ ናይ ክርብናይ ዝብሎ ልዕሊ ናይ ናደው እዚ ዝነበሮ ድፋዓት ነዚ ድሕሪ ምቁፃር ስጋብ ኩሉ ድዋሃት እቲ ናይ ሰሜን ኹን የማን ዝነበረ ኣህወታት ብምሉእ ብግንባራት ብግስግስ ነበረ ናትና ኣብ ደለናይ ሓጀርና ሽዑ ኣብ መወዳእታ ሰዓት 6 ንጉሆ ጀሚሩ ኣብ ውሽጢ ሓደ ሰዓት ከዓ ነታ ከተማ ብምልጣ ክንቋፀር ኽኢልና ኣብዚ ምናልባት ምስቲ ዝነበረ ዓቕሚ ናይ ጸላኢ ኣብ ታንክታት ኣብ ረሻሻት ኹን ዋላ ምስ ናይ መዳፍዕ ብተሪድ ክቃወመካ ዝፅበዮ ከም ተፀበናዮ ግን ኣይነበረን ትውግብ መሰረቱ ቀልጢፉ ምስተጀመረኡ ከሎ ጥራሕ ዳርጋ ንብረቱ ረራሕሪሕዎ ጥራሕ ተባታት ንክግኢሉ ማለት እዩ ኣብ ውሽጢ ሓደ ሰዓት ካ ኩሉ ተወዲዩ እዚ ምስቲ ናይ ቅድሚ ሕጅን ናይ ሕጅን ብሓንሳእና ኣፅርካ ቅድሚ ዳርጋ ክኮነ ክበሃል ክኣል እዩ ኣብ ቅድሚ ዝነበረ ዓይነት ናይ ሰራዊት ናይ ሕጂ ፈላለዩ ማለት እዩ نسكن زي عين السراويت أفتناك إذن حجد نورو نيرتا تخول قال استرف أوش تعدي مثل نورو صوار بزحف الله قرب كود داناو جيكا قباء مالتي مثل ناي حجد خام ناي سراويت نكال انت زامي ديكي مثل نورو عاقمي ناي صوار دار قبو مولو قريفو خيب فيه المالتي لازم نسكن زي تأمير كاري حياسي عين نورو
4: እዚ ብዛዕባ ኣፍ ዓበት ከታሙ ዝሓዝኩ እንታይ ስምዒት ተሰምዐካ?
3: ፅቡቅ ሰማዕ ፈላይ ዝበ እዚ ከም ፍሉይ ምስቲ ናይ ህዝቢ ኤርትራ ሽግር ይካጥሙተ ለዚ ምስ ከምዚታት ብዙሕ መስመራት ንዑ ተዓፅዮ ምህላው ኣብ ጥሜት ኣብ ስደት ኣብ ሽግር ምህላው ርዲ ነዚ ናይ ኣፍ ዓበት ትፍላይ ምፍታሕ ከ ምስትናትና ዓበይቲ ወተሃደራዊ ኣቕታት መጥራሕ ዘይኮነስ ምስቲ ዓብዪ ናይ ህዝቢ ዘሎ ሽግር ዓብ ፍታሕ ምዃኑ ጥራሕ ስለ ዝኾነ ንኩሉ ህዝቢ ኤርትራ ብሓፈሻስ ኣብ ሓጎስ ዝስምዑ እዩ።

0: ድሕሪ ሓፈሻዊ ምዝላእ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ጸረ መጥቃዕ ተሰጊሩ። ድሕሪ 10 ዓመትካ ካልእ ለውጢ ተፈጢሩ። ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሕ እዩ። ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ። ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ። መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ። ሰራዊት ተርጊ ክፍጽም ተልእኮ ተዋህበ።
1: ፅፈጥረ ኣሎ ብኤም
2: ዳሓንደ ሰልተካሉ
1: እዋ ኩሉ ፀፊፍ የጅዳ
2: ዳርጋ ተማዕራሪ
1: ተማዕራሪ የኸሉ ሕጂ ስቲ ናይ ሸክ ዛይድ እሱኢታት ገለ ጥራሕ ሃባሃ ንድሕሪ ታሽሙ ኮይኑ እቲ ናይ ወድቐሻ እቲ ምሳናት ነበረት ነዋይ
2: ትባላ
1: ዳርጋ ምስቲ ናይ ኣቦይሮንዳ
2: ትባላ ኩሉ ተረድብሎ ስ
1: ዋላ ኩሉ ኩሉ ዝሓርክ ንበካ እሞ ንዑኡ ፃፍፍ ተቢልካሲ ብወገና ድልው ዘለኹሉ
0: ሓያልን ዘይዕርፍን መኸተን ምርብራብን ወተሃደራዊ ሓይሊ ኢትዮጵያ ተስፋ ይቑሪጽዎም። ናይ መጀመርታ ህቦብላ ንፋስ ጥፋኣት ክሸቦ ጀመረ። ወተሃደራውያን ኣማኽርቲ ሕብረት ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ። ከም ሳዕብኑ ኣዛዝና ደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ። ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝናደው ንኮሎኔል ጌታነ ሃይለ መዘዞም። ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም። ኣስታት 20,000 ኣጋር ሰራዊት፣ መካናይዝድ ሰራዊት፣ ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም። ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ። ናቕፋ ዘይትመክኽ ሓይልያ ተቐይራም።
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ እቲ ብየማነ ፀጋም ዘሎ ናሕና ቀዳማይ ቦጠለን ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካ ዚ ናይ ካልኣይ ብርጌድ ኣሃዱ ስጋ ብንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጢት ከቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን። ነብሲ ወከፍ ሰብ ኣብ ገዛ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ። ናይ ተኽሲ ናይ ጥይትን ቦምባን ናይ ምውዳእ ሕተው ናብ ግምት ክኣት ኣለዎ። ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ተጠያይትና። በዚ መሰረት ሓንቲ ጥይት ንሓደ ሰብ ዝብል ጭሮ ሒዝና ክንብገስ ኣለና። ስለዚ እቲ ቅድሚ ሕጂ ንዳለወሉ ዝነበርና በብግዜኡ ጸልኣ ውሕድ ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየት ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን። እዚ ኣተኣሳሲርና ክንገልፀ ንኽእል ብዘካቲ ንንቕሓትናን ንኻልእ ኣካዳሚያዊ ዓቕምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት እዩ ክፍለ ሰራዊት 16 ኣብ ዝሓፀር እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወተሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩልና ብሩ እዩ። ብግቡእ እውን ኩልና ከም ዝጨረሽናያ ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነፍሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ። ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኩማንዶ ኢኻ ተባሂሉ እተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ገምጊምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኩማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኩማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ። ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዑ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽ እኳ ንንቕጣታት ናይ ፀላኢ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኩማንዶ ተባሂሉ ተዘይተገልፀ ካብቲ ኩማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኩማንዶ ምዃኑ ብሩህ ማለት እዩ።

0: ሰራዊት ኢትዮጵያ ንናቅፋን ምጥቃዕ እናተሸባሸበ ኩናት ግንባር ናቅፋ ተበገሰ ኣብ ሓመድ ድበናደው ተረኺብና ኣሎና ነውሶ ከፍካ ኸ ሓሓደ ባዴላ ክድርብ ትዕደም ዝብል ቃል ኣስምዐ ውጩ በንጻሩ ሰራዊት ኢትዮጵያ ቀዳሚት ጥይት ተኰሱ ብልጭታ ጥይት ብሰማያት ቀምጨዋይ ተራየም ወጋሕታ 17 መጋቢ 1988 ህዝባዊ ግንባር ጸረ መጥቃዓ ተበገሰ ኣብ ቅድሚቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን ካብ ብከባቢ ፈልከት ናብ ጎላጎል ኣዝህራ ካብ ምብራቕ ናብ ምዕራብ ጽዑቕ ኩናት ቀጸለ
1: ቀደም ብሎ በታሳስ ወር ውስጥ በሁለተኛ ክፍለ ጦር ግንባር ውጋ ተከፍ ነበር በአጭር ጊዜ ነው ውጋው ያበቃው ከዛ ቀጥሎ ደግሞ በናዶ ኢዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል ከዛ በጠቅላላ የናዶ ኢዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል አዎ በመጀመሪያ ጦሩ ማፈግፍግ ሲጀምር ለማስተባበር ሞክረን ነበር አልተቻለም ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ ያው ከዛ ተመልሼ ወደዚህ መጥቻለሁ
0: ሰራዊት ደርግ ካብ ቀምጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡ ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታ ንዓሽሩም ክሓልፋ ሃቀና ድሕሪ 12 ሰዓት ክሳድ ዓሽሩም ተቐርጸ ሰራዊት

ሕቂ ናብ ኣፍዓበት ሓለፈ 19 መጋቢት ሓርነት ኣፍዓበት ተቓልሐ ኣስታት 50 ታንክታት ተማረኻ ኣስታት 100 መካይን ኣስታት 60 መዳፍዕ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዱ ኣፅዋርን ተተኩስትን ኣብ ኢድ ህዝባዊ ግንባር ኣተወ ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወርዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም ኣብቲ

0: ዛዘመ ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹ።
1: እንተ ኮይኑ ፅቡቅ እዩ ውግእ ፅቡቅ ክነብር ከሎ ንሕና ኣተንያ ቦታ ብዙሕ ዘጋጠመና ነገር የለን። ምክንያቱ በትን ወገና ዝነበራ ኣፅንሓና ኣይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ጌርና ንሕና ደሽካ ብቴን እኳ ብዙሕ ይሰራሕና ኣሎ ደሽካ ግን ስጋባ ብዙ ፅቡቅ እንዳሰርሐ ናብ መጠረሽታ ኣብዚ ካላስ ኣውሪድና እየን ዛዕባ ተቃውሞ ናትን ብዙሕ ይርእና ንሕና ዝተዓቕሙ ናትና እናተኒ ሰማይ ንምድርኒ ንሓና ኣይከኣላ ና በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና። ንኣይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስማኣኒ ምክንያቱ ምስ ተሓሲብናን ብናራሲ እዚ ቦታ ወሪኡ ቅድሚ ሕጂ ከም ሕክያ ንሰምዖ ነበረ ብርተ ኮይኑ ስማኣኒ ከምኡ ተፀበና ግን ምስ ርኤና ከዓ ከምዚ ተፀበና ከዓ ከምኡ ፀንሐና ንኣና ሓቂ ዕውት ንፅቡቅ ንምኳን እንታይ ተመልክተልካ ዝበሃል
2: መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ እዚ መፂና ድሕርዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰልጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ዝሰፍሐ ከተማ ኣብ ዓበት ምቁፃርና እዩ።
3: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰሚዐካም ስማረኩም?
2: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኹም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
4: ብደንደን ዲቡ ክነታታከ ወዴና ኣለ ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንታ ዲቡ ላዕለይ ኣምሓሩ ዋላ ሓቲ ሒለት ያደበኒ ዲቡ ኣቴና ዋላ ላልትማረክ ማረክና ዋላ ለልቀትል ከማን ቃተልና ዲቡ ዋላ እምበር ፀገም እዩ ኣዕላ ግናኒ ፅቡቅ ግሩም ኩም ሰልዓልና
5: ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቲየማናይ ዘሎ ዝቀይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነረን። ስለዚ ኣብኡ 4 ሞተራይዝ ነረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ዓጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓፀላን ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዝይሃድም ዝገብራ ክልተ ጋንታ ነይረናና እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዘካ ዝጠቀስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተኩቲ ብብዝሒ ነይሩ ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና ብድሕሪኡ ፀረ መጥቃዕቲ ንከይገብር ወይ ብሸነ ክናሮ ንከይመፅእ ወላ ኳ ቀዲመን ኣካታት ናብኡ ከምዝሓለፋ ንፈ ነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንከይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቅድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሉ ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕ እውን ኣውሪድና ኣውሪድና ከነኽቦና።

0: ሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት ካባና ዝሃደመ የማነ ፀጋም ብታሕቲ ከዓታትና እናክበብኦ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕረድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላኢ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና
1: ተጋደልቲ ሰራዊት ሓቂ መምሃራን ሓቀኛ ቃልሲ እዮም። እዞም ኣኽራናት እዚኣቶም ድማ ትምህርቲ ፅንዓት እዮም። እቲ ተመክሮ እቲ ትምህርቲ ብቐሊል ክትንተን ዝኽእል ኣይኮነን። ምኽንያቱ ብዋጋ ደምን ትንፋስን ብዋጋ ሞትን መስዋእትን ይተሃኒፁ። ነዚ በቕዕቲ እዚ ንምድላብ 100 ግዜ ምውዳቕ 101 ግዜ ብምትሳእ ተረኺቡ። እዚ ብቐሊል ወታደራዊ ዓወት ጥራይ ኣይግለፅን እዩ። ምኽንያቱ ነዚ ዘይሰዓር ህዝቢ ኤርትራ ገድሊ ስንቅልቡ መርሓ መንገዱ ኣንጉዕ ዓፅሙ ልዕልና መንፈሱ ዝሃነፀ ሕመረት መንነቱ ስለ ዝኾነ

0: مس دمፃዊ ጀዚራ ሑሴን ደርፊ ብቋንቋ ትግሪና ፀኒሕና ዝኸብኩም ተዓዘብትና ሰንደላይ ክትብለና ፀኒሓ መደብና መደብ ሄሎ ደባይዋ ካብዚ ካብ ቴሌቭዥን ኤርትራ ቀፃሊ እዩ ዘሎ ቴሌፎን መፅያ ትምና ኣላ ክንቅበላ ሃሎ ሃሎ ሃሎ
1: ሃሎ
0: ሃሎ ደባይዋ መርሓባ መርሓባ መን ክብል
1: ሃሎ
0: ሰምዓ ኩለኹ መን ክብል
1: ሃሎ
0: ሃሎ
1: ሃሎ ድባይዋ
0: ሃሎ ድባይዋ ደው ኢልክ ለኸ መን ክብል
1: ሄርሞን ሓድጉ
0: ሄርሞን ከመይ ውዒልኪ
1: ሄርሞን ሓድጉ ካብ ዓዳ የ
0: ሕራ ሄርሞን ካብታ ቴሌቭዥን ረሓቕ ሄርሞን
1: ሄርሞን ሓድጉ ካብ ዓዳ
0: ሄርሞን ረሓቕ ካብታ ቴሌቭዥን መታን ክንሰማማ
1: ንባባ ሓድጉ ጉዑሽ
0: ሕራይ
1: ንባባ ሓድጉ ጉዑሽ
0: ሕራ ሓቢብቲ ኣነ ቅፅሊ ሕራይ
1: ንማማ ከዛምራቶም
0: ተማም
1: ማማ ከዛምራቶም
0: ሕራ ሄርሞነይ ሕራይ
1: ሃሎ
0: ሰምዓ ኩለኹ ቀፅሊ ሄርሞነይ
1: ንማማ ከዛምራቶም
0: ሕራይ
1: ንሓፍተይ ቤትኤል ሓድጉ
0: ሕራይ
1: ንሓወይ ድሌት ሓድጉ ንሓፍተይ ኤላን ሓድጉ ንሓወይ ክልብራን ሓድጉ ንሓወይ ሄሎ ሓድጉ
0: ተማም ሕራይ
1: ንዮሳን ሓድጉ ንሓፍተይ
0: ሕራይ
1: ኣብቶም ኣሞይ ምሌተ ምስ ደቃ
0: ሕራይ
1: ኣሞይ ሰላም ምስ ደቃ
0: ሕራይ
1: ንሃወቦይ ኣብርሃም ኣብ ቶኮምቢያ ዝርከብ ምስ ደቁ
0: ተማም ሕራይ
1: ንኣብታተይ ኣብ ዓዲ እንግሊዝ ዝርከቡ በሪሁ ኣየር ሓድሽ ዲንያም ኣሮን ኣብ ዓዲ ቀይሕ ዝርከቡ ፍፁም ተክለኣብ ንሓትነታተይ ሰላም ምሕረት ዮሃና ምስ ሙላኣት ስድራ ቤታ
0: ሕራይ ሕራይ ሓቢብታ ሕራይ ሄርሞነይ

ዝኸበርኩም ተዓዘብትና ግዜና ኣኪሉ በዛ ክንከታተለ ፀንሕና ድምፃዊት ሳሌም ጎይትኦም እንቋዕ ተለለና ትብል ደርፊ ናይ ሎም ማዓንቲ ናይ መወዳእታ ደርፊና ኢ ክትከውን ማለት እዩ። መደብና መደብ ሄሎ ደባይዋ ክንዛዝሚና ማለት እዩ። ንኩላትኩም ኣብዛ መደብ ደው ኢልኩም ዝተሳሰፍኩም ተሳተፍቲ መደባትና ኣዝና ክነመስግነኩም ንፈቱ። ነዛ መደብና መደብ ሄሎ ደባይዋ ሰሪዑ ዘቐረበና ኤዲተርና ኤዲተር መድሃኒ ዘካርያስ ድማ ብመጀመርያ ኣዝየ ከመስግኖ ፈቱ። ካብዚ ብምቕፃል ድማ ነዛ መደብ ብቐጥታ ናባኹም ናብ ተኸታተልቲ ክፍንዋ ንዝውዕሉ ኣባላት ሚኒስትሪ ዜና ንኩሎም ኣዝና ነመስግኖም ማለት እዩ። ኣወሃሃቲ ተኪኤ መኮነን ፃዕዴ፣ ኣለም ዮሃንስ ወዲ ገነጠው፣ ከሰተ ብርሃነ፣ ከምኡ ውን ኤዲተራትና መልኣክ ስልጣን ወዲ ስልጣን፣ ፅንዓት ታረቀ፣ ሰኣላይና ማቶሳላ መኮነን፣ ቴክኒሽናትና ድማ እስያስ የማነ፣ ለምለም ዕቁበ። ኣብዝ ሓለፈ ሰሙን ምሳና ዝነበሮ ድማ ዘከርኩም መትከል መሓሪ ምስ ኤርምያስ ጎይትኦም እዮም ነይሮም። ቴክኒሽናት ድምፂ ድማ ኢለን ተስፋይ ምስ ሳባ ገንዘቡ ብምዃን፣ ሜክ ኣፕ ኣሚራ መሓመድ ኢብራሂም፣ ኣብ ኣልባሳት ድማ ሳሊና ፀሓየ ብምዃን እዮም ኣብዚኦም ምሳና ውዒሎም ዘለዉ። ንኩሎም ኣዝየ ከመስግኖም ፈቱ። ኣብዚ መፅእ ዘሎ ሰሙን ብሰላም ያራኸበና እንዳበልና መደብና ኣብዚ ንዛዝም ምሳደ ልሙሻሂዲን ሕከዘንኩም ቅድ ወሰልና ወእያኩም ኢላ ንሓያት ሓልቅትና ልልዮም ምንበርናምጅ ኣሉ ደባይዋ። ሽኩረን ለኩም ዓላ ሕስኒ ልሙታብዓ ወሰላሙ ዓለይኩም ወረሕመቱላህ።

0: ሎሚ ኤርትራ ናይ ምቁፃር መደብና ዳርጋ መጨረሽታ ጉዕዙ በፂሕ ኣሎ። ኣብ ሓድሽ ዓመት ናይ 1890 ኤርትራ ቀዳመይቲ ግዛኣት ናይ ጥልያን ከም ዝኾነት ብወቅዒ ክንእውጅ ኢና። ከምዚ ንክንገብር ግን ኣቐዲምና ክንወስዶም ዝግባኣና ስጉምትታት ኣሎ። ፕሪሞ፣ ነዞም ተሓባበርቲ ዝነበሩ ንኣሽቲ ሽማግለታት ናብ ብምህያ ዝመሓደሩ ቁፅራት ናይ መንግስቲ ሰራሕተኛታት ክንቀይሮም ኢና። ሴኮንዶ፣ ብነብሶም ዝመሓደሩ ዝነበሩ መራሕቲ ዕጡቋት ጭፍራታት ካብ ሕጂ ንንዮም ስለ ዘየድና ብረት ሒዞም ንክፀንሑ እውን ንግዛኣትና ስጋእቲ ስለ ዝኾኑ ብረቶም ከም ዘውርዱን ዝኾነ ተቃውሞታት ምዘርኢ ድማ ክንድምስሶምን ኢና። ስለዚ ነዚ ድልዋት ክኾኑ ኣለኩ። ማጆር ማርክ! ማጆር ማርክ!
1: ሲ ሲኞረ።
0: ዶንጌ እንታይ ኮይኖም ዘይመፁ?
1: ኩሎም መፅኦም ኣለዉ። ኣብኡ ክፀንሑ ግን ሓቢርናዮም ኣለና።
0: ጥብቂ ትእዛዝ ክንቦም ኢና። ንዑ ዘይተግበረ ኤርትራዊ ከዓ ከነርኦ ኢና።
1: ቫቤነ እሞ ይእተው ዶ?
0: ሲ ይእተው።

0: ብዙሕ ኣይንዛረብኒ ኢና ክልተ ትእዛዝ ጥራሕን ዘለዋና ንሰን ከዓ ብውዱ ኾነ ብግዲ ክትግብርዎን ጥራሕ እዩ ዘለኩም። ዘቴ ቀዳማይ ትእዛዝ ብጥልያን ዝእዘዝ ኣፍሪቃዊ ሰራዊት ክምስረት ተደልዩ ስለ ዘሎ ካብ ነፍሲ ወከፍ ስድራ ኣብ ዝሓፀረ ግዜ ምሩፃት ኣባፅሕ ተዳሉ። ካልኣይ ትእዛዝ ካብ ጥልያን ዝመፁ ሰራዊት ኣንስቲ ስሂኖም ዝሰቐዩ ስለ ዘለዉ ንዕኦም ዝኾና ምሩፃት ጎራዘት ትቕርቡ ካብፒቶም ሕጂ ሓፂር መልሲ ጥራሕ ዝደሊ ዘሎ
1: ተዛረበ ዓል መሓመድ
2: ላላ ስኸዳ ተዛረብ
1: ሃይ በልብላታ ተዛረብ
3: ከምቲ ዝተባሃለ ደሞ ሓፂር ክንመልሽ
0: ባቤነ ብላታ ገብረ እግዚኣብሔር
3: እዚ ዕቶ ንዓና ኸቢድና እዩ ደሎ ምስ ዓደ ቦና መኺርና ክንመፅእ ግዜ ይወሃበና።
0: ኤርትራውያን ንፈልጠኩም እ ሃንደላዕልኩም ኣይትምልሱን እዩ ድሓን ሓደ ሰሙን ክበኩም እየ ካብኡ እንተነዊሑን ወስተወስኩም ትለና ኪዱ

0: ማእሰርቲ ተዳሊዶም
1: ሲ ክልቲአን ቦታታት ቁጣሓት ጌርና ኣዳሊናየን ኣለና
2: ናኹራ ብኩሉ ወገና ብባህሪ ክብብቲ ስለ ዝኾነት ሰብን ካባ ከምልት ስለ ዘይክእል ዝፀንዐት ቤት ማእሰርቲ እያ ናይ ዓሰብን ከምኡ
3: ፅቡቅ ናኹራ እዚ ፅኑዕ ቤት ማእሰርቲ ከም ዝኾነ ፈልጥ እዩ ዓሰብን ከምኡ ስለዚ
4: እንሆ ዘመዝሓመድ ውኩድ ምስ ገለ ሰባት ብምምስጣር ብዝገበርና ናይ ሜራ ፃዕሪ ሒዝና ኣሲርና ንትንያ ኣለና ሱልጣን ያሲን ሓይሰባ እውን ብሽማግላታት ኣታሚና ብዝገበርና ስምምዕ መፂኡ ኣለኹ
5: ከንቲ ባህላት ካ ኣምፂና ኣለና
6: መሓመድ ዓዲ ዑስማን ብርውነት ተታሒዙ መፂ እንሆ
3: ሓራይ ደገ ፅንሕዎ እዚኦምን እዞም ዝስርሑ ሰባትን ፅኑዕ ማእሰርቲ ምስ ከቢድ ስራሕ ተበይንሎም ስለ ዘሎ

0: ኣሲሮም ንኣምላኽና ከም ዝወርዱ ግበል ፕሪሞ ብላታ ገብረ እግዚኣብሔር ሴኮንዶ ከንቲባ ኣረይ ወዲ ወልዱ ቴርሶ ደጋት ማሕራይ መጎስ ፓርቶ ሸክ ዑስማን ናይ ኪንቶ ሸክ ፈኻኽ ዓሊ
1: እዚኦምን ካልኦት ናይ ልዕሊ ወቸንቶ ዝርዝር ኣስማት ክቕርበልካ ቀልጢፍካ ትስጉምቲ ትወስዶ ካቢቶ
2: ሲ ሲኒዮር

0: ዘማት ወደ ቅድምን ስርሃብ እዩ
1: ኣሁን ካስኻኸ ዘይሰር
2: ኣቡኪው ኣምና እቤለዊ ወዴ ኮረክ እንደትናበላ እግል ጥልያን ይሸጊ ሓምድ ዋ ዓደ ባርከ ዋዲቱ ሕርግሻይ ወለይ ኣራዲ ኢቱሰይ ኣፍ ሓሊብ ሰከይ ወዛባጥ ፈናዲ ኣዋልዲ ኣድሁይና ማይት ፋትያ ምንሳኪ
0: ዓዩ ዘይተሰምዓና ግደ ግንዱ
3: ይፋቸ ቤደሬ

0: ዓብን ከም ዝኾኑ ኣብ ሰሙ ክንደይ ግዜ ከም ዝመፃ ማዓስ ክልተ ማዓስ ከም ዝምለሰ ረጋግፅ ኣለኹ።
1: ፅቡ ናይ ባሕሪ ነገር ንሕና ወላ ሓንቲ ዓሰለ የብ ኩሉ ናባኸል ኣይዞም ዝውሽጢ ዘለዎ ስምትራፍ ግን ኣይንዓማን ኢና
2: ኩላ ድሉት ያዘ ናብ ኩሎም ድማ ውሽጢ ውሽጢ መልእኽቲ ባሕላለፈኩም ኣለ
3: ወሉ ድሓን ጥንቃቐ ግን ከድልየና እዩ
4: ዳይ ዳይ ማይ ውረድ ቀጥሉ እንደታ ማይ ውረድ

0: እዚኦም ተጠንቀቐሎም ብኣሙይ ዝገበሩ ርኢኻዮም ኢኻ ፅባሕ እውን ካልእ ክገብሩ ስለ ዝኽእሉ ከም ተቐዲምና ዝበልና ካብ ብርቱዕ ምክፍላል ክትገብር ኣለካ ዓስበኻ ድማ ክትወሃብ ኢኻ።
1: ስኞር ኮርተስ ብላታ ገብረ እግዚኣብሔር፣ ደጊያት ማሕራይ፣ መሓመድ ዑስማን ቡሪ፣ ከንቲባ ህዳት ጥቡቕ ዝኾነ ምቅራብ ኣለዎ። ኩሉ ግዜ የሕሸኽሽኹን ጉጅም ይብሉ።
0: ጽቡቕ። እዚኣቶም እኮ ብቐደሙ እውን ሰራማት እዮም። እንታይ ከም ንገብር ድማ ክንረአ ኢና። ክሳብ ሓደ ስጉምቲ ንወስደሎም ግን ኣጥቢቕካ ተኸታተሎም
1: ባቤነይ።

0: እንታይዳላታነት ማልፃሉ
1: እዛ ጉዳይ ገለኸት ወልን ፈለየ ነው
0: እወ የቀደሙና እንቅድሙ ማለት ነ ባምሃይ ፅቡቅ ተጋጣሚ ዝብ ብዓፋር ገለ እዞም ሰብ ዘላሉ ፅቡቅ ገ ረድዮም ኣለ
1: እንታይ ዳቦሉ
0: ወገኖም ድልዋት ምህላዎም ኣረጋገፀ ብ ኣለ
2: እሞ ናትና ጉዳይ ቃይፈይፍስ
0: ልክብ ከምኡ እዩ
1: ቆሉይ ንሕማ ቀልጢፍና ንኩሉ ኣሳሎ ዕጅኸይ ካታቶሉና ባሕልበል
3: ሶልዳቶ እቶም ካልኦት ንደገውፅኹም እቶም ትማልሕቶ ዘቕረቡ ጥራይ ናብዝምፅኦም

ሰላም ይከታተሎም ኣለኹ። ሓደ ክልተ ገበርቲ እከይ ከም ዘለዉ ተሓቢርና ስለ ዘለና ስጉምቲ ምውሳድ ዘድልዮም ድማ ንወስደሎም ኢና።

ሁላቱ ሎሚ ሰንበት ስለ ዝኾነ ፍጥሮ ግን ዝሰንበት ሰንበት ዝግበር ዘሎ ምጥንኻባን ተጠንቀቁ።

ብመሰኸቲ ቴሌቭዥናትኩም ኣቢልኩም ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተዓዘብትና ኣብ ዘለኹሞ ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለየ ትሕሶታት መደባት ሞዛይክ ኢና ሒዝናልኩም ቀሪብና ዘሎና ኣብዛ ናይ መዓልቲ ዕረፍትኹም ዝኾነት ሰንበት ብትሕሶታት መደባት ሞዛይክ ትዛነዩ ተስፋ እናገበርና መደብና ጀሚራ ክሳብ ትዛዝም ምሳና ክትሓብሩ ብኽብሪ እናዓደምና መደብና ከም ወትሩ ብደርፊ ኢና ኸነፍልሞ ብሓባር ንከታተል።

0: ኣብዛ ሓደ ካብጣቱ ኮ ተጣፊእና ብሓቂ ንድዒ ኣነ ብጃህለ ክኸፍ ኢለ ንደየ ዘሎ ሜክ ኣብ ገላ ማሃራ ዋበሉ ኢብራሂም ቦዲ ማሳጅ ኦኬ ዓብዪ ምጉዳል ዋጋ ገይሮም ኣለዉ ማለት ድዳ
1: ያ ሜክ ኣብ ንቃሽን ተተማየርካ ከማ ፅፍሪ ብናፀብል ኣሎ
0: እዋ እንታይ ትብሊ
1: ናይዎ ሓቂ ንብረት ከማን ካብኦም እዩ
0: ኦኬ ዋው ሞዚ ዘገርም እዩ ቀጥፍና
1: ንመዝገብ
2: ርሑስ በዓል ንዅልኽን ካብ ኢብራሂም ቦዲ ማሳጅ ፋሽን ሾው ሞዴሊንግ ዲዛይነር ኢብራሂም ቦዲ ማሳጅ ንዅልኽን ወይ ዘራዝር ዘገርምን ዘዘንቕን ግርማ ዘጐናጽፍን ቤት ትምህርቲ ሞዴሊንግ ሜክኣፕ ከምኡውን ቤት ትምህርቲ በብዓይነቱ ጥበብ ኣሰራርሓ ቁኖ እንተላይ ናይ ጽፍርን ገጽን ከፊቱ ስልጠና ኣምሃብ ከም ዝርከብ ብሓጐስ የበስር ትራሞድ ሞዴሊንግ ፋሽን ሞዴሊንግ ብሓፈሻ ግርማ መጎስ ዘጎናፅፍ ስልጠና ኣብ ቤት ትምህርቲ ኢብራሂም ቦዲ ማሳጅ ክትረኽቦ ምዃን ክንሕብር መዓስ ጥራይ ኣዝዩ ኣገራምን ኣደናቕን ዝኾነ ብምንቃሽን ሜክኣፕን ዝመሃራ ናይ ፅፍሪ ብጥራዩን ብናፃን ካልእ ብስራት እውን ኣለና ኣብ ገጽናን ዝፍጠርን ዘሎን ፀጉሪ ብፈትሊ ከም እነልግስ ነበስር
3: ኣድራሻና ኣብ ባሕቲ መስከረም ድሕሪ ህምቦል ትካል ሸርፊ
2: ኣድላይ ሓበሬታ ንምርካብ ናይ ቤት ፅሕፈት ብ11 82 88 ብሞባይል ድማ ባዶ 7 14 18 8 ተወከሰና ፋሽን ሾው ዲዛይነር ኢብራሂም ቦዲ ማሳጅ
4: ባህላዊ ኣልባሳትና መለለይ መንነትናን ክብርናን እዩ ኣብ ኩለን ብሄራትና ዘሎ ባህላዊ ኣልባሳት ንባህልን ልምድን እቲ ሕብረተሰብ ዘንፀባርቕ ሓደ ካብ ብሉፅ ባህላዊ ውርሻና እዩ ኣብዛ ስዒባ ትቐርብ ትሕዝቶ መደብና እምበር ብፍላይ ኣዴታትና ኣብ ዝኾነ ውርያት ዙርያ ጥልፊ ተኸዲነን ክንሪአን ከለና ብዘለዎ ፅባቐን ነቲ ጥልፊ ወይ ዙርያ ዝያዳ ተሃራፊ ንኽገብሮ ዝግበረሉ መፀባበቂታትን ቅድታትን እንታይ መስሊ ና ሒዝናልኩም ቀሪብና ዘሎና ብፍላይ ጥልፊ እንተዳሪእና ዝያዳ ብሉፅ ኮይኑ ንክወፅእ ዝሓልፎ ፃዕርን ጥበብን እንታይ መስል ሒዝናልኩም ቀሪብና ኣሎና ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ

0: ናይ ሎሚ ትሕዝቶ መደብና ብዛዕባ ጥልፍን ኣጠላልፋን ዝሓልፎን መስራሕትን እዩ ክኸውን ሰናይ ምክትታል። ፈለማ እቲ መስርሕ ካብ ጥበብ ዝብገስ ብጥበብ ድማ ይዛዘም። ካብታ ካብ ሓደ ጥረ ነገር ናብ ጨርቂ እቲ ምስርሕ ፈታሊቲ ዝፍልም ፍታል፣ ዙርያ፣ መነን፣ ፈርጊ፣ ደንበላስ፣ ድርባድር ብኢደ ስራሓት ስፈሪዩ ካብ ጡጥ ናብ ጨርቂ ዝምስርሑ ኣጭረቕቲ እዮም። እቲ መስርሕ እውን ካብ ጡጥ እዩ ዝፍልም። ቀዳማይ መስርሕ ብኣስፋሓይ ወይ ብዘርግሓይ ይጅምር።
1: እወ ሕጂ እዚ መታሳ እዩ፣ ብቱቡ እዩ ዝመፅእ መታሳ። ሽዑ ኣብዚ ነእትዎ ከም ዝኣትይዎ ደሎ እዚ የእቲና፣ ግን እዚ ናይ ህንዲ ፈትሊ እዩ። ናይ ዓድና ከዓ ኣሎ ከምዚ። እዚኣ መትሓዚት ማለት እዩ። ኣብኣ እንድሕር ኣትያ ገፊሕን ፀቢብን ኩሉ ተስተኻኺሉ እዩ ዝኣቱ። ገፊሕን ፀቢብን እንተ ደኣ ኮይኑ ተሓደ ክተርፍ እዩ፣ ተሓደ ከብል እዩ። ኣየእለመለንን እዩ።

0: ካልኣይ መስርሕ ተዘርጊሑ ዝተዳለወ ጥምጣም ፈትሊ ናብ ማእለማ ይሰጋገር።
1: እዚኣ እቲያ ብዓባያ ማእለማ እያ። ማእለማ ከዓኒ ክሰርሕ እንተኾነ ዘድልይዋ መሳርሒ በዓላታ ሓፂን ብሓፂን ማሽን ፕላስ እዚ ከዓኒ ሚሐን ይበሃል። እዚ መንፊት መንፊት ብክልተ ዳንፋ ተታሒዙሎ ኣብ ታሕቲ ንሪኦ ዘለና ድማ ድኳ ወይ ከዓ እግሪ ኢልና ንፅውዖ። ከምቲፍቲ ዝረአኹሞ ናይ ኣስፋሓይ ኣስፋሓይ ምስ ወድአ ናባና ይመፅእ። ንሕና ከዓኒ ካብኡ ተቐቢልና እታ ፈትሊ ንኸይብተኽ ከም ዘለዎ ክንዝርጉሐይ ንኽእል ኢና። ንኸይብተኽ ርዕዝው ኢሉ ንኸይወፅእ ወይ ድማ ከም ድልየትና ኮይና ንክንሰርሕ ኣብ ሓዊ ንጥጥቆ። ክጥጥቅ ከሎ ካብ 3 ክሳብ 4 ሰዓት የድልዮ። እቲ ዘድልዮ ክጥጠቅ ከሎ ዘድልዮ ኣብ ምስ ዝኣቱ ከዓኒ ፊኖ ኦሞ ፕላስ ጨው ወይ ከዓ ንሸብ። ሕጂ እዚኦም ዘድልይዎ ምክንያት ከዓኒ እቲ ኦሞ ንኽፃዕድዎ ወይ ከዓኒ ንኽዝርጋሕ፣ ጨው ከዓ ከም ድልየቱ ንኽስሮ ኢና ብምኽስር ወይ ከዓ መርፊ ደቂቕት መርፊ እጌርና እቲ ፈትሊ ንፈላለዩ ኢና በብሓደ። ሕጂ ነዚ ኮይኑ በብሓደ ንክወፅእ እቲ ጨው ወይ ከዓ ሸብ ከዓ የድልዮ። ሕጂ እዚ ጠጢቕና ኣንቂፅና ምስ ነቐፀን ምስተለውለውቲ ዓኽሊልና ከምዚ ኣጌርና ንዕኽሉላ ማለት እዩ ዓኽሊልና ንዳልዎ። ኣዳሊና ነታ መንፊት እዚኣ ሚሐን ወይ ከዓ መንፊት 600 ፈትሊ ሓንቲ ከምዚኣ ማለት እዩ ሓንቲ ከምዚኣ 600 ፈትሊ ትሕዝ ብብሓደ። ሓንቲ ፈትሊ ኣብ ሓንቲ ሚሐን፣ ካልኦይቲ ከዓ ከማ ኣብታ ካልኦይቲ ሚሐን ጌርና ናብ መንፊት ንሕልፎ። ካብ መንፊት ኣሕሊፍና ከዓኒ በዛ ንሪኣ ዘለና እድያት ንጀምር።

ንሪኦ ዘለና ናይ 4 ወይ ከዓ ቢምቦይ ሽኮር ናይ 4 ቢምቦይ ወይ ከዓ ዝተፈላለየ ንዲዛይን ዝኸውን ኣተጥምጥመልና እዚኣ ኣብቲ ቢምቦይ ወይ ከዓ ሽኮር ኣብዚኣቱ ንክዝርጋሕ ማለት እዩ። ተዝርጊሑ ከም ድልየቱ ኮይኑ ንክመፅእ ኣብዚኣ ንእትዎ። ካብዚኣ ሽዑ ናብዚኣ ቁኒን ንሪኣ ዘለና በዛ ማሽን

በዚያ ምስ ጠምጠምና ከምዚያ ክንዚ ዓቐን ማለት እዩ ንዚያ ዓቐን ጌርና ከይገዘፈ ከይነኣሰ ኣዳሊና ናብ ኣብ መቕለሞ ኣብ ጃልባ ኣትያ ትወርወ እቲ ጨርቂ እቲ መነን ኢልና ንፅውዖ እዚ እዩ ትነፀፍ ማለት እዩ ትነፀፊ እዚኣ እያ ታተወርዋሪ።

ብድሕሪ ምሳ ሰኣለት ከዓ ናብ ጥልፊ ክትኣት እያ። ናብ ጥልፊ ክትኣት ኮይና ሕጂ እቲ ስቴባት ከዓ ኣሎ ማለት እዩ። ብድሕሪ ዝመፀ ከዓ ምቕባእ፣ ምቕባእ ከዓ ምድጋም ማለት እዩ። ክልቲኡ ምቕባእ ማለት እዩ። ሕጂ ሳልሳይ ከዓ ምጭዳድ መፅእ ማለት እዩ። ምስተጨለለት ብድሕሪኡ ናብ ምፍራፅ፣ ምፍራፅ ከዓ ምድዳብ፣ ሕብሪ ምምላእ ማለት እዩ። ብድሕሪኡ ናብ ፌሮ፣ ፌሮ ከዓ ፊኒሽን ማለት እዩ። በዚ ከዓ እታ ክዳን ከዓ ብቃዕቲ ኮይና ከዓ ናፍቲ ዋና ትርከብ ማለት እዩ። እዚ መስራሕት ኣለዋ።

ኣህራይ ከም ተወሳኺ ትሰርሓ ከምዝክብለ ክትፀናሐኹ ኮይኑ እቲ መሰረቱ ከዓ ካብ ምንታይ ድብገስ የልና ነዚ ክትገብር ከዓ ፈትሊ ከተዳሉ ለካ መጀመርታ ፈትሊ ትዳሉ ብድሕሪኡ ከዓ መርፍእ ተዳሉ ማለት እዩ መርፍእን ፈትልን ጌርካ ከዓ ነታ መስቀል ትሰርሓ ማለት እዩ እዚ ኩሉ ክሓልፍ ከሎ ግን ናይ ዝኾነ ይኹን ማሽን ሓገዝ የብሉን ኩሉ ብጉልበት ብኢድካ ማለት እዩ ሕጂ እቲ ፈትሊ መጀመርታ ንዕኡ ዝኾን ፈትሊ ተዳልወሉ ኣፍሒስካ ኣቢልካ ከምኡ ከዓ እቲ ፈትሊ ከዓ ብዙሕ ዓይነት ፈትልታት ስለ ዘሎ ነቲ ክዳን ከዓ ምሽ ከምዚ ከበላሽዎ ድክእል ፈትልታት ኣሎ ብዙሕ ዓይነት ፈትሊ ስለ ዝኾነ ንበሎ ሕጂ ኣስታት 3ለስተ 4ርባዕተ ዓይነት ኣፋትል ኣሎ ካብ ሰለስቲ ሕጂ ድሓን ድኾነ ፈትሊ እሞ ነቲ ክዳን ከበላሽወልካ ዘይክእል ፈትሊ ትጥቀም ማለት እዩ ሕጂ ካብዘን ክብለ ክፀናሕኹ ዘምዘም ጀት ኬንኤስ ዝበሃል ፈትልታት ኣሎ ድበዝሕ ሕጂ ንሕና ንጥቀመሉ ጀት እዩ እቲ ጀትሲ ነቲ ክዳን ተበሊሉስ ከበላሽዎ ይክእልኒ እዚ ክኸውን ከዓ ክንተወሳኺ ከዓ ንሓፅቦ ኢና ተሓፅቦ ብልክዕ ብሳምና ጌርካ ንኸይብለል ማለት እዩ እንበርከስ እንድሕር ተበሊላ ታፈትሊ ኦረዲ እታ ጨርቂ ብምልኣታ ክዳን ትባላሸላ ማለት እዩ ኩለ ከዓ ክሳራ ትኸውን ኣላ እዚ ንኸይከውን ሕጂ ንኸይብለለካ ሓፂብካ ተዳልዎ

በኣር ሕጂ እታ መስቀል ክንስእላ ንጅምር ኣለና ንበሎ መጀመርታ ሰንተር ናይ ተኸዳኒ ኢካ ትሕዝ ማለት እዩ ኣብ ኣፍ ልብ ንዲካ ትከውን ኣብዚ ንድሕር ትከውን ኮይና ሰንተር ታ ሰንተር ኣብዚ ሒዚ ኣለኹ

እንጂ ከምዚ ክርድአ ክፀናሕኹ ማለት እዩ እታ ስእሊ ተሳኢላ ትወዲእ ኣላ እዚኣ ትመስል ማለት እዩ እዚኣ ሕጂ ንእሽተይ መስቀል ካብዚ ሕጂ ናብ ጥልፊ ትሰገር ማለት እዩ

ዘለዋ ግን ውሽጢ ውሽጢ ኣቐቢአ እንድሕር ጨዲድ እያ ክደቅቕ እዩ እንድሕር ደቂቑ ካ ክጫፍ ኣለ ማለት እዩ ሕጂ ንኸይጫፍ ኣሎ ደገደጊኣ ገይረ እዚኣ ናብ ምጭታት ክኣት እዮ ማለት እዩ

ሓደ ክፋል ናይዛ መስቀል ሕጂ ተወዲእ ኣላ። ሕጂ እንታይ ተርፋ? ፌሮ ማለት እዩ ነዚኣ ማለት እዩ። ከም ናቕልናቕስ ነበልና ግን ነዚኣ ኩላ ከዓ ሰርሓ ማለት እዩ ጀዚኣ ትመስል። እዛ ስራሕ ከምዛ ክትሪእዋ ፀናሕኹም ንእስ ኢለ እያ። ክብደት ኣለዎም ዶት ስራሕ ብጣዕሚ ስራሕ ክሳብ ዘይሃለዎ ማለት እዩ። ከምተወሳኺ ግን እዚኣ ክሳብ ሓደ መዓልቲ ክትውድእ ኢልካ ትኽእል ማለት እዩ። ሕጂ እዚኣ ንእሽ ስለ ዝኾነ ክሳብ ሓደ መዓልቲ ኢለ ኣለኹንሽ ንበሉ ሕጂ ኣብዚ ጥቃይ ዘሎ ንሃለ እዚ ሕጂ ናይ ወይኒ ስታይል ኮይኑ ሙሉእ ክዳን እዩ ዝጥለፍ ዘሎ ማለት እየ ኣብ ናይ ጓል ኣንስተይቲ። ሕጂ ተኸፍአ ተኸፍአ እዚ ክሳብ ሶሙን ክወዘልካ ክእል እዩ 4-5 መዓልትታት ማለት እዩ። ሕጂ እቲ ስራሕ ቀሊል ስራሕ ኣይኮነን፣ ብዝያዳ ከዓ ሓገዝ ናይ ማሽን የብሉን። ማእሲ ብኢድካ ብመርፍእን ኢኻ ሰርሖ ማለት እዩ። እዚ ኩሉ እንታይ ይሕዘካ ንድሕሪ ኢልና እቲ መሰረታዊ ነገር ዓይንኻ በርከ ናብ ሓንቲ ቴንሽን ጌርካ ኢኻ ትሰርሕ ዘለኻ። እዚ ሕጂ ክብደት ኣለዎ። ምስ ግዜ ሲ ዝኾነ ፀገማት ከም ፀልካ ተኽእሎ ኣለዎ ማለት እየ። እሱ ጥራይ ከይኣክል ሕቆኻ ንገዛ ርእሱ ሕቆ ከምዚ ኢልካ ኢኻ ትሰርሕ ዘለኻ ፀገማት ናይ ሕቆ እውን ከምፀልካ ክእል እዩ ማለት እዩ። ነዚ ኩሉ ኣብ ግምት እቲኻ ኢኻ ትኸይድ ዘለኻ። እሱ ጥራይ ከይኣክል ከዓ የእምሮኻ ኸዓ የእምሮኻኻ ብጣዕሚ ይድቋፅረካ እምበርከ እዛ ፈትሊ እዚኣ ሲ ምስ ኣየነይቲ ከዋሃህዳ እንዳበልካ ኢኻ ትኸይድ ስራሕ እንዳሰራሕካዮ ሲ ሓድሽ ፈጠራ እንዳፈጠርካ ኢኻ ትኸይድ። ከምዚ ኣምፃ ኣቢልካ ሲኢልካ ትሰርሖ ስራሕ ሲ ኣይኮነን ማለት እዩ። እዚ ኩሉ ክብደት ኣለዎ ማለት ሲ ንበዝሕ ሰብ ሸለል ክብሎ ክእል እዩ። ከምዚ ምስ ተራ ነገር ኮይኑ ይስምዖ ከይፈተንካ ግን ክተብሎ ይትኽእልኒ ኢኻ። ዝያዳ ምስዓተኸ ምስ ፈተንካ ድኻም ርኣየካ ኩሉ ነገራቱ ማለት እዩ። ከምዚ ክብለ ክፀናሕኩ የእምሮኻ ዓይንኻ ሕቆኻ ኩሉ ነገር ማለት እዩ። ካልኣይ ከምተወሳኺ ከምዚ ዳርጋ ትዕርፈሉ ግዜ እውን የለን ማለት እዩ።

ሰላም ክብራት ተዓዘብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ ስጋ ምስ ማሽሩም ማሽሩም እቲ ዝበለፀ ዓይነት ስለዝኾነ ኩሉ ግዜ ክንጥቀመሉ ምስ ኩሉ ሓዊስና እቲ ዝበለፀ እዩ። ስለዚ መጀመርታ ስጋን ሽጉርቲ ከምዘይንቐልቦ ከዓ ብሓንሳ ኢና ክንሕውሶ። ሽጉርቲ ፃዕዳ ሽጉርቲ፣ ቀይሕ ጉዕ በርበረ፣ ጅንጅብል። ሕጂ ቅባት ኢና ንጥንቀቕ ውሑድ ማሽሩም ድሕሪ ኢና ንእትዎ ውሑድ ዘይቲ ውሑድ ኣለዎን የብሉን

0: ሕጂ እዚ ኣብ ሮልስ ኢናኻ ነእትዎ ሕጂ ኣብ ሕብስቲ ዝዓይነቱ ሕብስቲ ዝዓይነቱ ሕረ እሱ እንዳበሰለ ንከሎ ሕጂ ድስቲ መውረድ ድስቲ ኩሉ ክሕዝ ፀኒሐ ኩሉ ክሕዝ ምስ ፀናሕኩ ከዓ ግድን ኢደይ ክሕፀብ ዘለኒ
1: ኣብዚ ዝሓስካላ ኢኻ ትሕፀብ እዚ ዝሓስካላ
0: ሕጂ ብፅቡቅ ከዓ ነንቅፆ ኢልና ውረይ ኢልና እዚ ማሽሩም ብዙሕ ደይኮና ንመትሮ ከነዳቐቆ ኢና ማሽሩም ቃንጥሻ ቃንጥሻ ፍረሽ ኣሎ ከምዚ ትሪእዎ ዘለኹም ናይ ታኒካ ሉ ሕጂ እዚ ዝምረፅ ማሽሩም እዚ ቃንጥሻ ወፊርካ ተምፆ ወለድና ሲ ካብ ወፍሪ ውዒሎም ክመፅእ ከለዎ እዮም ሒዞም ዝመፁ ዋላ ሕጂ እውን ከምኡ እዩ ሕጂ ማሽሩም ናይ ታኒካ እዩ ብሓፂሩ ኣብ ታኒካ ዘሎ ካብ ደገ ተዓሽጉ ድመፅእ እዚ ግን ቃንጥሻ ኣብ ሃገር ኣብ ዓድና ዝፈሪ ማለት እዩ ኩሉ ካብ ምእራግ ካብ ንጭናጭ ኩሉ ስለ ዝሕግዘካ ሕፅብ ነብሎ ጀመርታ ፅቡቅ ጌርና ኢና ንሓፅቦ ረ መካታተፊ ኢኻ ኢድካ ኩሉ ፅፍርኻ ብስርዓት ዘቃሚምና ንሰክተትና እያ ስጋ ክንሪያ እ ኮሚደረ ገለ ብዙሕ ኣይኮነን ኣብዚ ኣየድልዮን ናይ ባዕሉ ጣዕሚ ስለ ዘለዎ ናይ ባዕሉ ጣዕሚ ስለ ዘሎ ዝበል ውሑድ ዘይቲ ኸዓ ቅብኣት እዩ ዝኸፍአ ውሑድ ኣለዎን የብሉ ሕጂ ከምዚ ኢሉ እንዳተቐልወልና ከሎ ከምዚ ኢሉ እንዳተቐልወልና ከሎ ማሽሩም ኢና እባ ቃንጥሻ ቃንጥሻ ቃንጥሻ ኣብቲ ዝበስል ዘሎ ወይ ዝቕሎ ዘሎ

ሕረ ክብራት ዓዘብትና ውሽጢ ዝኣተዎ ናይ ዱባ ሶስ ኣብ ሰውነትና ዝበና ጠቕሚ ናይ ዱባ ሕጂ ሕብስቲ ናይ ዱባ ውሽጢስ ድመልኦ ሶስ ኢና ክንሰርሕ። ክብደት ንምቕናስ ይሕግዘና፣ ንትኩረት ዓይንና ይሕግዘና፣ ተፀዋርነት ናይ መጥቃዕቲ ሕማማት ይሕግዘና፣ ቆርበት ንካብ ምእራክ ይከላኸለልና። ብዙሕ እንዲካ ትጠቅስ ትኽእል ድሕሪ ፅቡቅ ስራሕ ወይ ስከዓ ስፖርቲ ምስ ሰራሕካ ሓደ ኩባያ ዝበሰለ

ዱባ 564 ሚሊግራም ፖታሲየም ኣለዎ። ምስ በናና ከተወዳደሩ ከለካ ሓደ ኩባያ በናና 422 ሚሊግራም ምዃኑ እዩ። ስለዚ ሕጂ ናይ ዱባ ዝበለፀ ስለዝኾነ ናይ ዱባኻ ሶስ ክንሰርሕ ኢና። ሓንቲ ማንካ ጣውላ ብራ፣ ሓንቲ ማንካ ጣውላ ሓንቲ ንቃቅሖን እየ ገይረሉ። ሕጂ ሕሩጭ ጌርና ብሕሩጭ ድተሓሓዝ ናይ ዱባ ሕብስቲ ኢና ክንገብር። ናይ ዱባ ሕብስቲ ጮ ጌርና ኣሉ ሶስ ዝኣተዎ ናይ ዱባ ሕብስቲ ዱባ ዝበለፀ ስለዝኾነ ክንጥቀመሉ እ ኣብ ቆርበትና ብለና ካ ዝሕግዘና ዝበሰለ ሓደ ኩባያ ዱባ ምስ ሓንቲ ፍንጃል ፀባ ምስ ሓንቲ ብጫ ንቃቅሖ ወቂዕና ከዓ ገፅና ንለኽዮ። ስለዚ ዝፀበቐ ካ ኸውን እ ዱባ ደይ ንሰርሖ ነገር የለን ክጥዕመልና። ሓንቲ ንቃቅሖ ብሮ ካ ጌርና ኣሉ ናይ ዱባ ሕብስቲ ሶስ ዝኣተዎ ወይ ውሽጢ ዝመልኦ ሶስ ኣብያቲ ከነዝሕሎ ኢና። ምእንቲ ኣብ ውሽጢ ከነእትዎ ኣብያቲ ከነዝሕሎ ኢና። ብውዕዩ ሳይተእትዎን ኢካ ውሽጡ ቃዕ ዓቢልናዮ ብሰራሕናዮ

ማይ ዘይብሉ ፅንቅቕ ስጋዕ ዝብል ማይ ዘይብሉ ፅንቅቕ ስጋዕ ዝብል ዝገበርናዮ ነዝመሲልና ሕራይ መሰንከቲና ግድን ቅብኣት ንገብረሉ መሰንከቲና ቅብኣት ካብዚ ፍርቂ ሕጂ ኣብ ክልተ ኢና መቒልናዮ ነታ ማሽሩም ገረ ዘቐምጣ ሓንቲ ንቃቕሖ ሓርጭ ፊኖ ገረ ኣብዚ ክሰጥ ሕጂ

ምሳና ልዕልዕ ከይብል ከምዚ ንገብሮ ምሳና ልዕልዕ ከይብል ከምዚ ንገብሮ መሰንከቲ ነቐባት ለኺና ኣዳሊናዮ ኣለና ሕጂ ኣብዚ ክንሰጡ ኢና ናይ ድባ ሕብስቲ እዩ።

ሕረ ኣብታ መሰንከት ኢና ሕጂ ኣብታ መሰንከት ኢትና ነንፅፎ ነንፅፎ ነንፅፎ ኣብታ መሰንከት ኢትና ጥቡቅ ጌርና ስጋዕ ከንፈር ድበፅሕ ጌርና ነንፅፎ ነዚ ከዓ ነዝሕሎ ሕጂ ነታ ካልኣይታ እያ ክሰጣ ነታ ናይ ካልኣይታ ከዓ ብድሕሪ ያ ከላግባ ስለ ዝኾንኩ ምሳና ልዕልልዕል ከይብሉ ኢለ ኣብ ሓርጭ ኣንፈፊ እዩ ናይ ዱባ ሕብስቲ ሕጂ ብናይ ደርሆ ዝሰርሖ ትኽእል ብድደለኻዮ ንሕና ብናይ ማሽሩም ጌርና ሰሪሕናዮ ማሽሩም ትዝበለፀ ስለ ዝኾነ ሕጂ

እዚ ዝጠፍጠፍናዮ ጠፍጠፍናዮ ኣብኡ ክንበሎ ኢና ክዝሕል እኳ ኣለዎ ፅቡቅ ገይሩ ዝጠፍጠፍናዮ ሕጂ ክፍት ከተብላ ከለካ ቆልዑ ደስ ይድብሎም ንቆልዑቲ ከዓ ዝነብር ሰብ ቆልዑ ደስ ስለ ዝብሎም ብዙሕ ክትገብር ትኽእል ንሕጂ እዚአን ጌርና ኣለና ንቆልዑቲ በዚ ሕጂ ደስ ይብሎም ዳሕራይ እዚ ደብዓጥናዮ ኣብ ርእሲኡ ንድርቦ ኣብ ርእሲኡ ንድርቦ ምስታታሕቲ ወይትካ ንላ ግባ ምስታታሕቲ ወይትካ ንላ ግባ ታታሕቲ ወይቲ እዚኣ ጌርና ንላ ግባ ንንሽቲ ሕጂ እዚኣ ክፍት ነብል ኣሎ መተንፈሲ መተንፈሲ ብጉል ከይብል ማለት መልክዕ ኢካ ዝኾኑ ሕረ ጋዝና ክትረስን ኢለ ወሊዐያ ኣለኹ ጋዝና ክትረስን ኢለ ወሊዐያ ኣለኹ ከምዚ ብዙሕ ኣይኮንካ ንትውላ ግን ከርስና ሕጂ ወዲ እያ ናይ ዱባ ሕብስቲ ውሽጡ ሶስ ዝኣተዎ ሕራይ እምበር ኩራት ዓዘትና እታ ናይ ዱባ ሕብስቲ ኣኺላት ኣላ ናይ ዱባ ሕብስቲ ኣኺላት ኣላ ቤትሎ ስለ ዝኾነ ምሉቕሉቕ ስለ ዝብል ናይ ዱባ ሕብስቲ ኣኺላታላ ሕጂ ሕራይ እምበር ክብራት ተዓዘትና ንቆልዑ ደስ ክብሎም ኢና ኢና ንሰርሕ ዘለና ናይ ዱባ ሕብስቲ እቲ ክገልፆ ዝፀናሕኩ እዩ ትሕዝቶኣ ከዓ ሕጂ ማሽሩም እንታይ ከም ዝጠቅም ኩሉ ተዛሪብና ኣለዉ ስጋ ከዓ እንታይ ከም ኩሉ ዱባ እትድበለፀ ስለ ዝኾነ ሕጂ ናይ ዱባ ሕብስቲ ከምዚ ጌርና ሰሪሕና ኣለና ኣብ ውሽጡ ስጋ ማሽሩም ኢና እቲናሉ ዘለና እንቃቑሖ ሕጂ ቁርስ ኣቢልካ ክትቀርበሎም ከለካ ብዝያዳ ሕጎሱ ንቆልዓ ክትብሊ ከዓ ኩሉ ሰብ ዝነብር ሕጂ ንደቅና ንዓና እውን ዝብለና እንዲ ዘይብሉ ዝኣገባብሲ ጌርና ክንዲ ዝደለይዎ ብኩላ በሲላ ናይ ዱባ ሕብስቲ ብኩላ በሲላ ናይ ዱባ ሕብስቲ ውሽጣ ዝኣተዋ ናይ ዱባ ሕብስቲ ባሪ ክብራት ተዓዘትና ናይ ሎም ማዓድ ዝሰራሕናያ ናይ ዱባ ሕብስቲ ምስ ስጋ ምስ እንቃቑሑ ምስ ኩሉ ምስ ማሽሩም ነዚ ትመስል ነዚ መፅእ ደሎ ሰሙን ብካልእ መደብ ክሳብ ንረኸብ ድሓንቀኒ እዩ

0: ትውዕሉ ንሰዓት 5 ዝተዳለወ ዜናታት ውሽጥን ወፃእን ሒዝናልኩም ቀሪብና ኣሎና። ንምክትታልኩም ብክብሪ እንዕድም ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት በረኸት ብምኳን ኢና ብቐንዲ ኣርእስተ ዜና ንስለም። ዓመታዊ ፌስቲቫል ኤርትራ ካብ 18 ክሳብ 26 ሓምለ ኣብ ቀፅሪ ኤክስፖ ክካየድ እዩ። ኣብ ዞባ ማእከል ክረምታዊ ወፍሪ ተምሃሮ ንልምዓት ብውድብ መልክዕ ተጀሚሩ። ኣብ ንኡስ ዞባ ሞልቂ ጉሩህ ልዕሊ 800 ስድራ ስዋት ብወፈራት ሓሪሱ። ኣሜሪካን ዩክሬንን ኣብ መፍረ ኣፅዋር ዘተኮረ ክልተኣዊ ስምምዕ ከም እተፈራርማ ገሊፀን። ስዑዲ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰርሓ ዘኽእለን ስምምዕ ተፈራሪመን። መንግስቲ ብፅዋንያ ብሰንኪ ሓደጋ ባርዕ መሮር ኣብ ደቡባዊ ክፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጁ። ዝርዝር ዜና። ዓመታዊ ፌስቲቫል ኤርትራ 2026 ካብ 18 ክሳብ 26 ሓምለ ኣብ ኣስመራ ቀፅሪ ኤክስፖ ክካየድ ምዃኑን ምድለዋቱ ከም እተፀፈፈን ሃገራዊ ኣዋሃዲ ሽማግለ በዓላት ገሊፁ። ኣብዚ ን9 መዓልታት ዝካየድ ዓመታዊ ሃገራዊ ንግደት ያታውን ዘመናውን ምርኢት ሙዚቃ ድኮና ኣባይቲ ብሄራት ሕርሻውን ባሕራውን ፀጋታት ኤርትራ ሰሚናራት ባዛር ስእላውን ንዋታውን ምርኢት ስነ ጥበባዊ መደባት ምርኢት ምህዞን ሰንዓን መደብ ህፃናትን ካልእን ዘጠቓልል መሰናድኦታት ክቐርብ እዩ። ተዳልዩ ዘሎ መደባት መዓልታዊ ካብ 9:00 ቅድሚ ቀትሪ ክሳብ 9:00 ምሸት ንህዝቢ ክፉት ክኸውን እዩ። ባህላውን ስነ ጥበባውን መደባት ዘቐርበሉ 8 መድረኻት ተዳልዩ ከም ዘሎን ንነጋድያን ዘእንግዳ ሓያሎ ወሃብቲ ኣገልግሎት ትካላት ከም ዘለዋን እቲ ሓበሬታ ወሲኹ ኣፍሊጡ። ብዘይካዚ ፌስቲቫል ከመይ ወዓለ ብዝብል ኣርእስቲ ምሸት ምሸት ኣብ ፍሉይ መድረኽ ዝቐርብ ውዕሎ ፌስቲቫል ዝገልጽ መደብ ክህልው እዩ። ናይ ሎሚ ዓመት ፌስቲቫል ሰንበት 26 ሓምለ ኣብ ሰዓታት ድሕሪ ቀትሪ ብዝካየድ ወግዓዊ መዛዘሚ ስነስርዓት ክዕፆ እዩ። ወፍሪ ተምሃሮ ንልምዓት 2026 ብደረጃ ሃገር ካብ 6 ሓምለ ክሳብ 15 ነሓሰ ኣብ 160 ነቑጣታት ክካየድ እዩ። ብጠቕላላ ድማ ልዕሊ 30,000 ተምሃሮ ምስ ኣስታት 1,000 መምሃራን ክኢላታት ሕርሻ ኣዋሃትን ኣጋር ሓካይምን ተዋፊሮም ኣለው። ኣብ ዞባ ማእከል ብዛዕባ ዝሰላሰ ዘሎ ንጥፈታት ወኪል ኤሪና ዮናታን ዕብዮ ዘዳለወ ዜናዊ ፀብጻብ ኣሎ እስቴፋኖስ ግርማይ ክቐርቦ እዩ።
1: ኣብ ዞባ ማእከል ወፍሪ ተምሃሮ ንልምዓት ብዝተወደበ ኣገባብ ከም እተጀመረ ኣብ ጨንፈር ትምህርቲ ሓላፊ ክረምታዊ ወፍሪ ተምሃሮ ንልምዓት መምህር ኤፍሬም ተኽሉ ገሊፆም። ኣብዚ ንመበል 28 ግዜኡ ዝካየድ ዘሎ ወፍሪ 300ዊት ደቂ ኣንስትዮ ዝርከብኦም 7379 ተምሃሮ ኣብ 45 ነቑጣታት ተዋፊሮም 95ዊት ኣብ ምዕቃብ ማይን ሓመድን 500ዊት ድማ ኣብ ድሕነት ትራፊክ ፅርግያን ምፅፋፍ ሰነዳትን ከም ዝነጥፉ መምህር ኤፍሬም ወሲኹ ሓቢሮም። ኣብ ምዕቃብ ሓመድን ማይን ዝዋፈሩ ተምሃሮ ልዕሊ 700,000 ሜትሮ ቅናታዊ ዛላ ክሰርሑ ከምኡውን ልዕሊ 220,000 ጎዳጉዲ ብምኩዓት ፈልስታት ክተኽልሉ እዮም። ኣባል ጨንፈር በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ሚካኤል ኣብርሃም ኣብ ወቕቲ ክራማት ንዝካየድ መደባት ምግራብ ኣብ 9 መደበራት ፈልሲ ልዕሊ 2.6 ሚልዮን ፈልስታት ኣግራብ ከም እተዳልወ ብምጥቃስ እቲ 2.3 ሚልዮን ፈልስታት ክትከል ተመዲቡ ስለ ዘሎም ኩለን ትካላት መደበን ሰሪዐን ናብ ዝተመደበለን ቦታ ልምዓት ክወፍራ ኣዘኻኺሮም። መምህራንን ኣለይትን ብወገኖም እቲ ወፍሪ ንተምሃሮ ጽቡቕ ናይ ስራሕ ልምድን ናይ ምብህሃር ክእለትን ከጥልዩ ከም ዝሕግዞም ብምጥቃስ ንዝተዋህቦም ዕዮ ጽቡቕ ይዓምዎ ከም ዘለዉ ገሊፆም። ወፋሩ ድማ ረብሓታት ናይቲ ስራሕ ብምግንዛብ ብንቕሓት ይሳተፉ ከም ዘለዉ ሓቢሮም።
0: ውፅኢት ትምህርትን ተምሃሮን ንምሕያል ስልሳዊ ዝምድና ንምድዳል ክስራሕ መዘኻኸሪ ቀሪቡ። ወኪል ኤሪና ዘዋደቡ መሓመዳይ ፈራሕ ንዝለኣኾ ፀብጻብ እልልታ ሃብቲ ማርያም ከተቕርበ እያ።
2: ኣብ ንኡስ ዞባ ሰንዓፈ ውፅኢት ትምህርትን ተምሃሮን ንምሕያል ኣብ ምድልዳል ስልሳዊ ዝምድና ክስራሕ ከም ዘድሊ ብ9 ሓምለ ኣብ ዝተኸየደ ኣኼባ ተሓቢሮም። ሓላፊ ኣገልግሎት ትምህርቲ መምህር ዑመረዲን መሓመድ ኣብ ዝሃቦ መግለፂ

0: ብልጫታትን ድኻማትን ኣለሊኻ ምስራሕ፣ ኣብ መምህራን ሓበራዊ መረዳእታ ምምዕባል፣ ንዝደኸሙ ተምሃሮ ኣለሊኻ ምሕጋዝ፣ ሱፐርቪዥናዊ ዕማማት ምሕያል፣ ከምኡ ውን ተሳታፍነትን ንቕሓትን ወለድን ምዕዛዝ ካብቶም ልዑል ኣተኩሮ ዘድልዮም ምዃኖም ሓቢሩ። ንንጥፈታት ዓመተ ትምህርቲ 2025-2026 ብዝምልከት ኣብ ዝቐረበ ጸብጻብ መጠን ምሕላፍ ኣብ መባእታ 88 ሚታዊት፣ ኣብ ማእከላይ ደረጃ 81 ሚታዊት፣ ኣብ ካልኣይ ደረጃ ድማ 74 ሚታዊት ከም ዝነበረ ተገሊጹ። ሓላፊ ስነ መምህርና መምህር ብርሃነ ዮሃንስ በወገኑ ኣብ ዝተተግበረ መደባት ብመንፅር ዝነበረ ሕፅርታትን ብልጫታትን ዘተኮረ ዝርዝራዊ ሓበሬታ ድሕሪ ምቕራብ መጠን ምትራፍን ምቁራፅን ተምሃሮ ኣብ ብቕዓትን ውፅኢትን ትምህርቲ ኣሉታዊ ፅልዋ ስለ ዘለዎ ንቑሕ ተሳትፎ ናይ ነፍሲ ወከፍ ኣካል ሕብረተሰብ ብሓፈሻ ናይ ወለዲ መምህራንን ድማ ብፍላይ ኣገዳሲ ምዃኑ ኣገንዚቡ። ኣመሓዳር ንእዞባ ሰንዓፈ ኣቶ እድሪስ ዓሊ ሸኽር ኣብ ዘስምዖ ቃል ብቕዓትን ተሳተፍነትን ትምህርቲ ንምሕያል ዝግበር ፃዕሪ ንሕብረተሰብ ብሓፈሻ ንወለዲ ድማ ብፍላይ ዘሳተፈ ክኸውን ብምስኽኻር ዘሎ ሃገፋትን ብድሆታትን ንምፍዋስ ውህደት ናይ ኩለን ኣካላት መንግስትን ሕብረተሰብን ክዓዝዝ ኣተሓሳሲቡ። ኣብ መወዳእታ ተሳተፍቲ ሕፅረት መምሃሪ ክፍልታትን ናውቲ ትምህርትን ክፍታሕ፣ ኣካላዊ ምዕባላውን ስንክልና ዘለዎም ቆልዑ ዝመሃሩሉ ዕድል ክፍጠር፣ መደባት ምምዕባል ዓቕሚ ሰብ ክድፍኣሉ፣ ከምኡ ውን ሕፅረት መምሃሪ መፅሓፍቲ ቋንቋ ኣደ ኣቐልቦ ክግበረሉ ተላምዮም። ኣብ ንእዞባ ሰንዓፈ ሎሚ ዓመት ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 15,500 ተምሃሮ ኣእንጊደን ዝሓገያ 54 ኣብያተ ትምህርቲ ኣለዋ።
1: ኣብ ንእዞባ ሞልቂ ነበርቲ 19 መምሕዳራት ከባቢ ብዝወሰድዎ ተበግሶ ግሩህ 817 ስድራ ሰባት ብወፈራት ሓሪሶም። እቲ ኣብ 61 ዓድታት ዝተካየደ ወፈራ መቐፀልታ ናይቲ ኣቐዲሙ ብሲቪል ሰራሕተኛታት መንግስቲ ዝተወስደ ንስድራ ሰዋትን ፅጉማት ወገናትን ናይ ምሕጋዝ መደብ ከም ዝኾነ ኣብ መሓዳርቱ ንእዞባ ኣቶ ዘርኣይ በርሀ ሓቢሩ። ብዘይካዚ ሰራሕተኛታት መንግስትን ሰብ ፀጋን ዘዋፅእዎ 90,000 ናፋ ን45 ስድራ ሰዋት ከም እተመቃርሐ ኣረድዩ። ኣብ ማሕዳር ምሕዳር ከባቢ ሞልቂ ኣቶ ኣስገዶ መንግስቲ ብወገኑ ተመሳሳሊ ሓገዝ ብዝተወደበ መልክዕ ከም ዝቕፅል ኣረጋጊፁ። ሓላፊ ዕዮን ማሕበራዊ ድሕነትን ኣቶ ፍቅረ ስላሴ የማነ ድማ ምንባይ ስድራ ሰዋዓት ከማዊ ሰረት ሒዙ ዓመታዊ ዝትግበር መደብ ከም ዝኾነ ብምሕባር ኣብ ክረምታዊ ሕርሻውን ዘድሊ ሓገዛት ከም ዝግበረሎም ገሊፆም። ዘስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊም ይዕድም። ኣብ ዜናታት ወፃኢ ኣሜሪካን ዩክሬንን ኣብ መፍረ ኣፅዋር ዘተኮረ ክልተኣዊ ስምምዕ ከም እተፈራረማ ገሊፀን። እቲ ስምምዕ ዩክሬን ኣብ መሬታ ፀረ ፓትሪዮት ሚሳይል ከተፍሪ ዘኽእል ኮይኑ መራሕቲ ክልቲአን ሃገራት ብ8 ሓምለ ኣብ ቱርኪ ኣብ ዘካየድዎ ዝርርብ ከም ዝፍርምሉ ተሓቢሩ። ኣሜሪካ ነቲ ኣፅዋር ንምዕባል ዘኽእል ንዋትን ቴክኖሎጂን ኣብ ዝመፀእ ቅርባ ግዜ ናብ ዩክሬን ክሰድድ ተኽእሎ ከም ዘሎ ፕረዚደንት ቮሎዲሚር ዘለንስኪ ኣሚቱ። እቲ ስምምዕ ዓቕሚ ምክልኻል ዩክሬን ከም ዘደፍዕ እኳ ይግለጽ እንተሎ ነቲ ኩናት መሊሱ ዘጋድድ ክኸውን ከም ዝኽእል ግና ግምታት ኣሎ። ዩክሬን ካብ ሩስያ ዝመፅእ ዘሎ መጥቃዕትታት ንምምካት ዝተራቐቐ ፀረ ሚሳይላት ክጠልብ ምጽናሓ ይፍለጥ። ስዑድ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰርሓ ዘኽእለን ስምምዕ ተፈራሪመን። ቅድሚ ሚኒስተር ካናዳ ማርክ ካርኔ ላዕለዎት ሰመዚ ስዑድያን ትማሊ 9 ሓምለ ኣብ ከተማ ርያድ ኣብ ዘካየድዎ ዝርርብዮም ኣብቲ ናይ ቢልዮናት ዶላር ስምምዕ በፂሖም። በዚ መሰረት ካናዳ ኣብ ዝቕፅል 10 ዓመታት ኣብ ስዑድያ ናይ ልዕሊ 1 ትሪልዮን ዶላር ወፍሪ ክትገብር መደብ ኣሎ። እዚ ከምዚ ንከሎ ክልቲኤን ሃገራት ዝሓለፈ ዓመት ዝኸተምኦ ኣብ ብርቂ ማዕድናት ዘተኮረ ናይ ልዕሊ 20 ቢልዮን ዶላር ውዕር ንምትግባር ከም ዝሰርሓ ኣፍሊጠን። ስዑድ ዓረብን ካናዳን ንትግባር እቲ ስምምዕ እትከታተል ሓበራዊት ኮሚቴ ከኦማ ምዃነን ሓቢረን ኣለዋ። መንግስቲ እስጳኛ ብሰንኪ ሓደጋ ባሩዕ ሞሮር ኣብ ደቡብ ክፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጁ። እቲ መንግስቲ ነቲ ስጉምቲ ዝወሰደ በቲ ክቱር ዋዒ ዝጠንቁ ባርዕ ብውሕዱ 15 ሰባት ከም ዝሞቱን ልዕሊ 20 ድሃዮም ከም ዝጠፍአን ድሕሪ ምቀልሑ እዮም። ብዘይካዚ ብሰንኪቲ ገና ኣብ ትሕቲ ቁፅፅር ዘይወዓለ ባርዕ ዛጊት ልዕሊ 10,000 ሄክታር ጫካ ከም እተሃሞኸን ኣሸሓት ነበርቲ ከም እተማዛበሉን ተገሊጹ። ቅድሚ ሚኒስተር እስጳኛ ፔድሮ ሳንቸዝ ነቲ ባርዕ ንምግታእ ገዚፍ ኣሃዱ ሊኢኹ ከም ዘሎ

ሓቢሩ ኣሎ ኣብ እስጳኛ ተኸሲቱ ዘሎ ክትሩ ዋዒ ድሕሪ 1950ታት እቲ ዝለዓለ ምዃኑ ዝጠቐሱ ፀብፀባት እቲ ክስተት ነቲ ባርዕ ንምቁፅፃር ንዝካየ ዘሎ ስርሒት ይዓናቕፎ ከም ዘሎ ኣረዲዮም ኣብ እስጳኛ ጥራይ ዘይኮነ ኢጣልያ ፖርቱጋልን ግሪክን ኣብ ዝርከበአን ካልኦት ሃገራት ኤሮጳ እውን ብርቱዕ ዋዒ ኣጋጢሙ ከም ዘሎ ይፍለጥ ጃፓን ንፅላት ጠፈር ኣብ ሓደጋ ዘእቱ ስጉምቲ ካብ ምውሳድ ክትሕየብ ህዝባዊት ሪፐብሊክ ቻይና ፀዊዓ ቻይና ነዚ ፀውዒቲ ዘቕረበት ጃፓን ፀጥታ ንምውሓስ ኣሃዱ ጠፈር ተዋድድ ከም ዘላ ድሕሪ ምግላፃ እዩ እቲ መደብ ኣብ መንጎ ሃገራት ኤስያ ተመሳሳሊ ውድድር ክስዕብ ከም ዝኽእል ዝተቐሰ ቻይና ኣብ ተግባር ከይውዕል ኣዘኻኺራ ጃፓን ኣብ ዝሓልፈ 5 ዓመታት ንባጀት ፅላት ምክልኻላ ብኣስታት 30 ዕፅፊ ከም ዘዕበየትዮም ፀብፀባት ዝጠቕሱ ንምንቅስቓሳት ጃፓን ብዕቱብ ትከታተሎ ዘላ ቻይና ኣብ ዝሓልፈ ቀረባ መዓልትታት ኣብ ልዕሊ 40 ኩባንያታት ናይ እገዳ ስጉምቲ ከም ዝወሰደት ዝዝከር እዩ እቲ ስጉምቲ መልሰ ግብሪ ናይቲ ጃፓን ወታደራዊ ዓማ ንምድንፋዕ ተካይዶ ዘላ ፅዑቅ ምንቅስቓሳትን ኣብ ጉዳይ ደሴት ታይዋን ትገብሮ ዘላ ምትእትታውን ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ሓቢሩ እዩ በዚ ድማ እዚ ተወሲዱ ዘሎ ስጉምቲ ንረብሓታት ሃገሩ ቀዳምነት ዝሰርዕ ምዃኑ እቲ ሚኒስትሪ ኣረድዩ ኣሜሪካ ኣብ ጉዳይ መሸጣ ኤፍ35 ዝዓይነተ ነፈርቲ ኪናት ኣብ ልዕሊ ቱርኪ ወሲናቶ ንዝፀንሐት እገዳ ከተልዕሎ ምዃኑ ሓቢራ ፕረዚደንት ዶናልድ ትራምፕ ብ8 ሓምለ ጎኒ ጎኒ ዋዕላ መራሕቲ ኣባል ሃገራት ኔቶ ኣብ ከተማ ኣንካራ ምስ ፕረዚደንት ጣይብ ኤርዶጋን ኣብ ዘካየዶ ዝርርብ እቲ ኣብ 2020 ዝፀንዐ እገዳ ክልዓል ምዃኑ ገሊጹ ይኹን እምበር ፕረዚደንት ትራምፕ እቲ ናይ ምልዓል ውሳኔ መዓስ ከም ዝወሃብ ኣይሓበረን ዘሎ ቱርኪ ኤስ-400 ዝተሰመየ ስርዓተ ሚሳይል ሩስያ ድሕሪ ምሽማታ እገዳ ከም እተወሰነላ ፀብፀባት የረግሩ ምልዓልቲ እገዳ ንዝምድና ኣሜሪካን ቱርክን ብእወታ ዝፀሉ ምዃኑ ዝገለፀ ፕረዚደንት ጣይብ ኤርዶጋን ትግባርኡ ክቀላጠፍ ፀዊዕሎም ጀርመን ወታደራዊ ዓቕማ ንምምዕባል ካብ ኣሜሪካ ቶም ሃውክ ዝተሰመየ ዝተራቐቐ ክሩዝ ሚሳይል ክትሽምት ምዃኑ ሓቢራ መንግስትታት ክልቲአን ሃገራት ንመሸጣት የኣፅዋር ብዝምልከት ኣብ ስምምዕ በፂሐን ከም ዘለዋ ዝገለፀ መራሒ መንግስቲ ጀርመን ፍረደሪከ መርዝ ኣብ ቀርባ መጻኢ ከም ዝትግበር ኣረድዩ ጀርመን ነቲ ኣፅዋር ብግዜያውነት ኣብ መሬታ ከተዋድዶ ኣብ 2024 ተሰማሚዓ እኳ እንተነበረት ከይተተግበረ ከም ፀንሐ ይግለጽ ክሳብ 2600 ኪሎ ሜትር ንዝተረቐቐ ዕላማ ዝወቅዕ ዝኽእል ክሩዝ ሚሳይል ቶማሆክ ኣቐዲመን ብሪጣንያ ኣውስትራልያን ጃፓንን ሆላንድን ሸሚቶን እየን ሃገራት ኤሮጳ ድሕሪ ምውላዕ ኪናት ዩክሬን ኣብቲ ኣህጉር ብዝተፈጥረ ፀጥታዊ ፀገማት ወታደራዊ ዓቕመን የደንፍዓ ምህላወን ፀብፀባት የረዱ ናይ መወዳእታ ዜና ኣብ ህዝባዊት ሪፐብሊክ ቻይና ኣብ ፋብሪካ ጫማ ብዝተኸስተ ሓደጋ ባርዕ 28 ሰባት ከም ዝሞቱ ተገሊጹ በቲ ኣብ ኣውራጃ ፋጃን ኣብ ዝርከብ በዓል 5 ደርቢ ህንፃ ዘጋጠመ ባርዕ ከቢድ ንዋታዊ ዕንወት ከም ዝወረደ እውን ሰመዚ ምድሓን ሂወት ቻይና ገሊፆም ጠንቅቲ ሓደጋ ዛጊት ከም ዘይተነፀረን ንምፍላጡ መርመራ ይካየድ ከም ዘሎን ተፈሊጡሎም ዜና ንምዝዛም ኣርእስቲ ዜና ክንደገም ዓመታዊ ፌስቲቫል ኤርትራ ካብ 18 ክሳብ 26 ሓምለ ኣብ ቀፅሪ ኤክስፖ ክካየድ እዩ ኣብ ዞባ ማእከል ክረምታዊ ወፍሪ ተምሃሮ ንልምዓት ብውድብ መልክዕ ተጀሚሩ ኣብ ንኡስ ዞባ መልቂ ጉሩህ ልዕሊ 800 ስድራ ስዋት ብወፈራ ተሓሪሱ ኣሜሪካን ዩክሬንን ኣብ መፍሪ ኣፅዋር ዘተኮረ ክልተኣዊ ስምምዕ ከም እተፈራረማ ገሊፀን ስዑድ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰርሓ ዘኽእለን ስምምዕ ተፈራሪመን መንግስቲ እስጳኛ ብሰንኪ ሓደጋ ባርዕ መሮር ኣብ ደቡብ ክፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጁ ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ኣገረምቲ ፍጻመታት ከምኡ ውን ኣብ መዝገብ ክብረ ወሰን ዝሰፈሩ ትሕዝቶታትን ሒዝሃልና ቀሪባ ዘላ። ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣውስትራያዊ ሓረስታይ መከላኸሊ ድርዒ ኣባጊዕ ይሰርሕ። ሩዶልፍ ሻውባክ ንኣባጊዑ ካብ መጥቃዕቲ ተኳሉ ክከላኸለለን ይኽእል እዩ ዝበሎ ናይ ሰንሰለት ድርዒ ንምስራሕ ኣስታ 3 ዓመታት ከም ዝወሰደሉ ተዛሪቡ። ተቐማጢ ደቡባዊ ኣውስትራያ ከተማ ፊላክ ዝኾነ ሻውባክ ድርዒ ንኽሰርሕ ዝተደፋፍአ ኣብ ሃገሩን ጎረቤት ሃገሩን ጀርመን ካብ ግዜ ናብ ግዜ ቁፅሪ ተኳሉ እናወስኺ ይኸይድ ብምህላው ስጋኣት ስለ ዝሓደሮ እዩ። እቲ ምህዞ ዋላ እኳ ኣብ ብዙሓት ሓረስቶት ኣካታዕ ኮይኑ እንተሎ ሓሳብ ሻውባክ ግን ቅልል ዝበለ እዩ ነይሩ። እተን ኣባጊዕ ካብ ብተኩላ ምብላዕ ዘድሕነን ኣብ ርእሲኡ ድማ ብናፅነት ክዛወራን

ምገባን ዘኽእለን ዕጥቂ ምስራሕ ዝብል እቲ ድርዒ በሊሕ መስማር ስለ ዘለዎ ነቶም ተኸሉ ቃንዛ ዝፈጥር እዩ። ተኽላ በሊሕ እንስሳ እዩ። ድሕርዚ ካልኣይ ግዜ በጊዕ ክበልዕ ኢሉ ናብቲ ኸባቢ ኣይዛወርን ክብል ሻውባክ መልእኽቱ ናብ ሓረስቶት ኣብፅሑ። ይኹን እምበር ካብ ህዝብን ሓረስቶትን ዝረኸቦ ግብረ መልሲ መብዛሕትኡ ኣሉታዊ እዩ። እቲ ድርዒ ዘይግብራዊ ከምኡውን መጥቃዕቲ ተኸሉ ደዋ ምባል ውፅኢታዊ ከም ዘይኮነን ገሊፆም። ጸምሪ ናይ ተናባጊዕ ምስ ግዜ ኣብቲ መርበብ ክተሓላለኽ ከም ዝኽእልን እቶም ተኻሉ ድማ ኣብ ክንዲ ተስፋ ዝቖርፁ ኣብ መወዳእታ ሜላታት ቀይሮም ንዝተቓልዐ ክፍለ ኣካላት ከም እግሪ ወይ ርእሲ ከጥቅዑ ከም ዝኽእሉ ናይ ብዙሓት ርእቶ እዩ።

0: ዝቐልጠፈ ሰራሕ ፒሳ። ኣብ ቨርጂንያ ኣሜሪካ ኣብ ዝርከብ ዶሚኖ ዝበሃል ዳ ፒሳ ኣካየዲ ስራሕ ናይቲ ገዛ ዝኾነ ሪቻርድ ደልሲድ 3 ዓበይቲ ፒሳታት ኣብ ውሽጢ 31.22 ካልኢት ብምስርሑ ኣብ ዓለም ዝቐልጠፈ ሰራሕ ፒሳ ኮይኑ
1: I am the world's fastest pizza maker for 2026. 3 pizzas, 1 pepperoni, 1 mushroom and 1 cheese in 31.22 seconds.
0: ኣብ ርእሲ እቲ ስሙ ኣብ መዝገብ ክሮሰን ጊነስ ምስፋር ደልሲድ ኣብ ላስ ቬጋስ ኣብ ዝተኻየደ ውድድር ክዕወት ብምኽኣሉ ተሸላሚ $5,000 ዋንጫን ቁልፊ ሻምፒዮንን ኮይኑ

Piramid Kunshan. እዚ ፍሉይ ቅርፂ ፒራሚድ ዘለዎ ኣደናቂ ህንፃ ኣብ ቻይና ከተማ ኩንሻን ዝርከብ መንበሪ ህንፃ ኮይኑ በቲ ዘይተለምደ ቅርፁ ይፍለጥ። ኣብ ኩንሻን ዞባ ትሬንዲ ህዋ ኪያኦ ዝርከብ ፒራሚድ ኩንሻን ሓደ ካብቶም መሳጢ ትርኢት ዘለዎም ህንፃታት ቻይና እዩ። ኣብ 2013 ዝተዛዘመ 18 ደርብታት ዘለዎ ፒራሚድ ኩንሻን ካብቲ ግዜ ጀሚሩ ህቡብ መስሕብ በፃሕቲ ክኸውን ግዜ ወሰደሉን። ፍሉይ ቅርፂ ናይቲ ፒራሚድ ንፋስን ብርሃንን ናብ ውሽጣዊ ክፋል ናይቲ ህንፃ ንምእታው ፀገም ዘለዎ እኳ ትኾነ ከም ቀንዲ ብልጫ ዝግለጽ ግን እቲ ዝተሓላለኸ ዲዛይኑ ካብ ባርዕ ሓዊ ውሑስ ንክኸውን ከም ዝሕግዞ ይግለጽ።

0: ኣብዚ ቀረባ መዓልትታት ተመራመርቲ ስነ ፍልጠት ንረብሓ ደቂ ሰባት ክውዕል ይኽእል እዩ ዝበልዎ መጥለቕ ልብሲ ድዱዕ ሰሪሖም ተባሂሉ እቶም ኣብ ሲንጋፖር ካብ ዝርከብ ናንያንግ ቴክኖሎጂ ዩኒቨርሲቲ ዝተኣኻኸቡ ጉጅለ ተመራመርቲ ድዱዕ ኣብ ውሽጢ ማይ ክሳብ 3 ሰዓታት ከስተንፍሱ ዘኽእሎም ናይ ምጥላቕ ልብሲ ከም ዘማዕበሉ እዮም ተዛሪቦም። ፕሮፌሰር ሂሮታካ ሳቶን ጉጅልኡን ፈለማ ካብ ርሑቕ ንኽቆፃፀርዎም ዘኽእሎም ኤሌክትሮድ ኣብ ኣካላቶም ድዱዕ ተኺሎም በዚ ድማ ናብ ሰብ ኣልቦ ነፈርቲ ቀይሮሞም ማለት እዩ። እቲ ዝሰርሕዎ ልብሲ ኦክስጅን ዘመንጭ ኮይኑ ስለ ዝማዕበለ ነቶም ድዱዕ ን3ለስተ ሰዓታት ኣብ ውሽጢ ማይ ክፀንሑ ይሕግዝ። እቲ ነቶም ድዱዕ ኣብ ውሽጢ ማይ ንምስትንፋስ ዝጠቕሞም ኦክስጅን ካብ ምትሕውዋስ ሃይድሮጅን ፔሮክሳይድን ማግኒዝ ዳይኦክሳይድን ዝተረኽበ ከም ዝኾነ እዮም እቶም ተመራመርቲ ዝገልጹ። ዕላማታ ጉጅለ እቶም ናይ ምጥላቕ ልብሲ ዝወደዩ ድዱዕ ኣብ ውሽጢ ባሕሪ ምንቅስቓሳቶም ኣስፊሖም ዓብ ጥቕሚ ክርከቦም ከም ዝኽእል ይኣምኑ። ካብኡ ሕልፍ ብዝበለ እውን እቶም ተመራመርቲ ሓደ መዓልቲ ድዱዕ ተጠቒሞም ዝባን ማርስ ክድህስሱ ዓብ ሕልሚ ኣለዎም።
1: But now, after wearing the diving suit, the cockroach can go to some underwater areas like flooded tunnels to find some survival.

ኣብ መዝገብ ክብረ ወሰን ጊነስ ዝሰፈረ ድሙ። ደማሙ 18 ኣጻብዕቲ እግሪ ኣለዎም። ኣብ ኣሜሪካ ዝተወለደ ቶቢ ዝተሰመየ ድሙ ግን ካብዚ ልሙድ ቁፅሪ ዝበዝሕ ኣጻብዕቲ ስለ ዘለዎ እዩ ኣብቲ መዝገብ ሰፊሩ ዘሎ። ወዲ 10 ወርሒ ቶቢ ምስ 28 ኣጻብዕትን 30 ኣፅፋርን እዩ ተወሊዱ። እቲ መዝገብ ቅድሚ ሕጂ ብጄክ ዝተባህለ ኣብ ካናዳ ዝተወለደ ድሙ እዩ ተታሒዙ ጸኒሑ።

ስነ ጥበብ ኣዝዩ ሰፊሕ ዓውዲ እዩ። ንሓንቲ ስነ ጥበባዊት ስራሕ ብልፅቲ ኮይና ንክትወፅእ ድማ እናተመላላእካ ብዙሓት ሞያውያን እናካተተ እዩ ዝኸይድ። ኣብ ሃገርና ብዝተፈላለዩ ስነ ጥበባዊ ስራሓት ኣብ ምምራሕ መደብ ይኹን ናይ ድምፅን ካልአን ዳርጋ ብተመክሮ ወይ ብልምዲ ክኸይድ ዝፀንሐ እዩ። ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበር ብዛዕባ ናይ ምምራሕ መደብን ድምፅን ተማሂሮም ዝሰልጠኑ ዝተኻየደ ዕላል ስዒቡ ክቐርበልና እዩ። ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ። ተኸታተሉ።

ኣብ ሞያ ሙዚቃ ኣብ መምራሕ መደብ ኣብ ዝተፈላለዩ መደረዝ ጠልብዎ ኣጋጣሚታት ኣብ ሓፈሻዊ ምብህሃል ኣብ መንጎ ካብ ሓደ ንላዕሊ ዝኾኑ ሰባት ድምፂ ምልከት ብድምፅን ኣገባባት ምድማፅን መልእኽትኻን ስምዒትካን ምሕላፍ ዓይነት ብራኸ ለጠቕታ ቅልጣፈ ቀስታ ድምፂ መልእኽቲ ኣብ ልቢ ሰማዕቲ ንኽሓልፍ ዘኽእል ከም ዝኾነ ርግፅ እዩ።

0: መለስ
1: ሓደ መልእኽቲ ሓደ ሙዚቃ ወይ ሓደ መደረ ተመሳሳሊ ትሕዝቶ ዘለዎ ክነሱ ብኽልተ ዘይመጣጠኑ ዓይነታት ድምፂ ምስ ዝቐርብ ዝተፈላለየ ተቐባልነት እዩ ዘለዎ። ጥበብ ተጠቃምነት ዝተፈላለዩ ድምፅታትን ኣደማምፃን ኣብ ምትሕልላፍ መልእኽቲ ወሳኒ እዩ። ኣብ ተጠቃምነት ድምፂ ኣመጋግባ፣ ርእሰ ምትእማን፣ ልምምድ፣ ቅድመን ድሕርን ተጠቃምነት ድምፂ ወሳኒ ምዃኑ ክኢላታት የመልክቱ። ወዲ ሰብ ብዘይ ድምፂ ንኽረዳዳ ኣፀጋሚ ክንዲ ምዃኑ ብዘይ ጥበብ ኣገባባት ድምፅና ደማምፃን ዓይነታቱን ንምርድዳእ እውን ርእሱ ዝኽኣለ ደረት ኣድማዕነት ከም ዘለዎ እቶም ክኢላታት ወሲኾም የረድኡ። ድምፅን ተጠቃምነት ድምፅን ኣብ ሙዚቃን ኣልያ መድረኽን ቀንዲ ረቑሒታት እዮም። በዚ መሰረት ኮሚሽን ባህልን ስፖርትን ዘበረቡ ንመባእታዊ ትምህርቲ ድምፅን ምምራሕ መደብን ዘተኩር ስልጠና ንመንእስያት ኣካይዱ ነይሩ። ዝኸብርኩም ሰማዕትና ብወገና ምስ ሰልጠንቲ እቲ ዝቐሰመዎ ሞያ ኣብ ዝነጥፍሉ ዓውዲ እንታይ ድርኺት ከም ዘለዎን ብዛዕባ እቲ ስልጠናን ዝገበርናዮ ርክብ ስዒብና ነቕርበልኩም። ሙዛይ

0: እቲ ስልጠና ኣብ ክልተ ጉጅለታት ተኸፋፊሉ ዝተዋህበ ስልጠና እዩ ነይሩ። እቲ ሓንቲ ጉጅለ ኣብያታዊ ደርፍታትን መዛሙሩን ከምኡ ድማ ዝተፈላለየ ኣያታዊ መሳርሕታት ሙዚቃ ዝመልኩ ኣባላት ዝሓቆፈት እያ ነይራ። ኣብቲ መደብ ስልጠና ድማ ሓፈሻዊ ክልስተ ሓሳብ ሙዚቃን ቴክኒካት ድምፅን ከምኡውን ሓደ ድምፃዊ ኣብ ግዜ ልምምድን ሰዓታት ኣመጋግባን ከተግብሮም ዝግባእ ሜላታትን ምኽርታትን ዘካተተ ስልጠና እዩ ተዋሂብዎም።
1: ሓደ ኣብቲ ስነ ፍልጠት ናይ ሙዚቃ ንኣብነት ዳይናሚክስ ዝበሃል ኣለና። ዳይናሚክስ ጠባያት ናይ ሙዚቃ ማለት እዩ። እቲ ናይ ድምፂ ክብለ ጥቕታ ሓሳባት ሙዚቃን ሓሳባት ድምፅን ተረዲእኻ ሓሳባት ግጥሚ ተረዲእኻ ከመይ ጌርካ ዓብ ምባል ጥራይ ደይኮነ ወይ ቀስ ምባል ጥራይ ደይኮነ ወይ ማእኸል ደይኮነ ከመይ ጌርካ ጥበብሲ ምስ ናብራና ዝተሓዘ ስለ ዝኾነ ትሕጎ ዝተሓዝን ገለ ኩሉ ነገር ማለት ሓረ ገለ ሕጂ ነዚአን ከመይ ጌርካ ኣብተን ሙዚቃ ትሰኩዐን ሕጂ ምናልባት ኣብቲ ዝነበሮም ሃጓፍ ዝያዳ ክንሰርሕ ኢልና ኣብ ዳይናሚክስ ብዙሕ ሰሪሕና ማለት እዩ። ሓሳባት ዳይናሚክስ እንደገና ኣብቲ ዝነበሮ ዘይነበሮ ምናልባት ክኾን ንኽእል እዩ። ኣብ ኖታታት ከመይ ጌርካ ኖታታት ተንብብ መሰረታዊቶም መባእታታት ሙዚቃ ዝበሃሉ ከዓ ዘይፈልጥዎ ዝነበሩን ዝፈልጥዎ ዝነበሩን ክኾኑ ይኽእሉ እዮም ክህልው ይኽእሉ እዮም። ንዖም ከዓ ዝያዳ ንመዘኻኸርን መነቃቕሐን ተባሂሉ ኣብ ገሊኡ ትንክፍ ትንክፍ እናበልካ ኣብ ገሊኡ ከዓ ዕሙቕ እናበልካ ዝያዳ ግን ኣብቲ ናይ ቮካል ወይ ድማ ኣብቲ ናይ ድምፂ ድሃያት ቴክኒካት ናይ ድምፂ ከመይ ጌርካ ተውፅኦም ብፍላይ ድማ ኣብ ኣገባብ ስርዓተ ትንፋስ ንድምፂ ምቕያር ስርዓተ ትንፋስ የቲኻስ ከመይ ጌርካ ናብ ድምፂ ትቕይሮ ዝያዳ ኣብኡ ዕሙቕ ዝበለ ክስታይ ጌርና ዝያዳ ከዓ ሳያ ተድልዮም ነራ ማለት እዩ። ምክንያቱ ስርዓተ ትንፋስ ንድምፂ ምቕያር ኣብ ቮካል ወይ ኣብ ድምፂ ሓደ ቅኒት ንኸይትፈርስ ይሕግዘካ፣ ጉልበት ንኽህልወካ ሕግዘካ፣ ንነዊሕ እዋን ከዓ ከይፈረስካን ቅኒት ከይወፃእኻን ከዓ ንኽትፀንሐ ገብረካ።

0: ኣካል እዚ ስልጠና ዝኾኑ ተምሃሮ ዝተፈላለየ ደረጃ ተመክሮ ዝነበሮም ኮይኖም ኣብ ናሓድሕዶም ሞያዊ ተመክሮኦም ክለዋወጡ እቲ ኣጋጣሚ ስልጠና ባይታ ከም ዝፈጠረሎም ይገልፁ።
1: ዝነጥፈሉ ድማ ኣብ ናይ ጉጅለ ባህል ናይ ቤት ትምህርታት ካብ ጓል 11 ዓመት ጀሚረ ድማ ክሳብ ሕጂ ይነጥፋሎ ማለት እዩ። ከም መባእታዊ መጠን ከመይ ጌርካ ብዕ ስነ ጥባዊ ንክትከውን ዘልዩኻ እቲ ቀንዲ ቅድሚ ናብ ድምፃዊ ንክትከውን ዘልዩኻ ኣስተናፍሳ ድዩ ትንፋስ ከመይ ጌርካ ትዕቅብ ቴክኒካት ሳውንድ ወይ ምስ ሙዚቃ ከመይ ጌርካ ተዋሂድካ ትደርፍ ዝበዝሑ ወይ ከዓ ሓደ ስነ ምግባር ኣብ ስነ ጥባዊ ወይ ድምፃዊ ክገብሮ ዘለዎ ነቲ ናቱ ናይ ቮካል ድምፁ ንክዕቢ ነቲ ናይ ቮካል ክእለቱ ንክዕቢ ድማ ዝተፈላለየ ትምህርቲ ነይሩ ማለት እዩ።
2: ባእታታት ናይ ሙዚቃ እንታይ እዮም? ምስ ሙዚቃ ክዛርብካ ዝኽእሉ፣ ምስ ሙዚቀኛታት ከዛራርብካ ዝኽእሉ እንታይ ልክ ከምስ ሙዚቀኛታት ትዛርብ ሳ እንድሕር ምስኦም ገለ ነገር ክትሰርሕ ደለካስ ከምዝደልየ ክትሎ እንትኾንካ ኣሎ መራኸቢ ባእታታት ናይ ሙዚቃ ማለት እዩ። ሕጂ ኩሉ እዚኦም ብዛዕባ ሪትም ንበሎ ብዛዕባ ድምፅታት ከመይ ጌርካ ተውፅእ ብዛዕባ እቲ ህርመታት ክንዲኣካ ቆፂርካ ከመይ ጌርካ ካተንብቦም ሙዚቃ እዚ ብምሉእ ኣብዚ ከሲብናሉ ማለት እዩ።
3: ሙዚቃ ካብ ብንእሽተይ እንደ ጀሚረ ሓፈሻዊ ክሳተፈሉ ዝጀመርኩ ግን ዝሓለፈ ሕጂ ኣብዚ ናይ ወርሒ 1 ዝሓለፈ 2025 ማለት ኣብ ናይ ኣውራ ተሳቲፈ ነይረ ክራር ጊታር ፀወተ እቲ ሓሳባት ዝወሰድናዮ ኣተነፋፍሳ ሓደ ከመይ ርካ ሓደ ቶን ምስ ሓዝካሲ ከመይ ኢልካ ነዊሕ ግዜ ትፀንሕ ወላ እውን ቁንፁብ ግዜ እንድሕር ትፀንሕ ነርካሲ ከመይ ኢልካ ኣብ ዕቤቱ ትፅዕር ዝያዳ ነቲ ተቕርቦ

ሕጂ ተመክሮ ምህላው ኣዝዩ ፅቡቕ እዩ። ሙዚቀኛ ክትኾን ማለት ኣብ ሙዚቃ ፅኒዕኻ ክትምሃርን ካብ ዜሮ ክትብገስን በበይን እዩ። ስለዚ ነቲ ተመክሮ ዘለዎ ንሙዚቃን ንቴክኒካት ናይ ቮካልን ዝያደ ዕሙቕ ኢሉ ክፈልጠሎ ብትምህርቲ ብስሩዕ ትምህርቲ ከዓ እሱ ክፈልጠሎ ማለት እዩ። ከም ድምፃ እውን ኣብነት ሕጂ እንታይ ዓይነት ድምፂ ከም ዘለዎ ክፈልጥ ኣለዎ። ክንምንታይ ልምምድ ድልዮ ክፈልጥ ኣለዎ። ሰዓት ክንደይ ክላመድ ኣለዎ። ኣበይናይ ግዜ መግቢ ክበልዕ ዘለዎ፣ እንታይ እንታይ መግቢ ተዘይበሊዑ፣ እንታይ እንታይ ተዘይሸትዩ ዝሓሸ ውፅኢታዊ ድኾን ንነብሱ ኣብቲ ድምፁ ዝኾን ፍልጠት ኣሎ፣ ድምፂ ዝኾን ፍልጠት ኣሎ። ስለዚ ክፈልጥ ኣለዎ፣ ስርዕ ትምህርቲ ክወስድ ኣለዎ ማለት እዩ። ተሓዱሽ ጀማሪ ከዓ ከምኡ ድምፂ ክፈልጥ ኣለዎ፣ ንዕውን ዝኸውን ትምህርቲ ከዓ ስሩዕ ትምህርቲ ክወስድ ኣለዎ ማለት እዩ። ከምኡ እንተኮይኑ ዝያዳ ሃልኪ ይወድል፣ እንደገና ትምህርትኻ ከዓ ብፍልጠት ኮነልካ ተመክሮኻ ከዓ ተሰፍሕ ማለት እዩ።

ብተመክሮ ክመፅእ ፀኒሖ ሞ ብዘይተደለየ ድምፅታት ድምፁ ካሃስዮ ፀኒሕ ኣይርዶን ኢኒ ዓው ምባል ጥራይ ዓው ኢልካ ክትደርፍ ኢኻ ድምፂ ስለ ዘለካ ዲኻ ሆ ክትብል ስለ ዘለካ ትብል ማለት እዩ ኖ ከመይ ጌርካ ክተውፅኦ መዓስ ተውፅኦ ከመይ ጌርካ ተውፅእ ከመይ ጌርካ ንሰብ ሕጉሶ ሓንቲ በዲ ከምፅ ኢልካ ገሌልካ ክትደርፈሉ ንሰብ ከመይ ጌርካ ክትእትዎ ናብቲ ስምዒት ሕጂ እዚ ትምህርቲ እዩ ዘምፃካ ናብኡ ማለት እዩ ብተመክሮ ግን ደላይካ ክትብል ትኽእል ኢኻ ድሓር ኣበይ ከም ትደርፍ ክትፈልጥ ኣለካ ንምንታይ ዕላማ እዩ ክትደርፍ ዘለካ እዚ እውን ንባዕሉ ኣብ ትምህርቲ እዩ ድመፅ ማለት እዩ ኮንሰርት ክተቕርብ ደሊኻ ፌስቲቫል ዲኻ ትደርፍ ዘለካ እንታይ ዓይነት ኣደራርፋ ትጥቀም ማለት እዩ ንኣኸበኛ ዲኻ ከተስምዑ ደሊኻ እንታይ ኢኻ ክትገብር ካልእ ዝተፈላለዩ ንጉንበት ንካልእ ዝብል ን20 ሰነ ኣብዚ እንታይ ዓይነት ድምፂ ኢኻ ክተውፅእ ከመይ ጌርካ ኢኻ ክትቕርብ ሕጂ እዚ ትምህርቲ እዩ ዝቕልሶ ማለት እዩ ንኩሉ ብሆ ንሕር ክትኮረቶ ኮንካ እዚ ይሃሴካ ንዓኸን ድምፅኻ ትህሰ ዋላ ኣብ ሰብ እናተመናኻ ክትከይድ ትኽእል ኢኻ ንሕር ሓድሽ ቴክኒካት ሓድሽ ፈጠራታት ነቲ ህዝቢ ንዓኻ ኩሉ ግዜ ኣለካ ብትስራሕ ማለት እዩ።

0: መራሕ መደብ ሓደ ምርኢት መሳጢ ኮይኑ ክቕፅልን ወይ እውን በንፃሩ ኣሰልቻዊ ንክኸውን ዝጠሉ ተራዩ ዘለዎ ብቕዓት መራሕ መደብ መልእኽቲ ትሕዝቶታት ብዝግባእ ክመሓላለፉ ኣብ ምግባር ዓብያ ኣገዳስነት ዘለዎ ምዃኑ ኣብቲ ስልጠና ተንፀባሪቑ።
1: ትፆር ቀሊል ኣይኮነን መራሕ መደብ እቲ መደብ ወይ እቲ ምርኢት እንተክፅብቅ እንተክፍእ ኩሉ ትፆር ኣብ እዩ ዘሎ። ምክንያቱ መራሕ መደብ ምስ ወደብቲ ኣካላት ይረኸብ እዩ። ምስ ኣቕረብቲ ኣብ መድረክ መፂኦም እንተ ሰሚናር ድዮም ክቕርቡ፣ እንተ ወረቐት ድዮም ክቕርቡ፣ ወይ እውን ስነ ጥበባዊ ምርኢት ድዮም ክቕርቡ፣ ምዞም ሰባት እዚኣቶም ብቀረባ ክላዘብ ወይ ድማ ክራኸብ ኣለዎ። ካብኡ ናብኡ ከዓ ኣለው ከዓ ሰብ ሞያ ናይ ቴክኒክ ኣለው፣ ናይ ብርሃን ኣለው፣ ናይ ድምፂ ኣለው። ንዚኣቶም እውን ክወሃሃድ ኣለዎ። ብዓብኡ ዳሕራ መጠረሻ ከዓ ኣብቲ መድረክ ምስ ደየበ ነቲ ኣቕራቢ መደብን ነቶም ተዓዘብትን ኣራኻቢ እዩ ማለት እዩ። ኣራኻቢ እዩ፣ ኣንጋዲ እዩ ዝኸውን ዘሎ። ስለዚ ኩላታ ፆር ኣብ እያ ትወድቕ ዘላ። ብድሕሪት ዘሎ ፀገም እቲ ተዓዘበ ኣይፈልጦን እዩ። ስለዚ እቲ ፀገም ካበይ መፂኡ ብዘየገድስ ነታ ፀገም ፀይርዋ ዝዲብ ናብታ መድረክ እቲ መራሕ መደብ እዩ። ስለዚ ሃጓፋት ከይጓንፍ ፀገማት ከይጓንፍ ከሎ ጌና ምድላዋት ክገብር ከም ዘለዎ ኣቕራቢ መደብ ነቶም መደብ ዘቕርቡ ሰባት ወይ መራሕ መደብ ማለት እየ ነቶም ዘቕርቡ ሰባት ኣቐዲሙ ክረኽቦም ኣለዎ። ናቶም ታሪክ ሓፂር ታሪክ ድሕረ ባይቶኦም ከፅና ኣለዎ። ምስቲ ዝቐርብ ዘሎ ምርኢት ዘለዎም ዝምድና እንታይ እዩ ክፈልጥ ክኽእል ኣለዎም። ኣብቲ መድረክ ምስ መፁ እንታይ እንታይ ከቕርቡ ክፈልጥ ክኽእል ኣለዎ ማለት እዩ። ስለዚ ካብ ናብ ንኡስ መደብ ክሰግር እንከሎ ከላግቦ ከሎ ነቲ መደብ ተዳሊሉ ክመፅእ እንከሎ እቲ መደብ ይፅብቕ፣ ተዓዘብቲ ከዓ በቲ መደብ ገለቁም ነገር ሰኒቆም ይኸዱ ይፅብቀሉ ከዓ ማለት እዩ። ንሱ ከዓ መጎስ ረክብ።

ትሕሶታት መደባት ሞዛይክኹም ትከታተሉ ዘለኹም ሕጂ ድማ ካብተን ኣዘናጋዕቲ ዝኾና ትሕሶታትና መደወይ ክነሕዝናልኩም ቀሪምና ዘሎና ዝተፈላለዩ ኣዘናጋዕቲ ዝኾኑ ትሕሶታት መደወይ ከም ክስዕቡ ቅድሚኡ ግን ኣብ መደወይ ክቐርብ ኣለዎ እንትብሎ ቪድዮታት እንተሎ ብቅፅሪ ቴሌፎን 12512 ኣብ ናይ ስራሕ ሰዓታት ብምድዋል ክትረኽቡና ትኽእሉ ኢኹም። ክብራት ተዓዘብትና ኩሉ ግዜ ከምቲ እንብሎ መደብና ካባኹም ናባኹም ስለ ዝኾነ ናይ መደብና ተሳተፍቲ ክትኮኑ ተስፋና እዩ። ሕጂ እምባር ናብ ትሕሶታት መደወይ ከብለኩም እየ ተኸታተሉ።

0: ¡Ay!
1: Bueno, que sí.

three, three, four.

ሕዝቶታት ምድባት ሞዛይክ ናብ ምዛም ገፂ ዝኸይድእ ዘሎ ክቡራት ተኸታተልትና ስዒብና ድማ እታ ዛዛሚት ናይ መደብና ዝኾነ ተኸታታሊት ፊልም ገፅታ ስዒባ ክትቀርበልና እያ መበል ሳልሳይ ክፋላ እንዋስዕብ

0: ሚካኤል የተዋንክ ትበኺለ
1: እንታይ ከዚ ይብክለ እንታዳ ነ በቃ ነታ ናይ ኩሉ ግዜ ኣኺልዋ ንሳርያ ተመልሶ
2: ፀገም ደበልካ ፀገም ዳኣመል እዩ
1: ለኛ ሞ ምሳቂ
3: ናይ ድሓንዳ ስራሕ ኣይትክኒ ኣርማድዮ ገዳ ስራሕ ትኩሉ ክድያ
4: ኣነ ሓሳዊ ሰብ ጆን ዓርኪ ሓሳዊ መታለሊ ቀታሊ ሰብ ኩሉ ኩሉ በቃ ኩሉ ኣነ
5: ንወድእ እብለካ ኣለኹ ንወድእ
2: እዋ ኣንቲ ካኣል ተተረፈስ ብዛዕባ ውላድካ ከማ ናይ ተሓስብን
6: ኣብ ገዛ ከተገይራ ኣብ ገዛ ይተገይራ ሞ ዘይኩሉ መስል ሄበ ምሳና ዘይምሳ ያድ ኣለ
1: ኣይተርክበና ንደ
6: ክንደየናይ ዘይተርፍ ዕድመ ናይ መሓዝቲ ያላት ሜላ ያ ኸይዳ ምስ መሓውስታ እንተተረኺባካ ኣ

0: እዎ ነጊረዮ ኣጋጣሚኸማን ሰንበት ኮይኑ መደብ ክሓዘ ፀኒሑ እምበር ግድን ቀዳምን ሰንበትን መፀት ፈፂም ከ ክትረኽቦ ዘይትኽእል ግድን ይመርዓ ዝሕዝበቃ
1: ንስ ክትብል ወላ ንዕንበር ንኽእ እዩ ዝመስል ዝቕልዓ ሓቂ
0: ብጣዕሚ ኸምር ንገዝኦም እምበዓሉ እናሰርሐ እዩ ዝኣልዮም ሓንቲ ዓባይ ሓፍትላቶ ዶ ሰብን በዓቕሞ እናሰርሐ ትሕግዙ እያ ኣዲኦም ነዊሕ ስለዝሓምድ ከቢድ ሓላፍነት እዩ ዘለዎ
1: ኣዲኡ ሕመምቲ ያኖ ግን ከምዞም ካልኦት መንእሰያት ይኮነን ማለት ገንዘቡ ኣብ ግቡእ ዓላይ ዝውዕሎ ማለት እዩ
0: እወ ልክ ዓልኻ ንኣብነት ሕጂ እቲ ናይ ኣዲኦም መድኒት ማረአዩ ክኽብር ማለት ግን በዚ ኢሎም በቲ ፈፂሞም ወላ ሓንቲ ነገር ኣብድልዮም ና ዘይፈልጡ
1: ፅቡቅ እምበ መኻብ ንገዝኡ ሓሊፉ ንኣኹን ግርም ሓዊኡ ኮይኑ ክዘሎ
0: ከምቲ ኩሉ ግዜ ዝብለካ እዩ ሄኖክ ምህላዊ ጥራይ ሓዊ ዘይብለ ኢለ ፈፂመ እየ ስማስ ኢለ ዘይፈልጥ ሄኖክ ከምዚኣ ደለት የለዮ እንኪ ናብዚኣ ኸይ ደለት የለዮ ንዕናይ ከምዚኣ ሓሲበት የለዮ ዮምኽረኒ በቃ ብኩሉ ነገሩ ብሓፈሻ ማራ ኢለባ ሄኖክ ኩሉ ነገር ዩንኣይ
1: ፈጠረል መኑዕ ዝበቅዕ እንግዶ ደዳሊ ክለኽ
0: ኣዳሌ ተበሉ ካኸ ሎም ምሸት ፅቡቅ ገይራ ሓጉሰኩም እየተዳልየ ዘለኹ ግን ክሓተካ ዶ
1: ሃሮ
0: ማለተይ ሄኖክ ጥራይ ካ ዓዲምካዮ ዘለካ እንዳንሓውበይ ከማ ዘይ ዓዲምካዮ
1: ወ ዳንኮ ምስ ዘለዎ ኩነታት ስለ ዘይጣዕሚ እምበር ነጊረ እየ እንዴ ሄኖክ ከዓ ሓወይ እናበልክዮሞ ክነጊርና ናክፈል ንሱ ዝምህላው ስሕጉሰኪ ኢል እዩ እዚ ሓሳብ ኣይሕጉሰክ
0: ንኖ ብጣዕሚ መርቲ ሓጉሰ ክፈልጥ ስለ ዘለኹ እየ ወይ ሞበል ከይመፀና ከሎ ክንቀራርብ እንታይ ደኣ ክንገብር

0: እሞ ማዓስ ዘኽሓልታ እዩ ክንደይ ግዜ ወዲ እየ ብገስ ሓሳብ ሒዝኻ ንገዛ ይመለስ ካብ ናይ ሎም ምሸት ዝምጫ ኣጋጣሚ እንታይ ይፅበሎ እንታይ ይፀገም ካብ ናተይ ስምዒት ንላዕልስ ናይ ዓመታት ምሕዝነትና ገዲስኒ ማለት ድዩ ዘይከውን
1: ታሓኒ ዓይኖ

0: Ja? ትፈልጥ ዲኸ? ኣብ ግዜ ሽግርካ ስምዒታትካ ተረድዩ ፀገማትካ ፈሊጡ ድሓ እንዲኻ ኢሉ ዝግደሰልካ ሰብ ናይ ዝኾነ ዓይነት ሕማም ፈውሱ ምዃነ ትፈልጥ ዶ?
1: ኣፀቢቕ ሰብ ንመኽሰብ
0: ብልክዕ ሕጂ ግን ሓደ ሽግር ኣጋጢሙ ኣሎ።
1: ተሽግሩ
0: ክብድ ኢሉ እዩ፣ ግን ነዚ ኣጋጢሙ ዘሎ ሽግር ብሓደ ኮይና ክፈትሖ ንክእል ኢና።
1: ፀገም የብ ንክእሎ ጥራይ
0: ፀውሉ ኢና ሰሊና።
1: ኣነ ሽም እዛ ጓል ዘይጠዋዕለ ይምሽለካ
0: እንታ ሓፍተ ቅድም ደ ይሰምዐኒ እንታይ ክብል ደለ እንታይ ትፈልጥ ደለ
1: እንታይ ከም ትብል ፍለጡ
0: ፍናስኪ
1: ይቕሬታ ግብረለ ኣብ መንጎ ኣትካ ክሰማዓካ ነይሩ እንታይ ትሽግር
0: ፀገም ኢልና ሰሊና ኣብ ልዕለይ ክትፍፅሞ ዘይነበረ በደል ፈፂማ ኣሎ። እዚ ከዓ ብልክዕ ክትፍድ እየ።
1: ከመይ ጌርካ ኢኻ ግን ክትዋል ሓደ ክትፍቅር ትኽእል
0: ኣትኳል ጠላለ ክዲ ኣነ ኣብ ሂወተይ ምሉእ ንኣ ክጥራይ ደፍቅር
1: ብኣፍድ
0: ዝሓፍተይ ክትከደ ትኽእል እየ። ኣረ ብሓዘ ክሰብ የለን እዋ
1: ዘይንስ እዩ ድልየትካ ሕጂ ሞ እንታይ ክሕግሰግ ሓደ ኣለና
0: ፅቡቅ ንሰብ ክስምዖን ክርድኦ እንተኮይዱ በቲ ዝሕሞ ኢኻ ትመፁ ተረዲኢኽ ንዳ ሕጂ ከዓ ሰሊና ንሓደ ትግደሰሉ ሰብ ኣሎ ሚሊዮን ድበሃል

0: ተነሲሑ መፂን ዓሓዘ የደግም ኣብታ ናይ ዕረፍቲ ግዜኡ ድማ ሰላሕ ኢሉ ዝድቅስ በዓልቲ ድመስማምሉ መዓልቲ በዓላት
1: ብጫ ይተማሃር ድሞዚታ ይታኸንኮለ
0: ብቻ ኢለ ክግደፍና ስእልከ ኢናትና ሂወት

0: ኢታዛ
1: ናይ ዳንኩ በቃ ንሓረ ንዓሞዚ ንድብረ ጠራንፎ ማኪና መጪሳ መኮስተኩም ሓረ ዛርከ በቃ ነው ጉዳይ ደለ ኸይ አውለኩ ኩሉ ጥሁት ታቦርሳ ናይ ክራሪ ማኪና ና ወዲ ኸምጸ ደና ደውለ ለሽ በቃ ዛርከ ቻው ሃ በጻው አይ ወዲ

0: ብደብራ
1: ባዕልኻ ትፈልጥ ቋንቋ ክትብልካ ሞና ዓብ ሰጢሕካ እንተምሲ
0: ክትስክል ይኮ ናይ ዛረቢ ብጥርሖ ንገዳ ዓይነት ደረሰ ድርክሎ
1: ስኻትብ ባዕልኻ ካፊልካ
0: እንታይ ክነፋፋ ትብሉ ንፍንስከ እዚ ክደኸኒ ኣክሰኒ ስበሎ ሕበዳሉ ማዓልተን ከይድና ንሽ ደይና ከይቶ ኮይና ክደፈ ክብሎ ክላስ ሒዘ ኣለኹ
1: ትፅበያ ምዘይ ሮራ ሕጂ ገዛ ይካይድ ኮይና
0: ከምኡ በለ

0: ሕጂ ለይቲ ምድርስ እንታይ ድብላ ትብል ዘላ
1: ይብርከታኪ
0: ንስኻ ምስማዕ እንዲኻ ኣብኻኒ ኣነ እንታይ ይገብር ግን ከርእግር
1: ኣታሃፍተ እምበር ብዛዕባ ስኢልና ንዘራርኩም ዘለና ትፈጢኺ
0: ኣነ ከዓ ሓደና ምረፅ ብለካ ኣለኹ ኣነ ወይ ንሳ
1: ኣይመርፅ ምክንያቱ ክልቲ ክንበበይ ንኽን ንሳ መሓዛይ ሓፍተ እያ ንስኽኻ
0: ግደፈ ንበጫኻ ዘረባ ብዘይ ተግባር ጌርካ ክትጥብረኒበት
1: ደሞ ጎድሎ ፀጊባ እንዳይ ሓቃ ኣዘነቢና ከድ ሕጂ ወዲ ነዚኣ ከ ኣፈሪና ሜሉ ሜሉ ዓይነ ከመይ ኣምሽኺ
2: እንተ መፂድ ንሕጂሲ እንታይ ክገብረ እንታይ ምግባር ዳ ሕሸኒ ኣጆኺ ሰሊና ኣጆኺ ትፍዒል ክጥራይ ትደልዩ ኩሉ ሕተት እዮ እውይ መፂ

0: ሓንቲ ፋወር ዳእ ትገብርለ
1: ኣንቲ ክንደይ ክደፍር ኢኻ ገና ሕርቃነይ ከይወፀሊስ ፋወርካ ክገብረልካ ዘለ ትገጠይቶ ምሆሮ
0: ኣሰብሪ ንሓፍቲ ተኾንኪ ኢኺ ድሕር ተጋጊ ሞ እንታይ ኣሎ እዩ ድሕር ተጋጊ እንታይ ኣለ
1: ጌጋ ካብ ተጋጊ ዝእረም ኣይኮነ ዝረ ዳእሲና ሞይታ ነራት ትኾንስለስካያስፋፉስ
0: ቅዱስ ውይ ኣታውን ክትዕመቕ ተሓስቢ ወትተይ ክድሽካሕያ ክፉእ ተሓስቢ ተጋጊ ኮ ኢለልክ እንታይ ኢለክደ ተጋጊ በቃ
1: ፅባዕ እንት ደግሞ ጌጋ ሞንቲ ክዓብስ እዩ ክሳዕ መዓሲኻ ናይ ቆልዓ ርእሲ ሒዝካ ክትከይድ እንደ ንምንታይ ፋቨሪካ ክለላ
0: ኣብ ዘለካ ጨለ ዘረባ እዊ እዚኣ ኒ ክፅብካ መጀመርያ እዚኣ ያ ኖኖ ትከድፍያ እንታይ ድ ክብለ ክደል ሳብሪን ሓፍተይ ሎም ኣትሲ ናይ ደራር ዓድመላትኒ
1: ስኖኖ
0: ኖኖ ኣይኮነ ደይኮነ ጥራይ እታ ናይ ትማሊ ጌጋ መታ ንኸይትድገምሲ ቀልጢፍ ክትመፅእ ተኾንክስ ክነግረኪ
1: ንምንታይ
0: እወታ ቆፀር 17 ናይ ድራር እንድያ ሕጅስ ቀልጢፍ ክትመፅ ተኾንክስ ክነግረኩም ቀልጢፍ ክትመፅ ንምክንያቱ ንማማኻ ገዲፍያ ክኸይዳ ክእኒ ኣይደልን ኢኻ ይትኸውን ኒኻ
1: እማ ናይ ምሸት ከልኩ ድኻ ቆፀራት ሕዝ ዝመፅ ዘሎ ሰሙናይን ክኸውኒ ቆፀራኻ ናብ ኣስጉርኩ
0: እወ ሓቂ ኩቂ ከለኹ ኣይተጋግኽ ሓቂ ከለኹ ፅቡቕ ኣለኽ ሳብሪ ንሓፍቲ ግን እዚኣ ቆፀር ኣይኮነትን ዕድሚ እያ
1: መን ዓዲምካ
0: ሓባ ንሰሊና እዩ ድራር ዕድመ ገለ ኢልኒ ድኳን ከፊቱ ሲ መመረቕታ ዕድመ ግድን ምፃእ ገለ ኢልኒ ብኸም እየ
1: እነበልካ ንሞን ተኸለከ ሰዓት 6ዱሽተ ክነፀ ሕጂ ቐልጢፍካ ትምለሳ ክሳብ ሰዓት 6ዱሽተ ግን ምፃእ ትፅንሓ ንነግረካ ኣሉ
0: ግድን ግድን እውይ እስኺ ንዓለም እታ ዝጣዓመት ሃፍቲ ከማኺ እውይ ደርዶ ክስማዕኪ ሓዳሽ ኣላ
1: ኣይደልን
0: ናተ የለ
1: ናተ
0: ናተ ፈለቀዳይ ፈትኸ
1: ኣይደልኒ
0: ኣይውልዕኒ ደንሸላይ ሰኦንኩም

0: Selina. እንታይ ዳ ሓሳብ ዳኣ ናበይ ዳ ገሽኪ
1: እዚ ሓሳብኩ ኣለኹኩ
0: ማዕረ ክንርኡ ባይ ሓሳቢ ናይ ትምህርቲ ድ
1: ትምህርቲ ዳኣ ሞ ዘይጀመረ ንሕጂ ድ ክንጀምር እንታይ ዳኣ ክስተሓጎስካ ዘይትመስል ሎሚ ስባገፅካ ፍትሕቲ ሓብሎ
0: እጃ
1: ቅርብ ጥራይ ወስኸላ መርፂ ባኣልኻ
0: ከመይ ሞ ማዕባለታት ናይ ስራሕ ከመይ ይረአየ ከሎ
1: ማይ ከምኡ እንታይ ወፅእካ ብጣዕሚ ይልክዑ እንዲኻ መቸም ፅቡቕ ጀሚሩ ዘሎ ዝጎደለ የብሉ ይመላ እዩ ዘብል
0: እዋ ይመላ እዩ ዘብል ሰራሕተኛታት ከባን ከምቶም ዝደልዮም ዓይነት ሰባት ይረኽ እቲ ሓደ ንጡፍ ኮይኑ ፅቡቕ ናይ ጣወሎ ኣፍልጦ ዘለዎ ኮይኑ ብደገ ዘዝኣዘዝናየ ዝለኺ እቲ ሓደ ከዓ ንብረት ዘመላለስ ኣዝዩ ፊኖ ንጡፍ ናውትስታ እዩ ቃሎም ከማ ደስ ዝለከ
1: ብጣዕሚ ፅቡቕ እምበር እሞ ውዲካ ዲኻ ዋላ ሰራሕተኛታት ትወስኸካ
0: መድለየ ንባ ምሻለኪ ንጡፍ ኮይኑ ፅቡቕ ኣፍልጦ ናይ ጣዋሉ ዘለዎ ኣብዚ ምሳኽ ዝበሉ
1: ፅቡቕ እሞ ኣነ ዝፈልጦ ሓደ ሰብ ኣሎ ከማ ንፍዕ ፈለኛ ሞ ንዑ ዘይዛረበልካ
0: የድምዕ ትብል
1: ብጣዕሚ ንፍዕ ሰብ እዩ
0: ንፍዕተ ኮይኑ ግን ከምዞም ቀጠፍቶም ሰባት
1: እዋይ ምስ መፀኻ ባዕልኻ ትሪኦ ባል ቀጠፍቶ ዝብል እኳ ይመስለኒ ጥዑይ ሰብ
0: እስከምፅ

0: እዋ ናይ መሓገደ ማዕርኽ ንዝብ ዛዕባ ሚኢሉ ዝሓስብ ዘለኹ
1: ዎ
0: እዚ በይኒ ዝኾነ ኣይኮናን ግን ከኣፍሉጥ እዩ እዚ ጉዳይ ምስኖ ክሰማምዓኒ ግን

0: ኣትሚኩ ውላ ዳኣ እሞ ደይ ፀጋ ፈጣሪ እዩ
1: እሞ ንምንታይ ኣነ ንበይ ነይ ፀጋ ፈጣሪ ዝሕረመኒኮ እየ ዝብል ዘለኹ
0: ከምኡ ማለት ኣይኮንኩን ሚኩ ፀጋ ፈጣሪ ካብ ፈጣሪ ጥራሕ ኢና ንረኽቦ ተስፋይ ትቑረፂ ማለት እየ
1: እንይ ነዊሕ እንዲ ሞት ፊቡ
0: ወይ ቅዱስ እንታይ ገይረኩም ደይ ትገድፉኒ ቆሪስኩም ዶ እሞንታይ ዳ ቴሌፎን ናትዘረኩ ትርብሽ
2: ማማማ ነሪ
0: ኣሞኹም ይካለ
2: ኣብ ናሳረባ
0: ስረኽባ
2: ሄሎ
1: ኣስ እዞም ደቀይ ድሓንዶ ቅዱሰይ ልሉ ከመይ ኣለኹም ድሓንዲኹም
2: ፅቡቅ
1: ትምህርቲ ከ ትነፍዕሉ ኣለኹም
2: እወ
1: ንፉዓት በሉ ማማ ትዛረበኩም ከለካ ስምዕዋ ሓረይ ከይትርብሽዋ
2: ሓራይ ክዘና ባምፅ
1: ሓራይ ክመፅ ኣውድሰይ ንማማ በላ ረኽበኒ
2: ከማማ ረኽበይ
0: ብፅዕቱ ክዱ ሜኮ
1: ከበይ ክሕሰ ክበለ
0: ነኖ ድሓን ፀገመ የብሉን እንተኾነ ካብ ገዛ ውፅእ በለ ገለ መውዓሊ ዝኾነ ክስራሕ ድለይ እሞ ሓንጎልክካ እዩ ዘናጋ ብዝኸውን ዘይከውን ግን ኣይትጨነቐይ ኣጃኺደ ክነብሲ ከይተሰይ
1: ድሓን በቃ እንታይ ክክገብር ኢለ
0: ድሓን ኣጃኺ ኣነ ከዓ ንገዛ ክመፀኪ እየ ሕጂ ግን ሰዓት ኣኺል ምስለ ዘሎ ስራሕ ክኸይድ
1: ሃረፊ በይ
0: ሃረቻ ውይ ጭንቀት ኩሉ ግዜ ምንን ፎ

0: مستلي طيب بعد كده لازم يجوا تجازات ناتو بيجي دلعي
1: قوة نصو ايه دا
0: ولا دمبر تساوات اللي بيلي تسفاك دي برانس قوزو حلو ايه ديم لما ما هون تسباك امسيلو
1: اوي عطا خوم دا بيك رخوة يسلت انا ترى يمبر كلاس ليدي فوكو عبزنا تيزنو ዶ ግን ሓቂ ሕጂ ኮ ክፍደስ እዩ ዝግብኦም ነሩ መስለኒ
0: እንተ ሃፍቲ ሃለፍታ ገብረት ንሱ ዶቆፅር ኣለኪ ዶንጊዶ ቀደመለ ትብል ኣሎ ድ የለን ኳደ ይፍለጥኪ ንዕምበር እዚ ነገር ጣዕሚ የብለክ ፀሊልትሎ
1: ንረብሓና ክሳብ ዝኾነ ምፅማም ጥራያ ተዋፃና
0: ኣጌትኩ ከምኡ እዚ እቲ ጉዳይ የብልክን
1: ኣታ ሄኖክ ማይክ ንእሽተይ ንፉዕን ሰራሕትኛ ይደል ኣሎ ካብዘይ ንፈልጦ ከዓ ንፈልጦ ዝሓይሽ ኮይኑ ስለዝሰማዕኒ እዩ ንሚኢሉ መሪፀ
0: ካደ ዳ ካልእ
1: ካልእ እሞ እንታይ ክህሉ እዩ
0: እምበርዶኹ ግን ንሚልዮን ፅቡቅ ገር ክትፈልጥ ክንስኽ
1: ጠባይ እኳ ቀሪበ ይፈልጦኒ ንፉዕ ፍለኛ ምምኳኑ ግን ይፈልጥ እዩ ማይክ ከዓ ከም ዓይነት ሰብ ይደል ኢሉ ኣሎ መቸም ነዚ ክነቕርበሉ ሓሲብና ዘለና ናይ ስራሕ ዕድመ ይነፅጎ ኢሉ ይሓስብኒ እ ይነፅጎ ኢልካ ትሓስብ ዋ

0: ንምንታይ ክምዓርፍኒ ዝዓቕሊ ክትፅሚ
1: እምበር ዝሕጉስ የረኺበ ዘለኹ ክቐስም
0: ኣነ ከም ማለት ኣይኮነ ግን እዚ ጓኒፉ ደሎኮ ንኩላት ናይ ዝስማዓና ንዓ ክትረአ ኣይኮነ ድሓርካ ትድካኣለና ጌርና ኢና እንታይ ደይ ገበርና ይክድል ኢኽ
1: ንክንገብር ዓቕምን ክእለት እንተዘይብልና ምስ ዕድለ የማህር ምበርቲ ኢና ክገብር
0: ምስ ዕድልክ ድሕር ከተማር ጀሚርክ ኮ ነቲ ዝተረፈክ ካልእ ዕድላት እውን ተፀልምንተ የለኹ ማለት እዩ
1: እንታይ ክገብር ትክገብሮ ዘለንስ ከንገረኒ እንታይ ክገብር
0: ህድእ ሞ በሊ ቅድሚ ምርዓውና ኣብ ዕርክነት ከለና ዝክርሉ
1: ኣነ ቕም ነገር ይዛረብ ንስኻ ክኣላግፅ ተራእካ ምሽ ንስኻ ክትዝክር ተራእካ
0: ኣላገፅ ኮይኮንክ ንደሎ ሓደ መዓልቲ ዝክርዮ ተኾንኪ ሙቪ ክንርኢ ኢልና ሲነ ማለት ኢና ሸኣብቲ ሙቪ እቶም ኣብ ነበሩ ፋሚሊ ብሰንኪ ውላድ ደ ምርካቦም ክጨቓጨቡ ርኢና ሽዑ ድበልናዮ ዝክርዮ
1: ንስኻ እንታይ ገድሽዎም ደ ሰባምዕቶ ኮይኖም ዘይፈላለዩ ኢልካ ኣሎ
0: ልካ ንስኽ ከ እንታይ ክመሊስ ክል
1: ናይ
0: እ ኣይዘክርክዮን ካብ ዝፈላለዩ ሲ ስለምንታይ ካ እንዳ ዘኽታማት ቆልዑ ኣዳብቲ ገይሮም ዘይዕብዩ ፍቕሮም ከዓ ብሰላም ዘይቅፅሉ ኢል ክመሊስ ክለ
1: ፊልም እንዲተረኒ
0: ውሱ ፊልም እዩ ሂወትና እውን ኮኑ ባዕሉ ፊልም እዩ ግን ኣተኣላልያና ስለ ድፈላለ መወዳእታ ንክፈላለ ከ ናይ ግድን እዩ

ናይ ሎም ሰሙን ዘዳለናልኩም ትሕሶታት መደባት መዛይ ከምዚ ክትከታተሉ ፀናሕኩም እዩ ነይሩ። ብዛረብናልኩም ትሕሶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኪብኩም ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምዃይ ናምሳኹም ፀኒሕና። ከምኡውን ክኢላ ስነ ፅባቀ ኤደን መሓመድ እናመስግንኩ ምስተረፉ መደባት ኤርቲቪያ ክገድፈኩም ዝመፅእ ሰሙን ብዝተፈለየ ትሕሶ ኢና ክንረኸብ። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመነኹ። ምስተረፉ መደባት ኤርቲቪ ሰላም።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት እየ። ንምክታልኩም ብክብሪ ዕድም ዙር ፈረንሳ 2026 ትማሊ ብሻሻይ መድረኹ ኣብ ዝቐፅለሉ ቻምፒዮን ዓለም ታዲ ፖጋቻ መበል 23 ናይ ዙር ፈረንሳ ናይ መድረኽ ዓወት ኣመዝጊቦም
1: ንመበል 113 ግዜኡ ዝሰላሰሉ ዘሎ ዙር ፈረንሳ 2026 ትማሊ ብሻርሻይ መድረኽ ቀፂሎም ካብ ፓኦ ተበጊሳ ኣብ ጋቫርኒ እትዛዘም 186.2 ኪሎ ሜትር ርሕቐት ዝነበራ ሻርሸይቲ መድረኽ ዙር ፈረንሳ እታ ፋልሜቲ ዝተረረት ዓቐበት እውንን ምስ ምዃና ዝያዳ ንናይ ዓቐብ ተቕዳድምቲ ኣብ ቢጫ ማልያ ፈታኒት መድረኽ ከም እትኸውን ትፅቢት ነይሩ እዩ። እዛ ኣብዚ ናይ ሎም ዓመት ዙር ፈረንሳ 2026 ፋልሜቲ ብናይ ሓይሊ ፈረስ ዝዕቀን ዓቐብ ክትሓልፍ ተገድድ ዝነበረት መድረኽ እምበኣር ኣብ ቢጫ ማልያ ተፈጢሩ ዝፀንሐ ኣብ መንጎ መራሒ ቢጫ ማልያ ኖርዌጃዊ ተቕዳዳማይ ቶርስቲን ትራን ምስ ቻምፒዮን ዓለም ታዲ ፖጋቻ ናይ ከባቢ 8 ደቂቕ ፍልሊ ክተፅብብ ወይ ንዝነበረ ፍልሊ ክትዕቅብ ኣቓልዎ ዝተዋህባ መድረኽ እያ። ብዘይካዞ ናብ መበል 59 ኪሎ ሜትር ቅድሚ ዓቐብ ምድያብ ናይ ማእከል ናይ ነጥቢ ቮላታ ኣብ ቀጠልያ ማልያ ቮላጅሳታት ሒዘሞ ዝነበሩ ነጥቢ ክውስኹ ግምት ዝሃበት እያ ነይራ። ጉዕዞ ፈሊሙ ኣብ ናይ ሎም ዓመት ዙር ፈረንሳ ንቀጠልያ ማልያ ንምውናን ፍሉይ ቃልሲ ዝርኢ ዘሎ ወዲ 30 ዓመት ቻምፒዮን ናይ ፅርግያ ናይ ሃገሩ ደንማርክ ዝኾነ ማድስ ፓደርሰን ካብ ጀርመናዊት ክለብ ሊድልትረግ ንዓባይ ጉጅለ ኣጥቂዑ ምስ ወዲ ጋንትኡ ቪክቶር ካምፕናርትስ ናይ 25 ከምኡውን 20 ነጥቢ ተመቒሎመን ፓደርሰን 25 ነጥቢ ወሲኾም ካብ ዳሕሪ ወይቲ ዓባይ ጉጅለ ድማ ጀርመናዊ ማክስ ካንተር ካብ ኣስታና 16 ቤልጅማዊ ጃስፐር ፊሊፕሰን ካብ ኣልፐሲን 14 ቢንያም ግርማይ ካብ ኤንኤስኤን 12 ነጥቢ ወሲዶም ካብ ከባቢ 43 ኪሎ ሜትር ንቮላታ ክተርፎ ኣብ ዓቐብ ዘጥቅዐ ቻምፒዮን ዓለም ታዲ ፖጋቻ ነታ ዝተረረት ብናይ ሓይሊ ፈረስ ትዕቀን ዝነበረት ዓቐብ 17.2 ኪሎ ሜትር ንውሓት ዝነበራን ምስ ናይ 7.3 ሚእታዊት ምንቅዕራርን ንበይኑ ሓኺሩ ክሳብ መወዳእታ ሕንጻጽ በጺሑን ስለምንታይ ቻምፒዮን ዓለም ምዃኑ ኣመስኪሩን ዛዚምዋ። ኣብ ናይ ሎም ዓመት ንሳልሰይቲ መድረኽ እውን ዝተዓወተላ ፖጋቻ ካልኤቲ ናይ መድረኽ ዓወት ሰኒዱ ብሓፈሻ ድማ መበል 23 ናይ መድረኽ ዓወት ናይ ዙር ፈረንሳ ጸንቢሎም ፖጋቻ ነቲ ናይ 8 ደቓይቅ ዝጸጋጋዕ ዝነበሮ ፍልሊ ግዜ ናይ ቢጫ ማልያ ኣምሊሱን ናይ ልዕሊ 2 ደቂቕ ፍልሊ ኣንጺፉን ነዛ ኣብ ዝሓለፈ 4 ግዜ ተኣዊትላ ዘሎ ቢጫ ማልያ ዙር ፈረንሳ ተቐቢሉሎም። ኣብዛ መድረኽ ምስ ፖጋቻ ተበጊሱ ግን ከኣ ንመጥቃዕቲ ክጻወር ዘይከኣለ ዮናስ ቬንጌጋር ናይ 2 ደቂቕን 38 ካልኢትን ተፈልዩ ካልኣይ ተርታ ሒዙ ክዛዝም ከሎ ክሳብ ሕጂ ተጓዒዝዎ ኣብ ዘሎ መድረኽ ኣብ ዓወት ፖጋቻ ብቕድሚ ዝስራዕ ዓውት ካልኣይ መድረኽ ሜክሲካዊ ኢሳቅ ደልቶሮ ድማ ናይ 2 ደቂቕን 57 ካልኢትን ተፈልዩ ሳልሳይ ኣትዩ። ሚንያም ኣብዛ መድረኽ ናይ 42 ደቂቕን ባዶ 8 ካልኢትን ድሒ ራ ዛዘመት ምስ ዓባይ ጉጅሎ ኮይኑ መበል 160 ተርታ ሒዙ ውድድሩ ብሰላም ዛዚሙሎም። ስለዚ ኣብ ቢጫ ማልያ ታዲ ፖጋቻ ብ21:11:57 ግዜ ንመሪሕነት ቢጫ ማልያ ክርከባ እንከሎ ዮናስ ቬንጌጋር ብ2:42 ካልኢትን ግዜ ተፈልዩ ካልኣይ ተርታ፣ ኢሳቅ ደልቶሮ ድማ ናይ 3:27 ካልኢትን ግዜ ፍልሊ ኣብ ሳልሳይ ተርታ ይርከብ።

0: ኣብ ናይ ነጥቢ ማድስ ፐደርሰን ብ168 ነጥቢ ኣብ መሪሕነት ጀርመናዊ ተቀዳዳማይ ኣባል ኣስታና ክለብ ዝኾነ ማክስ ካንተር ብ93 ነጥቢ ኣብ ካልኣይ ተርታ፣ ቢንያም ግርማይ ድማ ብ91 ነጥቢ ኣብ ሳልሳይ ተርታ ይርከቦም። ጃስፐር ፊሊፕሰን ብ86 ነጥቢ ኣብ ራብዓይ፣ በዛ ናይ መድረክ ዓወት 20 ነጥቢ ዝረኽበ ታዲ ፖጋቻ ድማ ብ75 ነጥቢ ኣብ ሓምሻይ ተርታ ኣሎም። ኣብዛ መድረክ ብዘመዝገቦ ናይ ዓቐብ ነጥቢ ነታ ናይ ዓቐብ ማልያ ነጠብጣብ እውን ክርከባ ዝኽኣለ ቻምፒዮን ዓለም ፖጋቻ ብ28 ነጥቢ ክመርሕ እዩ። ቤንገጋር ብ19 ነጥቢ ኣብ ኣሰሩ፣ ፈረንሳዊ ሌኒ ማርቲነዝ ካብ ባህሬን ድማ ብ16 ነጥቢ ኣብ ሳልሳይ ተርታ ኣሎም። ናይ መንእስያት ጻዕዳ ማልያ ወዲ 22 ዓመት ወዲ ጋንታ ፖጋቻ ዝኾነ ኢሳቅ ደልቶሮ ብ21/15/24 ግዜ ናብ መሪሕነት ተመሊሱ ኣሎም። ዋን ኣይሶ ስፓኛዊ ተቀዳዳማይ ካብ ጀርመናዊት ክለብ ሊድል ትረክ ብናይ 7 ካልኤት ፍልሊ ይስዕቦም። ፓውል ሴክሳስ ፈረንሳዊ ተቀዳዳማይ ካብ ደካትሎን ድማ ብ28 ካልኤት ተፈልዩ ኣብ ሳልሳይ ተርታ ይርከብም። ኣብ ናይ ጋንታ መሪሕነት ምስ እንመጽእ ካብ ምፍላም ናይ ሎሚ ዓመት ስፖርት ዋነታ ካብ ኣሜሪካ ናብ ጀርመን ዝቐይረት ናይ ኣማኑኤል ገብረ እግዚኣብሔር ክለብ ሊድል ትረክ ኣብዚ ናይ ሎሚ ዓመት ዙር ፈረንሳ ቀላል ጋንታ ኣይኮነትን ዘላ። መሪሕነት ናይ ጋንታ ብግዜ ብ63/25/20 ካልኢት ኣብ መሪሕነት ቕጽል። ካልእ ጀርመናዊት ክለብ ሬድቡል ቦራ ብናይ 27 ደቕን ባዶ 1 ካልኢትን ግዜ ኣብ ካልኣይ ተርታ፣ ሕቡራት ኢማራት ዓረብ ድማ ብናይ 27 ደቕን ባዶ 8 ካልኢትን ግዜ ናብ ሳልሳይ ተርታ ተመሊሳላ። ዙር ፈረንሳ 2026 ሎሚ ዓርብ እውን ብ7ይ መድረኹ ክቕጽል እዩ። ካብተን ኣብ ናይ ሎሚ ዓመት ተሰሪዐን ካብ ዘለዋ 7 መድረኻት ናይ ጎልጎል ድሕሪ ሓምሸይቲ ዝሓለፈት መድረኽ እታ ካልኤቲ ሎሚ ክትካየድ እያ። 175.1 ኪሎ ሜትር ንውሓት ዘለዋ ሻውዒት መድረኽ ተቐዳደምቲ 120 ኪሎ ሜትር ምስ ተጓዓዙ ወይ 55 ኪሎ ሜትር ንጫፍ ሕንጻጽ ምስ ተረፎም ናይ ማእከሉ ቮላታ ክትህሉ እያ። ብሓፈሻ ድማ ኣብዛ መድረኽ 75 ነጥቢ እትኸስብ ምስ ምዃና ኣብ ቀጠልያ ማልያ ዓብዪ ፍልሊ ክመጽእ ከም ዝኽእል ይግመት። ከተማ ቦርዶ እታ ዝበለጸት መድረኽ ንቮላጅስታታት፣ ሰናይ ዕድል ንኦሎምፒካዊ ቢንያም ግርማይ።
1: ግጥማት ርብዕ ፍጻሜ ዋንጫ ዓለም 2026 ትማሊ ኣብ መንጎ ሃገራውያን ጋንታት ሞሮኮን ፈረንሳን ተኻይድሎ ውፅኢቱ ይስዕብ።
0: 48 ሃገራት ሓቂፉ ኣብ ሃገራት ኣሜሪካ፣ ካናዳ፣ ሜክሲኮ ዝካየድ ዘሎ ዋንጫ ዓለም 2026 እንሆ 40 ሃገራት ነናብ ዓደና ፋንዩ ኣብ ዙር 8 ወይ ርብዕ ፍጻሜ በፂሖም። እዚ ብረቡዕ ኣብ ዕረፍቲ ውዒሉ ትማል ሓሙስ ብግጥም ርብዕ ፍጻሜ ተመሊሱ ዘሎ ዋንጫ ዓለም 2026 ሕጂ እውን ከም ዝሓለፈ ውድድራት ካብ ኣዘራብን ኣካታዕና ኣርእስታት ዓዲ ኣይወዕለን። ትማሊ እታ እንኮ ንኣህጉር ኣፍሪቃ ዝወክለት ኣናብስ ኣትላስ ሞሮኮ ኣንጻር ብሰማያውያን ዝብል ቅጽል ስም እትፍለጥ ፈረንሳ ኣብ ግጥም ርብዕ ፍጻሜ ተራኺበን። ኣብ መሳለል ደረጃ ፊፋ ምስ ቀዳሞት 10 ሃገራውያን ጋንታት ዝኾና ፈረንሳን ሞሮኮን፣ ፈረንሳ ሳልሳይ ሞሮኮ ድማ ሻብዓይ መሳልል ዝሓዘ ሃገራት እየን። ታሕሳስ 14/2022 ዋንጫ ዓለም ቀጠር ፍርቂ ፍጻሜ ኣናብስ ኣትላስ ሞሮኮ ክርስዑ ኣይኮኑን። ፈረንሳ ብሸቶታት ሄርናንደዝን ኮሎም ዋንን ክልተ ባዶ ንሞሮኮ ኣትሪፋ ናብ ፍጻሜ ሓሊፋ እያ። ክሳብ 65,000 ተዓዛቢ ክሕዝ ዝኽእል ቦስቶን ስታድዮም ሕቡራት መንግስታት ኣሜሪካ ንፀወታ ፈረንሳ ኣንጻር ሞሮኮ ድሉው ኮይኑ፣ ክልቴን ሃገራት ሒዘንኦ ዝቐረባ ተመሳሳሊ ስልቲ 4-2-3-1 ኣብ ኩሉ ቦታ ሓደ ጸዋታይ ምውካል፣ ኣብ ምክልኻል ድማ ልዑል ቁፅሪ ምህላው ዝኽእል ስልቲ እዮም። ካብ ፈረንሳ ካፋሊ ትቸዋሚኒ፣ ካብ ሞሮኮ ድማ ዝለዕላ መዝጋበ ሸወቶ ሞሮኮ ኣጥቃዒ እስማዒል ሳይባሪ ብማህረምትን ብምጭባ ጅማውትን ካብ ፀወታ ወፃኢ ዝኾኑ ተፃወቲ እዮም። ጥምጥም ኤሮጳ ምስ ኣፍሪቃ ፈሊሞም። ኣብ ፀወታ እቲ ኣብዚ ውድድር 7 ሸወቶታ መዝጊቡ ኣብ ዙር 16 ዝለዕላ መዝጋበ ሸወቶ ሃገሩ ኮይኑ ክብሪ ወሰን ዝሓዘን ሓፈሻዊ ብዙሕ ሸቶታት እውን ብ19 ሸቶታት ድሕሪ ሜሲ ዝስርዐን ኪልያን ምባፐ ክንደይ ሸወቶ የመዝግብ ይኸውን ዝብል ሕቶ ኣበጊሱ ፈሊሙሎም። ቀዳሞት 5 ደቃይቅ ብልዑል ጸቕጢ ዝፈለመት ፈረንሳ ኣብ ሳልሳይ ደቕ ምባፔ ካብ ነዊሕ ፈቲኑ ሓላ ውልዳት ቦኖ ነጺጉ ዘድሓና ገና ጸወታ ብኣግኡ ንኣናብስ ኣትላስ ኣይትቕሶን ኢልዎም። ኣብ ረብዓይ ደቕ ናይ መኣዝን ቅላዕ እውን ተኾነት ተኸልኻሊ ፈረንሳ ኡፓሚካኖ ብርእሱ ሃሪሙ ሕጂ እውን ቦኖ ዋሕስ ሞሮኮ ኣሎኺኢሎም። ጸወታ ቐጺሉ ክሳብ 25 ደቕ ኩዕሶ ምስ ፈረንሳ ተደጋጋሚ ናብ ልዳት ሞሮኮ ትጽጋዕ፣ ኣብ ማእከል ሜዳ ዝተሓጽረ ኮይኑ ቐሪቡሎም። መበል 27 ደቂቕ ግን ኣብ መልሲ መጥቃዕቲ ፈረንሳ እምባፔ ኣብ ሳንዱቕ ቅላዕ ብማዝራዊ ተሓንኪሉ ወዲቖም ፍጹም ቅላዕ ንፈረንሳ ተዋሂቦም። እምባፔ ሻምኔ ትሸቶ ናይ ዝውድድር ንኸመዝግብ ሓላፍነት ወሲዶም እንተኾነ ግን ዓንዲ ሕቆ ሞሮኮ ዝኾነ ሓላውዳት ቦኖ ኣጊትዋ። እምባፔ ሕጂ ንኸልኣይ ግዜ እዩ ኣብ ሃገራዊት ጋንቲኡ ፍጹም ቅላዕ ዘባኽን ዘሎም። 2021 ኣንጻር ካዛኪስታን ኣብ መጻረይ ዋንጫ ዓለም 2022 ምስሓተ እዩ። ካብ 16 ቅልዓት ናይ ሃገራዊት ጋንቲኡ ፍጹም ቅልዓ ድማ 14 ሸወታት ኣመዝጊብሎም። ጾታ ድሕሪ ናይ ማይ ዕረፍቲ ምስ ተመልሰ ኣብ መበል 35 ድቕ ካብ እግሪ ኣካፋሊ ሞሮኮ ብዓውዲ ዝተመንጠለት ኩዕሶ ሓደገኛ ነይራ። ደዚረ ድወ ናብ ሳንዱቅ ቅልዓ ሒዝዋ ኣትዩ

0: ኣርጀንቲንዋ ቦኖ ሕጂ እውን ሞሮኮ ዋሕስ ኮይኑዎ ኣሎም ተኸላኸሊ ፈረንሳ ድንየ እውን ካብ ነዊሕ ፈቲኑ እታ ልዑል ሕምባበ ዝነበራ ኩዕሶ ላዕለዋይ ልዳት ሃሪማ ወፂያ ቀዳማይ እብረ ፈረንሳ 13 ፈተነታት 3 ዕላምእን ዝሃረማ ሞሮኮ ባዶ ፈተነ ኣብ ፅዑቕ ስራሕ ተፀሚዱ ዘምሰየ ሓላ ውዳት ሞሮኮ ቦኖ ድማ 4 ውዳኣት ኩዓሳሱ ኣድሒኑ ቀዳማይ እብረ ባዶ ባዶ ተዓፅዮም ኣብ ካልእ እብረ ጠቕላላ ተቐይራ ዝቐረበት ፈረንሳ ኣብ መበል 6 ደቕ ብምቅባል ዝመፀት ኩዕሶ ኣብ ከባቢ 22 ሜትሮ ንንዳት ከተዓገሽግሽ ድሕሪ ምፅናሕ እምባፐ ተቐቢሉ ብቕርፂ ወርሒ ቀሊዑ ብልፅቲ ሸቶ ኣብ ሰኪዐ ተዓሊብዋ እምባፐ ንልዳት ሞሮኮ ክፈትሕ ሓደ ሰዓት ወሲዱሉሎም ኣይፀንሐን ኣብ ሩስን ስምዒት ንከለዉ ተዓዋቲ ባሎንዲኦር ዝሓለፈ ዓመት ዑስማን ደንበለ ኣብ መበል 66 ደቕ እምባፐ ካብ ከፈተሉ ንሱ እውን ስዒብዎ ንዓወቶም ዘውሓሰ ሸቶ ወሲኹ ፈረንሳ 2 ባዶ መሪሓ ድሕርዛ ሸቶ ፈረንሳ ስራሓ ዛዚማ ይዕሪፋያ በቲ ሞሮኮ ነብሶም ኣሲሮም ዝፃወትዎ ዝነብሩ ተዓዚብካ ድሕሪ ናይ ማይ ዕረፍቲ ኣብ መበል 77 ደቕ ዝሓሸ ኩዕሶ ክትቋፀር ዝኽኣለት ሞሮኮ ክሳብ 80 ደቂቕ ተኣቱ ፈተነ ዝበሃል ኣይነበራን ራሒሚ ኣብ መበል 82 ደቕ ፈቲኑ ባሕላዊ ውዳት ማይ ግናን ተነፂጋ ንግዳን ወፂያም ፀወታ ብ20 ፈተነታት ምስ 7 ዕላምእን ዝሃረማ ናይ ፈረንሳ 2 ብባዶ ተዓፅዩ ሰማያውያን ንሳልሳይ ግዜ ብተኸታታሊ መሰናድኡ ናብ ፍርቂ ፍጻሜ ሓሊፎም ኣብ ዝሓለፈ 2 ውድድራት ዋንጫ ዓለም ብፈረንሳ ተዓጊታ ተሪፋ ዘላ ሞሮኮ ክሳብ ዚ ጉዕዞ ክትበፅሕ ግን ኩዕሶ እግርታ ሃገር ክሳብ ክንደይ ሰጊሙ ከም ዘሎ ዘርኢ እዩ ከም ናይ 2022 ካብ ፍርቂ ፍጻሜ ዝተኣልየቶ ሎሚ እውን ርእሳ ኣቕኒዓ ክትወፅእ የምሕረላ እዩ ኮኸብ ፈረንሳ ኪልያን ምባፔ 8 ሸወታት ናይ ዝውድድር 20 ሸወታት ድማ ብሓፈሻ በፂሑ ምስ ሜሲ ናይ ዝውድድር ተማዕራርዩ ብድምር ድማ ብሓንቲ ሸቶ ካብ ሜሲ ትሒቱ ብ20 ሸወታት እቲ ፍሉይ ዝገብሮ ግን 12 ካብዚ ብዝሒ ሸቶታት ኣብ ኣውዲቕካ ምሕላፍ ዘመዝገቦ ብምዃን እዩ ኣብ ውድድር ወርቃዊ ጫማ ድማ ኣብ ዝቕፅል ውድድራት ካብ ሜስን ሃላንድን መልሲ ክፅበዩ ፈረንሳ ካብተን ሎሚ ምሸት ሰዓት 10 ዝገጥማ ስጳኛ ወይ ቤልጅም ኣብ ፍርቂ ፍጻሜ ክትራኸብ እያ
1: ባርከስ ክቡራትን ክቡራን ተኸታተልቲ ንሎም ዘዳለናይ ዕለታዊ ዜና ስፖርት ኣብዚ ዝዛዘብ ምስ ዝተረፉ መደባትና ሕገብኩም ብወገነይ ሰላም

0: ሰላም ከመይ ተምስኡ ፈነው ኤርቲቪ ትከታተሉ ዘለኹም ዝኽርኩም ተዓዘብትና ሰዓት ሸዓ ኣኺሉ ሎሚ 4:15 ዘዳለወ ሃገራውና ሃገራውን ዜናታት ትሒዘልኩም ቀሪበ ዘለኹ ኣዲብ ዓብዴ ንምክታልኩም ብክብርና ዓደምኩ ፈለማ ኣርእስቲ ዜና። ዓመታዊ ፌስቲቫል ኤርትራ ካብ 18 ክሳብ 26 ሓምለ ኣብ ቀፅሪ ኤክስፖ ክካየድ እዩ። ኣብ ዞባ ማእከል ክረምታዊ ወፍሪ ተምሃሮን ልምዓት ብውዱብ መልክዕ ተጀሚሩ። ኣብ ንዞባ ሰንዓፈ ውፅኢት ትምህርትን ተምሃሮን ምሕያል ኣብ ምድልዳል ስሉሳዊ ዝምድና ክስራሕ ከም ዘድሊ ተገሊጹ። ኣብ ዜናታት ወፃኢ ኣሜሪካን ዩክሬንን ኣብ መፍራእ ኣፅዋር ዘተኮረ ክልታዊ ስምምዕ ከም ትፈራሮም ኣገሊፀን። ስዑድ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰርሓ ዝኽእለን ስምዕ ተፈራሪመን። መንግስቲ እስፓኛ ኣብ ሰንኪ ሓደጋ ባርዕ ምሮር ኣብ ደቡባ ክፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅኡ። ዝርዝር ዜና። ዓመታዊ ፌስቲቫል ኤርትራ 2026 ካብ 18 ክሳብ 26 ሓምለ ኣብ ኣስመራ ቀፅሪ ኤክስፖ ክካየድ ምዃኑን ምድላዋት ከም ተፃፈፈን ሃገራዊ ኣዋሃዲ ሽማግለ በዓላት ገሊጹ። ኣብዚ ንትሽዓተ መዓልትታት ዝካየድ ዓመታዊ ሃገራዊ ንግደት ያታውን ዘመናዊ ምርኢት ሙዚቃ ድኮን ኣባይቲ ብሄራት ሕርሻን ባሕራውን ፀጋታት ኤርትራ ሰሚናራት ባዛር ስእላውን ንዋታውን ምርኢት ስነጥባዊ መደባት ምርኢት ምህዞን ሰንዓን መደብ ህፃናትን ካልእን ዘጠቓልል መሰናድኦታት ክቐርብ እዩ። ተዳልዩ ዘሎ መደባት መዓልታዊ ካብ ሰዓት 9 ቅድሚ ቀትሪ ክሳብ ሰዓት 9 ምሸት ንህዝቢ ክፉት ክኸውን እዩ። ባህላውን ስነ ጥበባዊ መደባት ዝቐርበሉ 8 መድረኻት ተዳልዮም ዘሎ ንነጋድያን ዘእንግዳ ሓይል ውሃብቲ ኣገልግሎት ትካላት ከም ዘለዋን እቲ ሓበሬታ ወሲኹ ኣፍሊጡ። ብዘይካዚ ፌስቲቫል ከመይ ወዓለ ብዝብል ኣርእስቲ ምሸት ምሸት ኣብ ፍሉይ መድረኽ ዝቐርብ ውዕሎ ፌስቲቫል ዝገልጽ መደብ ክህሉ እዩ። ናይ ሎም ዓመት ፌስቲቫል ሰንበት 26 ሓምለ ኣብ ሰዓታት ድሕሪ ቀትሪ ብዝካየድ ወግዓዊ መዛዘሚ ስነ ስርዓት ክዕፆ እዩ። ወፍሪ ተምሃሮን ልምዓት 2026 ደረጃ ሃገር ካብ 6 ሓምለ ክሳብ 15 ሓሰ ኣብ 160 ነቁጣታት ክካየድ እዩ። ብጠቕላላ ድማ ልዕሊ 30,000 ተምሃሮ ምስ ኣስታት 1,000 መምህራን ክኢላታት ሕርሻ ኣዋሃትን ኣጋር ሓካይምን ተዋፊሮም ኣለዉ። ኣብ ዞማ ማእከል ብዛዕባ ዝተላሰል ዘሎ ንጥፈታት ወኪል ኤሪና ዮናታን ዕብት ዘዳልዎ ዜናዊ ፀብጻብ እስቲፋኖስ ግርማይ ክቅርቦ እዩ።
1: ኣብ ዞባ ማእከል ወፍሪ ተምሃሮ ንልምዓት ብዝተወደበ ኣገባብ ከም እተጀመረ ኣብ ጨንፈር ትምህርቲ ሓላፊ ክረምታዊ ወፍሪ ተምሃሮ ንልምዓት መምህር ኤፍሬም ተኽሉ ገሊፆም። ኣብዚ ንመበል 28 ግዜኡ ዝካየድ ዘሎ ወፍሪ 300ዊት ደቂ ኣንስትዮ ዝርከብኦም 7379 ተምሃሮ ኣብ 45 ነቁጣታት ተዋፊሮም 95ዊት ኣብ ምዕቃብ ማይን ሓመድን 500ዊት ድማ ኣብ ድሕነት ትራፊክ ፅርግያን ምፅፋፍ ሰነዳትን ከም ዝነጥፉ መምህር ኤፍሬም ወሲኹ ሓቢሮም። ኣብ ምዕቃብ ሓመድን ማይን ዝዋፈሩ ተምሃሮ ልዕሊ 700,000 ሜትሮ ቅናታዊ ዛላ ክሰርሑ ከምኡውን ልዕሊ 220,000 ጎዳጉዲ ብምኹዓት ፈልስታት ክተኽልሉ እዮም። ኣባል ጨንፈር በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ሚካኤል ኣብርሃም ኣብ ወቕቲ ክራማት ንዝካየድ መደባት ምግራብ ኣብ 9 መደበራት ፈልሲ ልዕሊ 2.6 ሚልዮን ፈልስታት ኣግራብ ከም እተዳልወ ብምጥቃስ እቲ 2.3 ሚልዮን ፈልስታት ክትከ ተመዲቡ ስለ ዘሎም ኩለን ትካላት መደበን ሰሪዐን ናብ ዝተመደበለን ቦታ ልምዓት ክወፍራ ዝኻኺሮም። መምህራንን ኣለይትን ብወገኖም እቲ ወፍሪ ንተምሃሮ ጽቡቕ ናይ ስራሕ ልምድን ናይ ምብህሃር ክእለትን ከጥርዩ ከም ዝሕግዞም ብምጥቃስ ንዝተዋህቦም ዕዮ ጽቡቕ ይዓምዎ ከም ዘለዉ ገሊፆም። ወፋሩ ድማ ረብሓታት ናይቲ ስራሕ ብምግንዛብ ብንቕሓት ይሳተፉ ከም ዘለዉ ሓቢሮም።
0: ውፅኢት ትምህርትን ተምሃሮን ምሕያል ስሉሳዊ ዝምድና ንምድልዳል ክስራሕ መዘኻኸር ቀሪቡ ወኪል ኤሪና ዝባዶ መሓመዳይ ፍራሕ ንዝለኣኾ ጸብጻብ እልልቲ ሃብተ ማርያም ከተቕርባ እያ።
2: ኣብ ንዑዞባ ሰንዓፈ ውፅኢት ትምህርትን ተምሃሮን ንምሕያል ኣብ ምድልዳል ስሉሳዊ ዝምድና ክስራሕ ከም ዘድሊ ብ9 ሓምለ ኣብ ዝተኻየደ ኣኼባ ተሓቢሮም። ሓላፊ ኣገልግሎት ትምህርቲ መምህር ዑመረዲን መሓመድ ኣብ ዝሃቦ መግለፂ ብልጫታትን ድኻማትን ኣለሊኻ ምስራሕ ኣብ መምህራን ሓበራዊ መረዳእታ ምምዕባል፣ ንዝደኸሙ ተምሃሮ ኣለሊኻ ምሕጋዝ፣ ሱፐርቪዥናዊ ዕማማት ምሕያል፣ ከምኡውን ተሳታፍነትን ንቕሓትን ወለዲ ንምዕዛዝ ካብቶም ልዑል ኣተኩሮ ዘድልዩ ምዃኖም ሓቢሩ። ንንጥፈታት ዓመተ ትምህርቲ 2025-2026 ብዝምልከት ኣብ ዝቐረበ ጸብጻብ መጠን ምሕላፍ ኣብ መባእታ 88 ሚታዊት፣ ኣብ ማእከላይ ደረጃ 81 ሚታዊት፣ ኣብ ካልኣይ ደረጃ ድማ 74 ሚታዊት ከም ዝነበረ ተገሊጹ። ሓላፊ ስነ መምህርና መምህር ብርሃነ ዮሃንስ በወገኑ ኣብ ዝተተግበረ መደባት ብመንፅር ዝነበረ ሕፅረታትን ብልጫታትን ዘተኮረ ዝርዝራዊ ሓበሬታ ድሕሪ ምቕራብ መጠን ምትራፍን ምቁራፅን ተምሃሮ ኣብ ብቕዓትን ውፅኢትን ትምህርቲ ኣሉታዊ ፅልዋ ስለ ዘለዎ ንቑሕ ተሳትፎ ናይ ነፍሲ ወከፍ ኣካል ሕብረተሰብ ብሓፈሻ ናይ ወለዲ መምህራንን ድማ ብፍላይ ኣገዳሲ ምዃኑ ኣገንዚቡ። ኣማሓዳር ንእዞባ ሰንዓፈ ኣቶ እድሪስ ዓሊ ሸኽር ኣብ ዘስምዖ ቃል ብቕዓትን ተሳታፍነትን ትምህርቲ ንምሕያል ዝግበር ፃዕሪ ንሕብረተሰብ ብሓፈሻ ንወለዲ ድማ ብፍላይ ዘሳተፈ ክኸውን ብምስኽኻር ዘሎ ሃገፋትን ብድሆታትን ንምፍዋስ ውህደት ናይ ኩለን ኣካላት መንግስትን ሕብረተሰብን ክዓዝዝ ኣተሓሳሲቡ። ኣብ መወዳእታ ተሳጥፍቲ ሕፅረት መምሃሪ ክፍልታትን ናውቲ ትምህርትን ክፍታሕ፣ ኣካላዊ ምዕባልኣውን ስንክልና ዘለዎም ቆልዑ ዝመሃሩሉ ዕድል ክፍጠር፣ መደባት ምምዕባል ዓቕሚ ሰብ ክድፍኣሉ፣ ከምኡ እውን ሕፅረት መምሃሪ መፅሓፍቲ ቋንቋ ኣደ ኣቓልቦ ክግበረሉ ተላምዮም። ኣብ ንእዞባ ሰንዓፈ ሎሚ ዓመት ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 15,500 ተምሃሮ ኣእንጊደን ዝሓገያ 54 ኣብያተ ትምህርቲ ኣለዋ።
0: ኣብ ንዞባታት ማይ ምነን ማይ ዓይነን ኣብ ዝተካየደ ተመሳሳሊ ኣኼባታት ሕብረተሰብ ኣብ ምዕዋት መስርሕ ምሃር ምስትምሃርን ዝገብሩ ኣበርክቶ ተመጊሶ። ኣብ ንዞባ ማይ ምነ ኣብ ዝተካየደ ኣኼባ ሓላፍ ትካላት ትምህርቲ ናይቲ ንዞባ መምህር ባህታ ወልዳይ ኣብ ዘቕረቦ ፀብጻብ ቀንዲ ማሕንቆታት ኣገልግሎት ትምህርቲ ዝኾነ ሕፅርታት ምፍታሕ ህዝቢ ኣብ ዓመተ ትምህርቲ 2025-2026 ልዕሊ 2.3 ሚልዮን ናቕፋ ኣበርክቶ ከም ዝገበረ ሓቢሩ። ሳላትብ ዩኒቨርሲቲ ምሕደራት ከባቢ ዝተወስደ ተበግሶ ድማ ፅበት መምሃሪ ክፍልታት ከም ተቐለለ ምጥቃስ ኣብ ኩሉ ደረጃታት 80 ሚታዊት ካብ ተምሃሮ ከም ዝሓለፉ ገሊፁ። ኣብ ንዞባ ማይ ዓይኒ ብዝተካየደ ተመሳሳሊ ኣኼባ ተሳተፍነት ደቂ ኣንስትዮ ኣብ ማእደ ትምህርቲ 47 ሚታዊት ከም ዝበፅሐ መጠን ምሕላፍ ተምሃሮ ድማ 82 ሚታዊት ከም ዝኾነ ሓላፍ ትካላት ትምህርቲ ናይቲ ንዞባ መምህር ጣዕመ ፍትዎ ሓቢሩ። ሓላፍ ጨንፈር ትምህርቲ ዞባ ደቡብ መምህርቲ ዝገ ኺዳን በወገኑ ውፅኢት ተምሃሮን ምሕያሽ ወለድን መምህራንን ተመላለዮም ክሰርሑ ብምዝኽኻር ሕብረተሰብ ጉልበቱን ገንዘቡን ኣዋሂዱ ሕፅረታት ኣብያተ ትምህርቲ ንምላእ ንዝገብሮ ዘሎ ኣበርክቶ መጊሱ። ኣመሓዳር ንዞባ ማይ ምነ ሌትናር ኮሎኔል ኣብርሃም ሃይለን ኣመሓዳር ንዞባ ማይ ዓይኒ ኣቶ ርእሶም ኣፈርቅን ኣብ ዝሃቦ መዛዝ ምቓል ትካላት ትምህርቲ ዝግባእ ኣገልግሎት ምእንቲ ክህባ ምምሕዳራት ከባቢ ዕድል ናይ ትምህርቲ ንዘይረኸቡ ቆልዑ ኣለልየን ናብ መኣደ ትምህርቲ ክልእኻ ኣዘኻኺሮም። ኣብ ንዞባ ሙልቂ ነበርቲ 19 ምሕደራት ከባቢ ብዝወሰድዎ ተበግሶ ግርሁ 817 ስድራ ስዋኣት ብወፈራ ተሓሪሱ። እቲ ኣብ 61 ዓድታት ዝተካየደ ወፈራ መቐፀልታ ናይ ተቐዲሙ ብሲቪል ሰራሕተኛታት መንግስቲ ዝተወስደ ስድራ ስዋኣትን ፅጉማት ወገናትን ናይ ምሕጋዝ መደብ ከም ዝኾነ ኣብ ማሓዳርቲ ንዞባ ኣቶ ዘርኣይ ብርሃ ሓቢሩ። ብዘይካዚ ሰራሕተኛታት መንግስትን ሰብ ፀጋን ዘዋፅኦ 90,000 ናቕፋን ን45 ስድራ ስዋኣት ከም ተመቓርሐ ኣረድዩ። ኣብ ማሕዳር ምሕዳር ከባቢ ሙልቂ ኣቶ ኣስጎዶም መንግስቱ ብወገኑ ተመሳሳሊ ሓገዝ ብዝተወደበ መልክዕ ከም ዝቕፅል ኣረጋጊጹ። ሓላፊ ዕዮን ማሕበራዊ ድሕነትን ኣቶ ፍቕረ ስላሴ የማነ ድማ ምንባይ ስድራ ስዋኣት ከማዊ ሰረት ሒዙ ዓመታዊ ዝትግበር መደብ ከም ዝኾነ ብምሕባር ኣብ ክረምታዊ ሕርሻ እውን ዘድሊ ሓገዛት ከም ዝግበረሎም ገሊጹ። ዝኸልኩም ተዓዘብቲ ስዕብ ዜናታት ወፃዩ ደጊምና ንምክትታልኩም ብክብሪ ንዕድም። ኣሜሪካን ዩክሬንን ኣብ ምፍራ ፅዋር ዝተኮረ ክልታዊ ስምዕ ከም ትፈራርማ ገሊፀን። እቲ ስምዕ ዩክሬን ኣብ መሬታ ፀረ ፓትሪዮት ሚሳይል ከተፍሪ ዘኽእል ኮይኑ መራሕቲ ክልቲኤን ሃገራት ብ8 ሓምለ ኣብ ቱርክብ ዘካየደዎ ዝርርብ ከም ዝፈረሙሉ ተሓቢሩ። ኣሜሪካ ነቲ ኣፅዋር ንምዕባል ዝኽእል ንዋትን ቴክኖሎጂን ናብ ዝመፅእ ቀረባ ግዜ ናብ ዩክሬን ክትሰድድ ተኽእሎ ከም ዘሎ ፕረዚደንት ቭላድሚር ዘለንስኪ ኣሚቱ። እቲ ስምዕ ዓቕሚ ምክልኻል ዩክሬን ከም ዘደንፍዕ እኳ ይግለጽ እንተሎ ነቲ ኩናት መሊሱ ዘጋድድ ክኾን ከም ዝኽእል ግና ግምታት ኣሎ። ዩክሬን ካብ ሩስያ ዝመፅእ ዘሎ ምጥቃዕትታት ንምካት ዝተራቐ ጥረ ሚሳይል ክትጠልብ ምፅንሓ ዝፍለጥ እዩ። ስዑድ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰርሓ ዝኽእለን ስምዕ ተፈራሪመን። ቀዳማይ ሚኒስትር ካናዳ ማርክ ካርኔይን ላዕለዎት ሰመዚ ስዑድያን ትማለ 9 ሓምለ ብከተማ ርያድ ኣብ ዘካይዶ ዝርብዮም ኣብቲ ናይ ቢልዮናት ዶላር ስምዕ በፂሖም። በዚ መሰረት ካናዳ ብዝቐፅል 10 ዓመታት ኣብ ስዑድያ ናይ ልዕሊ 1 ትሪልዮን ዶላር ውፍሪ ክትገብር መደብ ኣሎ። እዚ ከምዚ ኢሉ እንከሎ ክልተን ሃገራት ዝሓለፈ ዓመት ዝኸተሞ ኣብ ብርቂ ማዓድናት ዝተኮረ ናይ ልዕሊ 20 ቢልዮን ዶላር ውዕል ንምትግባር ከም ዝሰርሓ ኣፍሊጠን። ስዑድ ዓረብን ካናዳን ንትግባር እትስምዓት እትከታተል ሓበራዊት ኮሚቴ ክቑማ ምዃነን ሓቢረን ኣለዋ። መንግስቲ እስጳኛ ኣብ ሰንኪ ሓደጋ ባርዕ መሮር ኣብ ደባ ክፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጊ ኣውጅ እቲ መንግስትነት ስጉምቲ ዝወሰደ በቲ ክትር ዋዒ ዝጠንቁ ባርዕ ብውሕዱ 15 ሰባት ከም ዝሞቱን ልዕሊ 20 ዳሃዮም ከም ዝጠፈአን ድሕሪ ምቅልሑ እዩ። ብዘይካዚ ብሰንኪቲ ገና ኣብ ትሕቲ ቁፅሪ ዘይወዓሊ ባርዕ ዛጊት ልዕሊ 10,000 ሄክታር ጫካ ከም ተሃመኹን ኣሸሓት ነበርቲ ከም ተመዛብሉን ተገሊጹሎ። ቀዳማይ ሚኒስተር እስጳኛ ፔድሮ ሳንቸዝ ነቲ ባርዕ ንምግታእ ገዚፍ ኣህዱሉ ኢኹ ከም ዘሎ ሓቢሩሎ። ኣብ እስጳኛ ተኽሲቱ ዘሎ ቁትር ዋዒ ድሕሪ 1950ታት እቲ ዝለዓለ ምዃኑ ዝጠቐሱ ፀብጻባት እቲ ክስተት ነቲ ባርዕ ንምቁፃር ንዝካየድ ዘሎ ስርሒት ይዓናቕፎ ከም ዘሎ ኣረድዮም። ኣብ እስጳኛ ጥራይ ዘይኮነ ኢጣልያ፣ ፖርቱጋልን ግሪክን ኣብ ዝርከበን ካልኦት ሃገራት ኤሮፓ እውን ብርቱዕ ዋዒ ኣጋጢሙ ከም ዘሎ ይፍለጥ። ጃፓን ንፅላት ጠፈር ኣብ ሓደጋ ዘእቱ ስጉምቲ ካብ ምውሳድ ክትሕየብ ህዝባዊት ሪፓብሊክ ቻይና ፀዊዓ። ቻይና ንፃውዒ ዘቕረበት ጃፓን ፀጥታ ንምሓስ ኣሃዱ ጠፈር ተዋድድ ከም ዘላ ድሕሪ ምግላጻ እዩ። እቲ መደብ ኣብ መንጎ ሃገራት ኤስያ ተመሳሳሊ ውድድር ከስዕብ ከም ዝኽእል ዝወቐሰት ቻይና ኣብ ተግባር ከይውዕል ኣዘኻኺራ። ጃፓን ኣብ ዝሓለፈ 5 ዓመታት ንባጀት ፅላት ምክልኻላ ብኣስታ 30 ዓፅፊ ከም ዘዕበየቶዮም ፀብፀባት ዝጠቕሱ። ንምንቅስቓሳት ጃፓን ብዕቱብ ትከታተሎ ዘላ ቻይና ኣብ ዝሓለፈ ቅረባ መዓልታት ኣብ ልዕሊ 40 ኩባንያታታ ናይ እገዳ ስጉምቲ ከም ዝወሰደ ዝዝከር እዩ። እቲ ስጉምቲ መልሰ ግብሪ ናይቲ ጃፓን ወታደራዊ ዓቕማ ንምድንፋዕ ተካይዶ ዘላ ፅዑቕ ምንቅስቓሳትን ኣብ ጉዳይ ደሴት ታይዋን ተገብሮ ዘላ ምትእታውን ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ሓቢሩ እዩ። በዚ ድማ ዝተወሲዱ ዘሎ ስጉምቲ ንረብሓታት ሃገሩ ቀዳምነት ዝሰርዐ ምዃኑ እቲ ሚኒስትሪ ኣረዲኡ። ኣሜሪካ ብጉዳይ መሸጣ ኤፍ35 ዝዓይነት ነፈርቲ ኩናት ኣብ ልዕሊ ቱርኪ ወሲናቶ ንፅንሐት እገዳ ከተልዕሎ ምዃኑ ሓቢራ። ፕረዚደንት ዶናልድ ትራምፕ 8 ሓምለ ጎኑ ጎኑ ዋዕላ መራሕቲ ኣባል ሃገራት ኔቶ ኣብ ከተማ ኣንካራ ምስ ፕረዚደንት ጣይብ ኤርዶጋን ኣብ ዘካየዶ ዝርብ እቲ ኣብ 220 ዝፀንዕ እገዳ ክልዓል ምዃኑ ገሊጹ ኣሎ። ይኹን እምበር ፕረዚደንት ትራምፕ እቲ ናይ ምልዓል ውሳኔ መዓስ ከም ዝውሃብ ኣይሓበረን ዘሎ። ቱርኪ ኤስ400 ዝተሰሜ ስርዓተ ሚሳይል ሩስያ ድሕሪ ምሽማታ እገዳ ከም ተወሰነላት ፀብጻባት ይረድኡ። ምልዓልቲ እገዳን ዝምድና ኣሜሪካን ቱርክን ብእወታት ፅሉ ምዃኑ ዝገለጸ ፕረዚደንት ጣይብ ኤርዶጋን ተግባርኡ ክቀላጠፍ ፀውዒ ኣሎ። ጀርመን ወታደራዊ ዓቕማ ንምዕባል ካብ ኣሜሪካ ቶምሃዋክ ዝተሰሜየ ስራቐ ክሩዝ ሚሳይል ክትሽምት ምዃና ሓቢራ። መንግስታት ክልተየን ሃገራት ምሽጣት ኣፅዋር ብዝምልከት ኣብ ስምዕ በፂሐን ከም ዘለዋ ዝገለጸ መራሒ መንግስቲ ጀርመን ፍረደሪክ መርዝ ኣብ ቀረባ መጽእ ከም ዝትግበር ኣረድዮም። ጀርመን ነቲ ኣፅዋር ብግዜያውነት ኣብ መሬታ ክተዋድዶ ብ224 ተሰማሚዓ እኳ እንተነበረት

ከይተተግበረ ከምዝፀንሐ ይግለፅ። ክሳብ 2600 ኪሎ ሜትር ንዝረሓቐ ዒላማ ክወቅዕ ዝኽእል ክሩዝ ሚሳይል ቶምሃዋክ ኣቐዲመን ብሪጣንያ፣ ኣውስትራልያ፣ ጃፓን፣ ሆላንድን ሸሚተን ወየን። ሃገራት ኤሮጳ ድሕሪ ምውላዕ ኩናት ዩክሬን ኣብቲ ኣህጉር ብዝተፈጥረ ፀጥታዊ ፀገማት ወታደራዊ ዓቕመን የደንፍዓ ምህላዋን ፀብጻባት የረድኡ። ኣብ ህዝባዊት ሪፓብሊክ ቻይና ፋብሪካ ጫማ ብሳኺ ዝተሓደጋ ባር 28 ሰባት ከም ዝመቱ ተገሊጹ። በቲ ኣብ ኣውራጃ ፉጂያን ኣብ ዝርከብ በዓል 5 ደርቢ ህንፃ ዘጋጠመ ባርዕ ከቢድ ንወታዊ ዕንወት ከም ዝወረደ እውን ሰብ መዚ ምድሓን ሂወት ቻይና ገሊፆም። ጠንቅቲ ሓደጋ ዛጊት ከም ዘይተነፀረን ንምፍላጡ ምርመራ ይካየድ ከም ዘሎን ተፈሊጡሎ። ዜናታት ምዛም ኣርእስታ ዜና ክደግመልኩም። ዓመታዊ ፌስቲቫል ኤርትራ ካብ 18 ክሳብ 26 ሓምለ ኣብ ቀፅሪ ኤክስፖ ክካየድ እዩ። ኣብ ዞባ ማእከል ክረምታዊ ወፍሪ ተምሃሮን ልምዓት ብውድብ መልክዕ ተጀሚሩ። ኣብ ንዞባ ሰንዓፈ ውፅኢት ትምህርትን ተምሃሮን ምሕያል ኣብ ምድልዳል ስሉሳዊ ዝምድና ክስራሕ ከም ዘድሊ ተገሊጹ። ኣሜሪካን ዩክሬንን ኣብ ምፍራቅ ኣፅዋር ዘተኮረ ክልታዊ ስምምዕ ከም ተፈራርማ ገሊፀን። ስዑድ ዓረብን ካናዳን ኣብ ፀዓት ዕደና ቴክኖሎጂን ምክልኻልን ብሓባር ክሰርሓ ዝኽእለን ስምምዕ ተፈራሪመን። መንግስቲ እስጳኛ ኣብ ሰንኪ ሓደጋ ባርዕ መሮር ኣብ ደቡብ ኣኽፋል ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጁ። ባርከ ዝኽልኩም ተዓዘብቲ ሓፈሻዊ ዜናታት ኣብ ሰዛዚምሎ ስለምክታልኩም ነመስግን። ምስ ተረፊ መደባትና ንሓድገኩም ብወገና ብምሸት

0: ሞያዊ ስልጠና ካብ ፖሊቴክ ወትሩ ንሓደስቲ ናይ ቴክኖሎጂ ስልጠናታት እናተኣታተወ ዝመፀ ፖሊቴክ ሰናይ ናይ ክረምትን ዕረፍትን ጊዜ እናተመነየ ኣብ ዓውድታት ኮምፒውተርን ፕሮግራሚንን ንዓበይት ናኣሽቱን
1: ሄሎ ኤሪትሪየንስ ሄሎ ማይ ፍሬንድ ዌልከም ቱ ፖሊቴክ ኤአይ ስቱድዮ
0: ኣብ ዲጂታል ኤሌክትሮኒክስን ሮቦቲክስን ከምኡውን ኣብ ናይ ቪድዮ ፕሮዳክሽን ምስ ናይ ፈለማ እዋን ዝወሃደሎ ጽገና ሬፍሪጀሬሽንን ኣብ ሓደ እዋን ሞያታት ዝዕጥቕ ናይ ኣርቲፊሻል ኢንቴሊጀንስ ኤኣይ ስልጠና ኣድራሻና ጎደና ዋርሳይ ቲራቨሎ ከምኡውን ኣብ ጎደና ዕርነት ህንፃ ኢምፔሮ ቁፅሪ ቴሌፎን 11 31 44 18 ባዶ 4 82 ፖሊቴክ ስቴፕ ፎርዋርድ

ተቐርብ ትካል ሳትረብ ክሳብ ሎሚ ብርክት ዝበሉ ሰብ ሙያ ጥበብ ኣብ ምፍራያ ጸኒሓ ብዝተፈላለየ ቅድታት ቅብኣ ዝቐብኡ ዝተፈላለዩ መሳርሒታት ሙዚቃ መሊኾም ድንቂ ብቕዓት ዘንጸባርቑን ካልኦትን ኣብ ዝሓለፈ ሰሙን እምበኣር ከም መቐጸልታ ናይዚ ብዝተፈላለየ ዓይነታት ቅብኣን መሳርሒ ሙዚቃን ዘሰልጠነቶም ኣመሪቓቶም ኣላሞ ዝቐሰምዎ ስልጠናን ፍርያቶምን ኣብ ንኡስ መደብና ክቐርብ እዩ። ንኡስ መደብና ፍኖት ሂወት እውን ናብ ንኡስ ዞባ ዓረዛ ወሲዳ ምስ ሓንቲ ድርብ ጾር ተዓምም ሃብሮም ተምሃሪት ክተላልየና እዮም። ተኸታታሊቲ ፊልም ሳውን መበል 22 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዘለናይ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደባትና ትራን ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 11 ሓምለ ልክዕ ሰዓት 2 ፍርቓን ድሕሪ ቐትሪ፣ ድግማ ሓሙስ 16 ሓምለ ልክዕ ሰዓት 4 ድሕሪ ቐትሪ መደብ ናትራን።

0: ከፅግበኒ ቅጫ ሳመቑላዕ ኮላ ይፈልጣ ኢልዋ
1: እሞ ሓሳብ ልበይ ሰሚሩለይ መርዓ እንተገበርኩሲ ሓወይ ማዓረይ ካባይ ተፈሊኹዕ
2: ሓዊ ምኳንካ ርተትካል
1: እንታ ወልጥቕሽ ዳር ማለት ዘርኡ ማለት
3: እንሳንዳይ ዓይኖም እንሳንዳይ ወይናሲ እንታይ ከም ዝገበርኩን ከምዛ ጓላ ፀየነታላም ፀሊእና ንርሕቐናኒ
4: ዋ እንታይ ኩንኩንክን ከም ጓላ ፀየነታላም ርሕክራነ ትብለ እንግዲ
5: ዘይትዕቲ ይኽባ
4: ዘይትዕቲ ስንስኽ ንባዳ
5: ዋ
6: ኣምሳ ደስኸስካ ወደይ ውራይ ጥዕምከ እንታ ኣነረኺበዮ ዘሎ ክሲ
2: እንተኾንካ
0: ቆልዓ ዊፃ
7: ሰብ በዚ ተቐሪብና ድሓይታ ከይገበርና ዛ ቐንዘኻ ስቕልና ከይዲ ሕማቅ ተረኺ
8: ኣብዛ ቦታ ዓድናስ እንታይ ደፊንዎም እዮም ከይሰገርዋትም እዩ
9: ሸይጣን ባ ክልል ኣቢልዎ እምበር ርኢኻ በዛ ክሳድ ስትኹ ኢሎም መፅኦም ተዝኾኑ ሲ ምረኸብዋ ነይረ
8: ሓቂኻ
10: ምስተንሳና ኣሎኣ ሕና ክትፈድሕኒ ክትብል እንደርክበላ ግዲ
6: ግንያ ምባላይ ተሕመቒ ልዝብ ይኹም
1: እቲ መንገዲ ምምራሕት
3: ኣያ በርሀ እንታይ ይብልስና
1: ባዕለይ እውን ኮ ከይዲ ክእል እዩ
3: ከምኡ እንተ ጌይርካ ከዓ እግር ስማዕ ባ ጉዳይ ዓይኖም ከዓ ምንታይ ተበፅሐ
9: ሮታ መርዓ ብለይቲ መርዓ ክወልድ ከም ዘለዎ ንገርዎ
2: ራይ
9: ነቲ ከዓ ድማ ኣብ ላዕልን ታሕትን ናይ ትውራይ ናይ ወዲ ዘጎ ሙሉእ ሓላፍነት ትሰክር
7: ሳንደይ ብርሃን ክንዲክንዳ ክንስኩ እያ ብርሃን ሳ ቤት መና ኣሉ ዋላ ቤነ እየ ብርሃን ክንዲ ክንሳንደይ
3: ብድሃን እየ ሳንደይ ግዳስ ስምዓን ዶ ኣየቦክንንድ ኣብ ዛዕባ ክንክዘርቡ ብዝነይ ሰሚዕ እዩ
7: ናይ ቦይ ግዲፍ ክንተዛረባ ሳንደይ ነዛ መዓልኪኦም ከልዮምን ዘሎ
3: ኣይፋልክነ ሳንደይ ባዕለይ ሰሚዕ እዮም እናበልኩን ኣቦክን ሲ ንወያ ውራይ ዳይርካ ሕፅብ ይኹን ዝሓሰብዎስ ኣቋሪፆም እዮም
7: ተእማን ክንሳንደይ
3: ስጋ ማርያም ዓድና ክምሕለል ክንሳንደይ እመናኒ እወ ባዕለይ እንዲ እዝነይ ፀልዒ ሰሚዐ እዮም ግዳሲ ዳይር ንወደቐሽ ግድል ይኽቦ ኮይኑ ዚ ኣቕቢፆም እዮም ሳንደይ ኣቕቢፆም እዮም ክፀና ኣሎ
7: ክንሳንደይ
3: እየ
7: እሞ ዝፅዕን ኢልን ዝቐኒየ ስኽበኒለ ይብላ
3: እንታይ ግዲ ክንሳንደይ ማዓረይ ቅሰና ዳ ሕጂ ዚ ግዳ
7: ንሱ ፅሓን ፀገም የለን ሳንደይ ማዓረይ
3: ሓደራ ክንሳንደይ ከይተግድዓኒ ንዓይ ከምዛ ወላ ሓንቲ ነገር ዘይፈለጥ ግን ዝፈለጥ ክኖ ምክር ዘይልኩም ኮንክን ይኹም ትቐልቦ
7: ዳሓንሳንደይ ኣጨነቐ
3: እወ ኣቦኹን ሓንቲ ከም ጠንቂ ሒዞም ኣጃበጉዖም ንስያ ነይራ ተጠንቀቓ ሳንደይ
7: ናይ ዳሓር ደለ ይኹን እንቋዕ ጥራይሒ ካብ ዝሕስሩ ዝኾነ ዳይረ ተናገፍኩ ሳንደይ
3: በቃ ሳንደይ ከም ኣልክን መንፈስ ክን ነብስ ክነርግኣ ሳንደይ ሓደራ ክንደጅኻ ሳ
7: ጠምዕላ ሒዝ ክንመፅ ኸን
3: ቅሰና ድኣ ኣይ ሂፍ እንዳበልኩ ዲ መፅ ከመይ እናልኩ ድ መፅ
7: ግን ፅቡቅ ጌርክ
3: ሕጅ በላኸ እናነበልክ
11: Thank you.

0: escreven a... mo... Ayo, kat kayo di... Akilog ko ato ka nakil ka?
1: Wais, well, nakil eh. Ito tayo na niya.
0: Do? Mo ta...
2: Tabo ta. Tama gedda ka tfalta ato ka?
1: Wa.
3: Maraka adana ato kayo tafa nil ka?
2: We. ረኻ ዓድኻ ዳ ኣይጠፋኣካን ድዩ ግና ኣነ ከዓ ዝያዳኻ ይፈልጦ ክሕብረካ የ ድሓን ኣነ ዝፈልጦ ኣለኒ
4: ትርአን ዘለካ ተንወት ይህለዋ ከምዚ ብርኽ ኢለን ብትሕትየን ቀላቅል ዝረአ ዘሎ
1: ምርቲ ገረብ ትረአየን ዘላ
4: ወኖኖኖ ኮይኖታ ክሰግራ ታቐላጥ ባካ ንሳ ቀሊጥካ በታ ቆላቁል ምስ ወረድካ
2: ኣብኻ ትሪዮ ተኽሳድ እንደንሄትካ
3: ግርም ወታ ጨጓርት እያ
4: እታ ጨጓር ተኽሳድ ንዓ ምስ ወረድካ ናብዚ ኣትወ ኣብ ኩሎ ጫካ ክውን ኢሉ ሓጓጉም ኣሎ ኣብኡ ትደሎ ኣብኡ እንተዘይረኺብካዮ ካብ ቦታ ናብ ቦታ ካብ ቦታ ናብ ቦታ እንዲኸም ዝንፋስ እንዳኣያይረዚ ኣብ ሓደ ቦታ ይኸውን እዩ ኣብኣ እንተስኢንካዮ ትኽልካ ምስ ሰጠወኻ ኣብቲ ኣግራብ ኣብኡ ትደልዮ ኣብኡ ሎ እንተስኢንካየ ግን ትደልዮ እቲ መልሽካ ንኒአ ትኸይድ መልሽካ ናብዚ ተንቆልቁል እንተስኢንካየ ግን ኣነ እንታ ዓሰር ዓሰር ዓሰር እንዳኸድኩ ስለዝፈልጦ ተመለስ ባዕሊ ሒዘካ ክኸይደ ዝወደ
3: ግርም
4: ወ ሕይኽ ይድሓን
1: ግርምርኹዳብረ
4: ክትቅድሚ ድኻ ዋ ወይሲ ክትምለስ ኢኻ ተሓስብ ዘለኻ
1: ካሉ ግልብጥ ባኸብ
4: ዶ ሕራቤል ሃይ ሕይኺ
1: ያበረ
4: ወይ
1: እዮም ገለ ወዲ ቐሺ እንተሓተተካ
3: ክምለስ እዩ በሎ ኢኻ
4: ወዲ ቐሺ ዝናህና
1: ወይ ወዲ ቐሺ
4: ወዲ ቐሺ ዳ ናይ ድሓ
1: ናይሕተተለኢሉ መልሲ ሒ ዝለይ ክመፅ እዩ
4: ንዑኡ ከዓ ካልካ የ ነርካ
1: ወንዑ የለዮ
4: ራይ በላሓ ራይ ራይ ኪድ ድሓነ ፃዕዳ ፅናሕካ ፅቡቕ መንገዲ ይግበረልካ
1: ራይ ግር
4: እንታ ዳየር ወዳ ብሓንሳቢ ድሕጂ ክንነግረካ ኢና ኢልና ኢና በር ድሓን ድሓን ድሓን ክድበል ድሓን ምስተመለስካ ይነግረካ
1: ከይደ ብሩክ ምዕልቲ
4: ብሩክ መዓልቲ ሽ ስከስል ንዕንኳ ሕተተ
1: ወይ ኣድገይ ወይ ኣድገይ ብሕሊ ናብ ትብላዕ ስኻኻ እንታይ ዛ ጥርሲ ረዳ ዝባንካ ጨራንዕ በልዖ ንዓድኻ ኣሳዊ ንበልዓ ኣውሽ

0: ናንኸሾ መድዮ ሞላ ፀፀሪ ኣትዎ ክላ ናይ ፀፀር ኣይኮነን ዝሲ ከምዚኒ ክራማት ከምዚኒ
1: እንዳዘምህረት
2: ዕድሩ
1: ሳዳ ኮይኑ ኣድ
0: እንታ ንድዕሉ ዝእግሩ ናይ ዝክራማት በንፊኑ
1: ዶ ናይ ዘምህረት ስኻ ድማ ይትካነኸኑ እንትኸውን
0: ነዛ ማይ ንጓርታ

0: ዝገርመካ እዩ።
1: ፈጣሪ ዳ ይዋዕሎን እምበር ሳውን ዕፉን ነሩ እንተዝኸውን ስኒ ካልእ ሕሊፈ ይመሃብክ ወ
0: እንታይ ምገበርካ?
1: ጭጭፍ ጭጭፍ ኣቢለስ ንረዳእ ኣድግና መብላዕ ክኾን እየ ሓጋ የድለካ ዘለኹ እንታ ታኺርና
0: ዘምረ ኣነ ዝገርመን እንታይ ይመስለካ ከም ሰብካ ሰብኣይ ተባሂልካ ትፅዋዕ ምዃን ከ
1: እንታይ ዳ ሻብካ ግልብጥ ኢልካ ንዳ
0: ናትካ ይበካ
1: ዕድሪ
0: መፀውዒኻ ሰብኣይ ተባሂልካ ዝፅዋዕ
1: እድጎይ ከበልዕ ፅቡቅ ናይ ጨናሓኻ እንዳ ሻብካ ግልብጥ ኢልካ ክዳ ኺድ መፅኻ ንልኻ ዋላ መፅካ እያ ኮኺድ ክዳ
0: ውዮ ግዳ ገለ ስምሐ ወዲ ስምሐ ጌርካ
1: ኣሓንዳ እንደ ነገር ኣለካ።

0: ተመስገን ኣምላኽ።
1: ኣቦኸ ኸ ድኻም ናይ መንገዲ ወፂኡሉ ዶ?
0: ወ
2: እንታታይ መዓልቲ እንታ
0: ብድሓን ዲኻ
1: ኣንቲ ኸመይ ከመይ ክተብል እየ ዝረባ
0: ኣቕሊብካ ልድኣ እምበር ኣነስ ንቡርይ ተዛሪበ
1: ዶ?
0: ወ
1: እታ ዓይኖም ካብ መናጠሉላ ኣለዉ ሰሚዕና
0: ምስ ደለቲ ዲኻ ሪጋ ክትሕዝ ደለ
1: ተቐዘፊ
0: ደልካ በ ወረ ካብ ከተሸጓሽግ ሒሕ ትብል ዝፈልጦ ዘይብለይ ንዓት ወቕረኒ
2: እንታ ኸመይ ዝበሉ ወይ ትመልሓሳ ወደይ እዚኣ መብረይ
0: ደልካ ይኹነልካ
1: ኣቦኺ መፂ ነይሩ ዘምህር ኣትበልለ
2: ኣበልክኾነ ረ እዚኣ ጥራይ ካብ ዓዲ ምደ ዘሕሞቕካ

0: አቶም ላይ አበላ አላህም ነው አለ አለ ለምህረት ዋ አንተ ሰገሪሪ
1: አነ ወ
0: ስድራዳ የለው እንዴ
1: ወጪው ማለው
0: እንቂ አውህ ሕሽወዳ

0: ከመይ ቀኒሕ እንዳሓንዶ ቀኒሒ
1: ድሓ ምሳሪ እያ ኣሎ
2: ስማ ኣንዶ ግዳ እዚ ዳየር ንዓይኖም ንመርዓ ምሕታቱ ዝሰጡ ርኹም
1: እንታይ ደኣ ዚ ዘረባ ክዳ ሓንደበ መንጀራ ክተምፅላያ ኮንኩም መፅአ ሓቲ እኒአ ክመፅአ ድዒ ሎሚ እንታይ ፈሊጠ እንታይ ከም ምዃኑ እቲ ስጋብ ንዕኦም ዝገመትክዎም ወይ ዝረእኽዎ ነገር ክሳብ ዘይብለይ እንታይ ምክፈልጥ ኢልክና ዘይፈለጡ ኣነ ድዒ
2: ኣነስ ዓይኖም ፈታዊ ከይሃለዋ ክተርፍ ማለት ዘብርት እዩ
1: ድዒ እንታ ክትብሉ ደሊክ ዘለክስ እንተኸዓ ዘፍርሕ እኮ ይብልና ንኣነ ምስእና ዘለና ክትብል እዮ ዝደሊኹ እንተልይኩዶ ኣብ ሒዚ ብ ክተዛር
2: እቲ ሽማይሲ ንዓይኖም ንግብግብ ብላ እዩ ሓዘልባ
3: ንሱ ክትቀራሪ ዝበርቲዑ ኩሎ ናክ ግምት እምበር ኣነ ክነግረክ ዶ ኣነ ስበሊ ኣይመስለኒ ወዲኦም ልዮም ዶ ሰሚዕ ክደኹም
2: እወ
3: በለ ኣነ ከዓ ክነግረክ ዶ በዚ ኣጋውላ በቲ ገምጋሜ ንዳየር እዮም ክህብዎ ኢለ ዝሓሳባት
1: ከመይ ዝብለባ ኣብርሃ እዞም እንዳርኣያ ርኢክየ ኢ ክጉብዝ እንኦም መሸከሎም እቲ ጉብዝ እንኡ ርኢክየ ኢ ሕጂ ምስቲ ኩሉ ግምተ እትዩ ንዕኡ ክባይ ታቆልዓ ከዓ ጓሉ ምስቲ ዘላቶ ከይዳ እንድያ ዘላ ጎቢዛ ዓብያ እንድያ ካብተን ከለው ኢለን ከይደን ዘለዋ እንድያ ሻሕ ኢላ ክትፈረዩ ልክሕባ
2: ዓይኖም ዋዛ መሲሉ ካ
1: ዋ እንት እንታይ ኸ ነዛ ዓይኖም ዋዛ መሲሉ እኳ ገለዶ እንዳበልኩም ላዕሊ ትሰቕልዋ እንታይ ደ ዓይኖም ዓይኖም እኮ ጓልያ ከም ህዝባ እንታይ ደ ሓለፋ ክን ኣለዋ ባዕልኽን እኮ ከምቲ ሰማይ ትሰቕልኣ ዘለኽን
2: ኣለዋ ማዓጣኸ ትበተኽ እኳ ክንዳኣ ዝደፍራ ኣሎ ዝዓዲ
1: ክልክሊ በጃ ክኢለ ክስበል ማዓንጣ ናይ ዝኾነ ማዓንጣ ሰብ ሓደይ ናይቲ ነዊሕ ናይቲ ሓፅር ዝበሃል ነገር የለን ትበተ ክተብል የብሉ ከም ህዝባ እያ እዛ ሰብ እያ ስቕበልና በጃ ክኢለ ዋዕ ካልና ክብላ ዝፃሕላ ዓጠና ዲ ዝበሃል እንታኹንኩምኹማ እንታ ነዛ ቆልዓ በቃ ከም ሓንቲ ኣባይ ንግስቲ ኩሑ ምሉእ ዘፍረሰቲ ክንዲሕ ዝበታተነ ትገልኩም ተብሎ ጓል ኩነት እያ
2: ሓቂ እንዳተዛረ እስኻ ንባዕልካ ዓይነኻ መሊእካ ርኢካ ትፈልጥ
1: ኣበይ ረኺባያ ኣነ ሰብኣይ ምሉእ እንታይ ኣበይ ከመይ ኢላ ክትዛረበኒ ኣበይ ረኺባያ ትፈልጥ
2: ጎቦ እንዳይ ትበል ሓቂ እዶ ተጓብላታ እያ
1: ሓቂ እንተደሊኺ ብዛዕባ ምድፋር ዓይኒ ተውፅእ ሰብ እንድያ ነግረክ ንዓና ንሰብት ንዓበይቲ ሰብት እንታይ ትብለና ኮይና ግና ክንሪኦ ከለና ሲ ዋ ዳርጋ ነብሪ እያ ትቀትል ዳርጋ ኣንበሳ እያ ትቀትል ዋ ዝዓዲ ዓቀኒ ላዕሊ
3: ዓይነ እያ ተውፅእ ታቆልዓ ሰይጣን እንድያ ሰይጣን እያ ጊና ካብ ዓቐን ንላዕሊ ከዓ ንስኽን ከዓኒ ክሳብ ኣንበሳ ቀቲላ ነብሪ ቀቲላ መፅያ ክትብላ ኩቁሪ ቤት ሪፍኩም ዘሎ ተቆልዓ ሰብ እያ
2: ማዓንጣኣስ ትበተኸ እያ ካልእ ዶ እንታይ ለ እንኳዕ ጥራሕ ዘይኣ መካ
1: ኣራይዎ ትበተኸ እያ ትበተኸ እያ ብዛዕባ ንስሲ እወ ኣለዋ ከዓ ሓውሲ ስድነት ከ ኣለዋ ዋ ንሰብትካ ይተረፈት እንታይ ድያ ትብለና ዘላ
3: ደር ምድፋር ዳ ደፋር እያ
2: ናብዛ ናተይ ከዓ መፀኻ ኣነስ ደይካብኡ ፍለካ ፅና እንታይ እያ ንስበል ፅንሐልካ ንዓ ትቆርስ
1: ተነብል ዶ
3: ንዕናይበል ድሓንእውን ክስታ ኮነ እዛ ኣነዊት ከዓ ዓንቶ በንዲ ክስተ ክገብራ ፀኒሕሲ
1: በርበረ ተማሊእ ክዶ በርበረ ብ ድሓን በርበረ ግበር ኣሎ

ብምንባር ከም መቐፀልታ ናይ ዝብዝ ዝተፈላለየ ዓይነታት ቅብኣን መሳርሒ ሙዚቃን ዘሰልጠነቶም ኣመሪቓቶም ኣላ እሞ ዝቐሰሞ ስልጠናን ፍርያቶምን ኣብ ንኡስ መደብና ትቐርብ እዩ። ንኡስ መደብና ፍኖት ሂወት እውን ናብ ንኡስ ዘብዓረዛ ወሲዳ ምስ ሓንቲ ድርብ ጾር ትዓምም ሃብሮም ተምሃሪት ክተላልየና እዮም። ተኸታታሊቲ ፊልም ሳውን መበል 22 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛንዩ ዘለናይ ቪድዮታትን ዝተፈላለዩ ዜማታት እውን ካብ መደባትና ትራን እሰሙን እዚኦም እሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 11 ሓምለ ልክዕ ሰዓት 2 ፍርቓን ድሕሪ ቐትሪ፣ ድግማ ሓሙስ 16 ሓምለ ልክዕ ሰዓት 4 ድሕሪ ቐትሪ። መደብ ናትራን።

ከምቲ ንፀላዕና ንክነጥፍን ኢደሊካይልና ንፀላዕና ትሕቲ መሬት ዘስፈርና እዩ። ከምኡውን ሕጂ ነዛ ሃገር ኣልምዕና ንክነሃንፃ ኢደሊካ ይድና እንታብ ዳሕፈሮ ዓቴና ይበሃል ከይዕለም ከየስተፈሳስ ኣብንፀብሓደ ንሪ እዚ ለዋህዝ እዛ ሃገር ለሚዓን ተሃኒፃ ክትርእን ከለኻ ሽዑ እዩ ሕንናኻን ምምረኻን ሩፍ ኢሉ ክዓርፍ ከይደግዳ ዋዕ ንዓባ ደንጎላ ዝኾነ ዘረባ ሰሚኸናለ ንዓባ ነስላ ደንጎላ ንሓንቲ ሃገር ንክድነት መሰረታዊ ባእታ ኣይታይመቓታውቲ እንታ ናይ ልቡል እውን እውን ተካትማ እውን እውን

ዋዕ! ላሶ ኸስወይልካ ኢኻ! እንታይ ሽሙ ሒዙ?

0: ገሬ እንኳ ሓጎሰና
1: ሓጎስ ሃብኪ ሓጎስ ሃብኪ እያ ሰሓተይ መቼም ንስ እዛ ናይ ልበይቲ ቁቅርክና ትፈልጥያ እንታይ ይበሃላሉ ከመይ ይሓስዋሉ ስ እስከ ጥቡቅ የክሕለል እዩ ብዕልመ ድያ ዋላ ብሕማም ብከመይ ክሕዝዎ ሓስቡ ኣለዉ
0: ኣታ ገር እንታይ ሓውሱ ዝተብሎ ዘለካ በዚ መዓልትና ፅነት በዚ ሓደኻ መበል 30 ዓመት ረፍረንደም ዶ ይኮነ
1: እሞ እዚ እንኳ ሓጎሰና ክብልፅናሓስ ናይ ረፍረንደም
0: ካብ ፃዕቢንቲ ኣሎ ድ ረፈረንደም እኮ ነቲ ቀያሕ ትኸፊልና ናፅነት ዘምፅናሉ እወ እና ፅነት ኢና ንዓለም ዘደንቕ ድምፅና ዝሃብናሉ ባንዴራ ናብ ዓለም ዘበልበልናሉ ታሪካዊ ኣጋጣሚ እዩ
1: ዋ ኣንዱ ስናዊ ሓቂኺ ብንሲ ካልእ እንዳሓሰብኩ ካልእ ኢሎም ፍውስውስውስውስውስውስ ስለዘበልሎ ይብለ
0: ካብ ጣፍ ያሎ ድ
1: እውይ ኣንሰማዓኒ
0: ኣይሰማዕኩም
1: በልንህለትኪ በዚያ ቀኒና ማእቶ ተወልያ ሕጅኻ ሓዳሽ ሓዳሽ ማዕዶ ናብዛ ጎደባ ሓደ ተእቱ ፅርግያ ክንፅገን እያ ኣሉ ኣሎ
0: ኣሰይ እዛ ፅርግያ ብጣዕሚ ያፅያት ኒራ እንጓዕ ከም ሓሰብ ነገር ይሓወ
1: እዛ ክሎክፅናሕ ሰሚዐ
0: ኣዎ ሰሚዕካ

0: ተባላሽ ዘሎ ፅርግያ ክፅገኒ ትብለምለኻ
1: እሞ እምንኩያ ክንስቀን
0: ገሪ ሓዘይ ጨንቕ ዘጨነቕካ ብጃኻ ስከግደፈና
1: እዋ ሎማዓት ኣደሓንዳ ዛጋንታ ኩላ ዓዲና ዘሎ ዋጋ ንወዳ እዋ

0: ምና ሕጊ ሓቲትካ ተሓዊሰኒ በሰላም ኢናትን ድሕሪ ኩናት ዘሎ ልምዓትን ጠቕመን ጉናኣቱ ሓቢሉ ብዛዕበለ ኮይ ኣታነዛርጎ ጥቡቅ የር ኮይረ እዩ እንዋዕ ታረዳ ካሜራ በስ ሕጂ ብሓደ ኢትካ ኣማራ ብሓደ ኢትካ ድማ ብረት ሒዝካ ተቋማሚትካ እንተሰርዕካ ቅያ ልምዓት ንፍፃሚ
1: ኣየ ኣየ ተዛሪበ ኢሉ ኮይ ካቁስ ብረዳ ሕጂ ስራሓ ወዲ ኣንዳ እንዳ ክትከውን

ህዝብን ብሓርካ መሬት ሰላም እዩ ዘሎ ኢልና ጥራይ ድፋዕና ይንሓድር እዋ ኣነና እንታይ ሓሲበ ክርተ ቢልናስ ኣልማዕ ቢልናያሲ እሞ ዋ እሞ ከኣብሉ እዩ ንኽድ ንስራዕ እወ ሰሜርና ንስራዕ ናፅነት ትብል ኣላ ስመራ ታወለሎ ናፅነት ትብል ኣላ ስመር ታቕባል ሕድሪ ስመር ራታህዝቢ ስመር ከም ቀደምካ ስመር ስመር

0: ትመሳሰሉ ገሊኦም ከዓ ይመሳሰሉ ኢልክና ብኸመይ ኮም ኮይኑ
1: እዚ ደኣ ኣብ ውህደት እንቋቑሖ ጓል ኣንስተይትን ዘርወት ተባዕታይን እንተ ደኣ ትንቋቑሖ ናይታ ጓል ኣንስተይቲ ኣብ ክልተ ማዕረ እንተተመቒላ ኣብ ክልተ ድቂ ዝማዕበሉ ክልተ ሓደ ዓይነት ብመልክዖም ንፀወተኦምን ማናት ይብሎ ዩ ማለት እዩ እዚኦም ድማ ኣይደንቲካል ትዊንስ ኢልና ንፅዋዕ
2: ኣንቲ ሚካል ባሌ ጥንስን ሕርስን ፈቲና ዝወዳእና ኣዴታት ዋላ ሓንቲ ዘይንፈልጥ ሲ ንስኺ ጋና ዘይተበኩርክ ዘለኽስ ከመይን ብኸመይን ገር ክፈለጥ እዮ
1: ተማሂርናዮ ማድሃቤ ተማሂርናዮ
2: ዶ እምበኣር ብዛዕባ ስኻ ትመሃርዎ ኢኹመ
0: ማማድሃቤ ኣሽኳ ይበዓል ሚካል ኣብ ኮሌጅ ዝተማሃረ በዓል ልዕና ኸማ ብዛዕባ ስርዓተ ተዋልዶ ቀደም ቀደም ተማሂርናዮ
2: ዶ እሞ ሰተ ከም ማዕሾ ማዕሾ ካብ ሓድሽ ሓድሽ ካብ ባህታ ተወልደ ኢልካ ቦ ምህሮ ደሎ እዩ እዚ እኮ ሓረግ ወለዶ እዩ በር ምሁሮ ኣይኮነ ሰተወልደ
0: ኣንደይ ድሃበ ሓረግ ወለዶ ስርዓተ ተዋልዶ ከምዚ ናይ ኣብርሃ ምሳላ ኣይትፀናብር እዮም ካዓተክ ዶሚኩ እቶም ማንታ ከልዎስ ዘይማሳሰሉ ኸ ከመይ ከመይ ናቶም
1: ናቶም ዶኣ ሓንቲ ጓል ኣንስተይቲ ሓደ ግዜ ኣብ ማህሊ ንቋቑሖ ክልተ ንቋቑሖ ዝፀፍ ሞ እቶም ቋቑሖታት ምዘርወት ተባዕታይ ተራኺቦም ምስ ማዕበሉ ዘይመሳሰሉ ክልተ ማናት ውለዱ እዚኦም ድማ ፍራተርናል ትዊንስ ኢልና ንፅዋዕ
2: በል ሚካል ጓሊ መምፅእ ዘረባ እዞም ኩትሻይ እንድኦም ሕጂ እዞም ኩትሻይ ማንታ ብምዃኖም ኣሕዋት ብሩርን ወርቅን ብምዃኖም ከዓ ፍሪታት ታ እዮም ማለት እዩ
1: ስመርባ መዳበ እዚ ኩሉ ወርቂ ብርር ዘለክ ዳኣ ሞ ዳሓኒኺ
2: እዚ ዳያ ናይ ኮይነት ሚካል ጓለይ ገረብርሃን ሓወይ ሓወይ ኮይኑ ኢሉ ዘይኮንኩስ ከምኡ ዝመሰለ ብሩኽ ብሩኽ ሰዲ መሲሉ ኩ ኣቲ ኣቲ ንዓይ ኳ ካንዛ ዝገብረለይ ኣጨንቆ
0: እንታይ ሞ ደዳለይ እዛ ምምስጋል ደቂ ዓልትለይቲ ኸ ኮይና
2: እንታ ቆልዓ ሰብ ገዳስስከምስፋጣሪ
0: ከይ ተቃያይመኒ ኣነ ደወይነ ቀደም ቀደም ስንባዕሉ ኣብ ስንቆቂረን ክሎ
1: ኣንተ ሰብቲ ትኸውን ከዳ ማማድሃበላዩ ትረፍያ ፈጣሪ ስለዝኾነ ሰብ ኳዓይኑ ክደፈን ዝብላ ዘይብላ
2: ሓቂኽ ሚካል ጓል ፀላዕ ዝበሃል ሰብ እኳ የብለይ ሓንቲ እታ ለምለምያ ንሳ ድማ ፊጦ እንድያ መቸም ጠባያ ፅ ፊን ከብላ ከሎ ኣብ መገዲ ትረክበኒኸም ዕንጡቅ ኣቢልሃ ንትሓልፍ ንፅብሒቱ ከዓ ከምዛ ዋላ ሓንቲ ዘይገበረትካሳቲ ደሃበይ ኢላ ልካ ከምዚ ዋንኡ ዝረኣየ ከልቢ ሰብሰብሰብሰብ ትብላቲ
0: ሰሰሰሰልያ ከልከ ዝፀላክሎ
2: ሰተወደይ ኩሉ ሰብ ከምዚ ከመኻፈታዊ እዩ ግን ሓንቲ ላ ኣተጉዕቤተይ እንድያ ባህዊኣ ትበሃል ኣየብህገላ ኣባዳ ምሳሲ ዓይነን ሓመድ
0: ምሽ ሓንቲ ከዓ ምሽ ነራ ገብርኤላ ትበሃል ከ ኣላ
2: ሓቂ ኸወ እታ ገብርኤላ ትርኤልካትር ንሳሞ ከዓ ክትርኤኒ ከላ ኣብ መገዲ ግብጥ ኢላ ፈጨሙ ውልዕ ድሕሰ
1: እትሞ መልሃበ ምስቲ ግርማፅ ዘመልክ ድማ ኣንጨዋል ድሙ ምዃን ክም ይስሕመ
2: ማባዳኣይ ሓቦትሲ ከምዛ ብፅሕቲ ወርሒ ዘፍጠጥ ዘፍጠጥ ክንዱም ርሒና ኸደ ስስዕ ኮላስ ወሎ ኮላሲ ኣቴ ስመይ ክልዓል ከሎሲ ከመይ ሰቐጥቀጥቀጥቀጥ ይገብለሎ
0: ኣዚ ማማዳይ ኩሉ ሰብ ፈዞኒ ዳስ ምስ ኩሉ ሰብ ዝጠራ ሓንቲ ማዕቀንኪ ብሳኽ ተኸይድሽ ንዶክለኪ
2: ረሕብኒ
0: ዳሃብ ተኻይጦ
3: ዝኾነ እዚ ኩሉ ፅቡቅ ጌርካሉ ወዲ ሃሲካ እዩ
4: ሃሲን ጥራይ ኢደይ ከዓ ሰየርን እምበር ትፈልጥ ኢኻ ቅድሚ ሕጂ መሬት እኩት ኢላቶ ክሕነቕ ኢሉ ገመድ ሓሰውሰው እንዳበለ ኣነ መልእኽ ተመሲለ ጠበሽ ኢለ ኣድሒነየ
3: ዝክሮ ዝክሮ ምዃን በዚ ሓደ ወገን ከዓ ንዓኻስ እንኳዕ እንኳዕ እኳ ከምኡ ኸደ ይካ
4: እንታይ ዳ ኮንካ ታስካ ዓርከይ መጣፍእተይ መሳትተይ ደይ ኮንካ ንዓርከ
3: እሞ ስለ ዝኾንኩ ከየ እንኳዕ ከምኡ ፈደየካ ዝበካ ዘሎ
4: እንታይ ጉልቡት ዘርባይ እንታ ቀንሳኻ ቀንሳይ ዕሩኽ ኢና ልክዕ ከማ ፍንጫ ምስተሃርመት ዓይነት ነብዕ ደኮንካ እንትብለኒ
3: እሞ ንስኻ ብግብሪ ኣባይ ተኸምኡ ዲኻ ኣነ ፍንጨ ተሃሪሞ ዶ ዓይንኻ ዕጫ ሓንፈፈት
4: ሞፈትያ ድያ ጉድዝ ኮይና
3: ተፍጭ ንስኻ ኮ ቲያትሮ ኢኸ ተዋሶተ ትፍት ናይ መሓሸካ
4: ሓደ ሰብ ከዓ ልክዕ ከምዛ ትብላ ዘለካ ኢልኒ እንታ ብካኣልክዎ ዶ
3: ትኽእሎ መልክዕ መምፀኸ
4: ኣነስ እንታይ ደ ዝሓስብ መስልክ
3: እወ
4: ኣነዚ ጥማዕ በቃ ኮይነ ርኢኻ ለካ እተዝዋሳእሲ ብጣዕሚ ምተላበስክዎ ብ
3: በቃ ኮምካ ክትዋሳ
4: ዋ
3: እስ ኣብ ምልባስ ድየድልካ ብህየትካ ኣለኻ ዶ
4: ከመይ
3: ንስኻ ዳ ርኢኻ ልዋህ ለጋስ ብዝብሉ ጠብያት ይኽእለትካ ክምዘን ዘለዎ ክፍተን ዘለዎ እምበሪ በቃ ክዳ ሂወትካ ይድገማሎ ማለት
4: በቃ

0: በቃ ወ ንኣኻ በቃ ገይሮም ተዋሲኦም ካ ዳ እሞ እቲ ተዋስኦ ሲ ኣብ ሓቀኛ ታሪክ ዝተመርኮሶ ይኸውን ኣሎ ማለት እ
1: ንኣኻ ድማ ርኢኻ ብጨብተ ዘዋስኡኻ ስግራዊ ተዋስኦም ተባሃለ

0: ወይኣያ ደቕ ንፈት ወረ እንታይ ዝበሎ ክብሮ መዓልቲ ኢልታ እታይ ጨፍሎ ኣንተ ወይ እንታይ ንኸ ኢኻ ዝበልካ ሕጂ ነዚኣ ድኽ ድኽ ኣቢለ ድልኽ ክሰርሓካ
1: ኣያ ድልኽ ዝኸያርሰካ ኣብዋዝ ሒሸካን
0: ኣያ ከዓ ክትብለኒ እታ ብጡኽ ወይ ብጡኽ
1: ኣያ ካባኻ ዘይውር ዘይቃል ክወፅእ ደየምሕረልካ
0: ኣያ ዘይብልካ ትርፍ ከሓነኽካ ድማ ኣያ ክትብለኒ
1: እንታ እንታይ ድበልዎ ድበላ እዩ ኣብ ምንታይ ካ ውዒዕንእየ ክንዲ ዝመሸምበባ ክንዲ ዝተላኣኩኻ ክንዲ ፀዊዕኻ ንኦሆይ ዝበልኩኻስ ኣያ ትኸደካ ኣላ
0: ሕጂ ከዓ ትደኩመኒኻ
1: እንታ ሰብይ ከይትድፈ ኣቱም ተባሂልካ ኣታ ከይትበሃል
0: ንስኻ ዲኻ ዝኸብርን ዝቕጣፅን ሽመት ትበኒ ባዕ
1: እንታይ ስለ ዝኾንከ ክንዲ ዝጠራዕርዕ ትብል ዘለኻ
0: ድማ ከዓ ጠራዕርዕ ብለ እንታ ድምስየ ድምስ ግደፍ ዓቕለ ከይተወዳእኒ
1: እቲ ሓንቀኒ ፈቲንካ ምዃን ምስ ኣበየካ ዓቕልኻ ኣይኮነ ሓይልኻ ከም ዝወዳእካ ኣይተፈለጠካኒ
0: ዳን ሕጂ ኣብ ሃለክለ ክንዲ ፀኒሐ ንዕኻ ግን ከርእየከ
1: እንታ ክትገብር ኣነ ኮ ዓብ ስለ ዝኾንካ ስለ ተስርሐኒ እየ ዘኽብረካ እምበር ከምዘይትጋጣጠም ገይረ ፋሕፋሕ መበልኩ
0: እንታ ግደፍ ብለካ ክተውሉ ይረብ ከብቲ ካ ክዓልብ
1: ኣበይ ከብድ እታ ኣብዚ እንታይ ከብድ ኣለኒ እዚ ኮ ጠላቕ ቀስዒ ዳርካ እዚ ቸሜንተይ ኣብዚ ተራፂምካ ፋሕፋሕ ኢልካ ክትሰባለ
0: ትሽግናይ ከ ተሰባሪ ብርጭቆ እዩ ፅንሕ በል ክርየካ
1: ኣይ
0: ወንግሰንግስ
1: ክንደይ ዘይፈቀሩ እንትርፎ ዓፈርፈር ኢሎም ክዕዘር ወላ ሓንቲ ክገብሩ ይረኣናዮም
2: እንታ ኣለኹም ዳ መዓላትኩ ዋ እወይ ኣታግነ ማሃም ልካ ኣለኻ ከመልካ ኣለኻ ኣታ ቆወልዓን ጨልቑ ዝነበርካሲ እንታይ እንታይ እናበልዓኻ ደኣልካ ብሓንሳእ ከምዚ ኢልካ ሰላዕ ዒልካ ግና ይስሕቀኒ ከዓ ዋይ ድሓንደለኻ ኸ
3: እግዚኣብሔር ይመስገን ከመይ ኣለኸ
2: ኣዘይ ዝወደይ እግዚኣብሔር ይመስገና ምባል ከዓ በፂሕኻ ኣታመልካኢኻ ኣታ ትብቆልዓኻ ከለካ ድኣ ዝከረካ ዶ እዋይ እንሳት ኩኢኻ ዘይትተሓዝ እንሳት ወረ እንታይ እሳቱ ነበልባል እምበር ነበልባል ምስ ቆርኑ ኩኢኻ ነርካ እወይ ሓደ መዓልቲ ኣዴኻ ሓንቲ ካብ ዓዲ ጥልያን ካብ ሓብታ መልእኽቲ ሒዛትላ ዝመፀት ሰበይቲ ምሳ ሓገዛኹም ትዕድማ ሽዑ ኣዴኻ መቸም ክትውሕልል ጉዳ ምንድያ ሃገገገገገገገ ትብል ደርሆ ሰሪሓ ወዳዲኣ ኣቦ ዝተገይራታ መዋራርድ ድኸውን ኮካ ኮላ ወዲ ኮካ ኮላ ክትገዝእ ኢላ ነዳ ድኳ እንትኸደልካ ሽዑ ኣግዳዱ ምሳልሳይ ርእስኻ ስፖርት ክትፃወት ውዒልኩም ኩዕሶታት ምገዛ ምስቲ ድኻምኩምን ጥሜትኩምን እዳውኩም ከይተሓፀብኩም ምስ ሓመድኩም ዛፃሕሊ ከፍት ተቐልካ እያ ነዛ ደርሆ ፈረሰኛኣ ደሎ መልሓጫ ሓፃርኣ እግሪ ዶ ክትብል ጎሮራ ኩሉ ኩሉ እንታይ ከገዲፍኩም ጎሎ ኩርትንቱም ኣቢልኩም ድዕሙ ኣቢልኩም ኣይትውድእ እዋን ሽዕዲ ካለተ ንግስቲ መፅእ ፃሕሊ ርኢ ተበለ ጥርሓ ኣይንርአዮ ዓበደት ተፀለለት ዓበደት ዳሓናይቲ እትኻ ታጋሻ ኣብ ሽዑ በፂሓት ሁሩብ ኢላይ ትመፅእ እንታ ድ ትወድ ብላዕ እስኪ ብላዕ እስከስከስከ ኣታ ጥዑም ተኸዚፉን እዚ ዕስባ ወደብላዕ

0: እርማልን
1: ንላል ካዛ እንደትኻ ዘማ ፀሬት ነፅር ለና
2: ወድዘቁ
3: ሰላም
2: ዳሓንዶ ሓንዶ
3: ከመይ
2: ጥቡቅ
3: ኣነ ክፈትወካ ማዓት
4: ቴንክ ዩ
3: ኣብዚ ዳ ዝማንያ ኢኻ ወይተር ድሰርሕ ፈልጠካ ኣይነ ትፈልጠኒ ዶ
4: ይፍለጥኩ ኸን ኣለኹ
3: ኣይትፈልጠኒ ኸነ
4: ኣጋጣሚ
3: ሓደ መዓል ትንሽ ኣብ ክለብ ኣብ ቤኒፈር ክራር ጌርካ ተፃውቶም ነርካ ሽዑ መፅ 50 ቅርሺ ምሽ ጠቂዕካ
4: ኣይዘከርካንን
3: ማለት እዩ ገርመካ እቲ 50 ቅርሺ ከማ ከምዚ ችሮቶ ነይርዋ ኣብዚ ቲብ ሰሪሐ ወይተር እንደ ቲብ ሰሪሐ ዳ ከኳ ካብ ደይብለ የ ጠቂዕካ
0: ይሕፍርካ
3: ኣነስ ክኸይዱ ከገላግሎ
0: ሰራ እንታይ ክትብላ
3: ሸዋ ተባላሽሉ ንዕፅሪ የብላ
0: ኣማዕጅላ ኣብዛ ሙድ እዚኣ ከላ ሓራ ኢላ መልወሉ ትሕዘልካ ድያ

0: ከመረ ዘበለይ ናኣትክና በይ ምስፀናሕካ ዘልካ
1: በዚ ምፀናሕ ኮይኑ እንታይ እያ
0: ስምዓ እስኪ እታ ሓንጣ ንትብሉ ዓርክካ ጥዕና ኣለዎ ዲ ጥዕኑ ዳሙሎ ንስኻ ክንታይ ግብሪ ኢኻ ገርካ ብሓደ ኣብቲ ከምኡ ዘይግበር ሓደ ዓብይ እዩ ድሓርካ እዚ ናይ በሎ ስራሓት እንዳፈጠረልካስ ምስ እንጀረካ ትበኣስ
1: ኣነ ሞ እንታይ ደ ይግበርኩ ንዓይ ኮ ኩሉ ሃንደበት
0: እንታይ ሃንደበትዳ ረኺብካ መንገዲ ዶ ሓንሳብ ትኸደካ ኣላ ዶ ሓንሳብ ኣይፈልጠካ ደ ይበልካ እዮ
1: ተወሳኸይ ኣበይ ምስ ተረኸብና ዓንተ ወይ ሃንደበት ተራኺብና ወረግ ባዕለ የፀውዒ እዮ ሽዑኡ ኣየ ናይ ዘረባ እዩ
0: እንታይ ካ ትዛርብ ዘለካ
1: እብለካ እንደ ዘለኹ ሃንደበት እዩ ተጓሒፍናይ
0: እሞ ካልእ ሰናዓኻ ዝመስል ድዳ ረኺቡ ኮይኑ
1: ወይ እንታይ ሕጅባ ዘረባ ኣምፅኢኻ ብየነ ድበሃል ኣሎ ንዓይ ድመስል
0: እወይወሓቅኻ ሓንጣ ዳኣሽግዓታ እንድያ በየነ ቕምጢ ንዓኸሊ ዝመስል
1: ኮፒ እምበር ኣነ መሲል እዮም ክንደይ ድዮም ድጋበዝዎ ሳላኻ ባርከይ ኮፈል ክወፅእ ኣለኹ እኳ እዩ ዝብለ
0: ልዕልዕልዕልዕልዕልዕ ስማዕ ዶ ቁርብ ናይ ስጋ ዝምድና ኣለኩም ድዩ
1: ዋ ኣነ ዝፈልጦ ቐጥታዊ ዝምድና እኳ ተዘይብልና ደቂ ኣዳም ከም ምዃንና መጠንሲ በዚ ኢልና በት ዋላ ምሳኻውን እኳ ዝማዲና
0: ሱዳ ሓቅኻ ሱሳ ሓቅኻ
1: እያ መስፍን ሕጂ ዝገበርካ ጌርካ ምሰይ ሓንጣ ልዕርቐኒ
0: ኖኖ ክዓርቆኩም እየ ክዓርቆኩም እየ እምበር ዓንቶ ወይ ንህልካ ነዘን ኣስናኑ ከምዚ ዋህባ ጉቡ ኣብላ ኢዱ ክዕሙኸ እየ እንዳበለ መዓት በኸራ ይበቃ
1: ደይፈተነ ዶሞ ኮይኑ
0: ሂ ምንታይ ሃሲካ ድ
1: ናይ ዓቕ ኣቻ እኳ እዚ ኣያ ንዓበጃኻ ዕረቐኒ ደውለሉ
0: ስክደውለሉ ንስኻ ከዓ ንበየኒ ንስኻ ከዓ ንበየኒ
1: በየነ ዶ ክድውለሉ

0: ናያፂን ሃባሎ
1: ስምንዶ ደዳቢ ኣይድ ኣብ ፅሕ ገበት እያ
0: ንገዝኡ ፋንየ እዮ
1: ንምዃኑ ዚ ምሳኽሪ ፀንሐሲ ትፈልጥ ዮ ዶ ፅቡ ጌርኪ
0: ንማ ንልቋስ ቲኻታ ዋ እንታይ ደኣ ኸምኩም ኣይወድለቶ ንጉስ መሓዛይኒ ክትየ ድኻ ክትብለኒ
2: መመናሪ ብልክዕ ፈይትክ ኣለኽ ደይ
0: ኣንቲ ጓሪ ብልክዕ እንተ ደይፈልጦ ደኣ ክልተ ሚእቲ ናቕፋ ንቡንኪ ንምሓበኒ
2: ኣዎ ንምንታይ ደኣ ሙሴ ክንሱ ሽሙስ ልቋስ ኢልክዮ
0: ናይ መን ሙሴ ልቋስ ይሹ
3: ማማ ድሃቤ ተጋጊ ክለኺ
0: እንታይ መፅኒ የ ድጋገ ወይከደ ሃባዲአ ዋላ ሒለ ኣይውለድ ደንበሪ ባዕለይ ዘይጠመቕ ክዎ ቆልዓሲ ድማ ከኣስሙ ክጠፍኣኒ ኣብዚሕኩማ ዶ ሕጅስ
3: ሓራይስክ እንታይ ይሰርሕ
0: ስርሑ ዳ ሸቃጣ እሀ ኣብኡ መከፋፈሊ ስለ ዘለዎ ንስኻ ሕጎ
4: ማማ ድሃብ ምስሊ ኣብ ዕዳጋ ይርከብ ዝበሃል ምስሊ ኣሎ ድሓር ከዓ ናይ ጀማዕ ተርከሪ ማማ ድሃብ ንሙሴ ኣይፈለጦቶን ዘላ
1: ኣይፈለጦቶን ፈፂም ኣይፈለጦቶን ኣዴድሃብ እዚ ምሳኺ ዝፀንሐ ፈናን ማለት ፍሉጥ ደራፋ እዩ እዚ
0: ኣልገስ እንታይ ደራፋ እዩ ዋ ንባዕልኻ ተጋጊኻ ሰብ ከዓ ክተጋጊ
2: ንክሞ ስራሕ እዩ ክጣምኒ
0: እንታይ እንዳመዘኒ ከሎ ዲ ከተርእና
2: ሓቅኻትኩም እንዲኹ
0: ኣቲ እዚ ደኣ እቲ መዓልቲ ናፅነት ናይ ፖሊስ ክዳን ተኸዲኑ ኣብ ስታድዮም ዝደርፍ ዝነበረ እንድዩ ኣታኣነኸዓ ወዲ መሓዛ ይመሲሉ ንሌፍ ከምለ ፀኒሐ
3: ንሕና ዝብልና ዶኮይና
0: ኣቲ ንስኹኸ እንዳሓስ ምበሊ ፃቐጥ ፃቐጥ የ ፃቐጥ በልስኪ ማማየ እዚ ትብል እዮ ደለኹ ሰብሲ ኣነይ ኮንኩ እንተበለንስ እንታይ ይኸውን ኣይ ኣቲ ሕጂ ደኣ ዘን 200 ንቡንኪሉ ድሃበኒ ደኣ ጓለይ ኣበይ ከይደ ኤ ድመልሰሉ
1: ሃብንዶ ባሪ ክፅሓልዩ
0: ኣልጉስ
5: ዝምን በጊዕ ኣብሻ በጊዕ ኢ ትቕዶ ክዕለወልኪ

0: ኣያ ዓንተ ወይ ዝገደፍካለ የብልካ ብዝኾነ እዚ ተላለዮ በየነ ይበሃል ምዝሓ ወይኻ ከ ኣፍ ከፊትካ
1: ሓቂኻ ሰመርሓዊ ኣያድራ እንዴ ዳ ወዲቐካ ስኩዛ በል ስኩዛ
0: ዳሓንዳሓንዳሓ የጋጥም እዩ
1: ስማዓ እንደንስኽ እዛ ዓንተ ወይ ዝበልካ ትደግማ ዲኻ
2: እንታይ ደ ሓደ ሰበይተይ ኣብ ሆስፒታል ትፃዕር ስለ ዝነበረት ታዊኸ እየ ነይረ ድሓር ከዓ ምሳይ ዝኾነ ሌላ ዘይብልኩም ሕሲሲሲሲ ትብል ነርካ ኮ ይኹብልኩም
3: ሰመረ እዛ ዘርባ ናባኻ ዝቐንዐ ድያ ሕሲሲ ኢልካ ዲኻ
0: መይተ ደ ኣነ ዶ ሕሲሲ ይብል
1: ኣሲ ኣብ ሕርቃን ዝወፅእ ዘረባ እዩ
0: ድሓር ድማ ኣስናኑ ኢዶ ኸረኩበየ ኢልካ ትፍክር ነርካ
1: እዚኣ ናይዚ መጣቆስ እያ እዚኣ
2: ስዑባ እንታይ ትመናሓትኩም ፀርፊ ዘቐድም ቆባዕ ኮ ይኹም ኢልኩም ኣነ ቆባዕ
1: እታት ኣንተ ወይ ናይ ሕጂ ንፍልል ኣለዎ ኣንተ ወይ ቆባዕተ ነርካ ሕጂ ከዓ ቆርባዕ ትኸም
2: ሞት መላሓስኩም ባ ገና ይተኣደበን እዩ ዘሎ
0: ዳሓንዳሓንዳሓንዳሓ እዚ ቐናዚ ናይ ቅርበት እዩ ዋዛ እዩ ዋዛ
2: ድሓር ድማ ኣቀራረባይ ካብቲ ፅቢት ይወፃእ እንተ ደኣ ነይሩ እኮ ፈለማም ተጠራጠርኩም ብልዕሊ ከዓ ማሓተትኩም
3: እወ ሓንጣል ሰመረ ዲኻ እንተ ትብሎ ርኢኻ ኣለኻ ኣይኮንኩን ኣነ በየኒ እየ ምበለካ እዚ ኩሉ ከዓ ይመፀን
1: ንፈለማ እዋን ኒዒድካ
3: ዳሓንዳሓ ንዓይሱ ድላይ ካበለኒ
1: ስማዕ በየነ ኣነ ንዓኻ ቅድሚ ሕጂ ርኤካ ኣይፈለጥን
2: እወ
1: ምስ ሰመረ ግና መሳርሒት ኢና ብጊርና ንፋለጥ ኢና ሕጂ ብምዝማት ርኢካ ኣለኻ ንዓኻ ምስ ረኣኹስ ኣባ ከሎ ሰመረ መፅ ኢለ እምበር ንክልቲኹም ሕጂ ክርእኩም ከለኹ ፍልል ኣለኩም
3: ፍልል ዳ ክህልዎ እምበር ኣብ ሓንቲ ፋብሪካ ድዮም ተሰሪ
0: ብዝኾነ ኣያ ኣብ ርእሲ ልቦናኻ ሓንቲ ክዳበወካ ዝደሊ ከየጣለልካ ኣይትወስ ታዋኽ ከቢድ ዋጋ እዩ ዝኽፍል
2: ይህና ኢዳ ዓንተ ወይ ዝውፅጠኒ ጉዳይ ነይሩ እምበረይ እዋ ከይደ ኮተተኩሰ እየ ነይረ
1: ኣነ ኸ ሕልፍ ስለ ዝረአኹ እምበር ከም ኣሰለትኩ ያ ክጥምጦም ሓሲ ናይ ናቱ ደ ኣነስ ከም መድፍዕ ሂም ኢለ ክትቆስተ ዓንቂረ እንደ ነር
3: ንስ ሰሚዕና ኣብ ኩሉ ከይበፅሓካ ንዶ መዓከስካ
1: ያ ደምፂሐመ

0: ምክንያት ሰሓቀ እንታይ እዩ?
1: ኣይፈለጥና ጎይታ።
0: መጠቃዕቲ ምክንያት ተላኹም ከይፈለጥኩም ስሒቀ ዝስሕቁ ተፀው ይገፅወጉ ናትና ትብሎ ቅኒት የብልኩምን ወደ ተቕኒት

ሕጂ ናብ መልእኽቲ ኣዳምፁ። ጓል ሰብ ሓሪ ኣለኹ። እንታይ ድኣ ናይ ምግራ መንፈስ ዝርኤልኩም ዘለኹ ጓል ሰብ ሓሪ እምባለይ ከመይ ብል ይሕድሰኩም? ንንስኹም ስለ ዝሓረኹ ወንደ ይኮንኩን ኣብ ርእሲ መርዓ እንተመርዐን ዘለኹ መላእዛ ምድሪ ትፍለጥ። እዚ ሕፅነታ ከይወደት ከርተት ዝብል ዘላ መርዓት ንዳይ ሞሚቓ ከርሳይ ክትዓንግል ጎረሮይ ድማ ካብቲ ዓብ ቓላይ ከተጥልሎ ሸዓልኩም ሓብሩ ተለይ ሓብሩ ኣይትዘንጉኒ

0: እንታይ ዓይነት ክውንነት ዘይብሉ ሕሱም ወግዒ እዩ።
1: እንታይ ማለትካ እዩ?
0: ተሰማ ሓራድ ጎማሪ ወሲሉ ዝወቅዕ ተዛሪቡ ዘስምዕ ሕፁነታ ዘይወደአት መርዓት ከፍቅር ወይ ሕንኪ
1: ጋሻይትኹን
0: ነየና ኢኻ
1: ነዚ ናይ ተሰማ ባህሪ ንጉስ መላእ እዛ ምድሪ ኣነ የናለ ይምርዖ ይፋታሕ ይገንሕ ይቃጻዕ ሕግታት ኣውጡ ይምሩኻ ተሓሳስቡኡ ገብረካ ኣሎ።
0: ዑፋ እንታይ ኹም ሓቂ ክንክሕ ትረፋፉኡና ዝጠፋሽ ልቦና ዘይተሓወሰ ዘረባ ኣብ ቀፅሪ እዛ መርዓት ኣይሰርሕን። ድሓር ከዓ ስድራ ቤት እዛ መርዓት ነጋድሞት ኢድነሲኦም ኣይኮኑን ዝቐብሉ ብገልዳም ኢዶም ፀፊዖም እዮም ዘሰጉ።
1: ሕሉፎም ኣያገድስኒ እዩ። ድሓር ከዓ ንእንዳተሰማ ዝዳረግ ትብዓት ካበዮም ክዕድጉ
0: ክላ ምሳኻ ምትራኽ ድኻሚ ምክንያቱ ከም ጣኦት ናይ ኣብርሃም ዓይኒ ከለዎም ዘይርዩ እዚ ከለዎም ዘይሰምዒኻ ኮንካ ዘለኻ
1: ኮይነ ዘለኹ ዋላ ኮይንና ዘለና
0: ይ በን ይኹነልካ ኮይንና ዘለና
1: ሕጂ መዓራሪኻ የዛ ዘረባ በልናዓና ኣያ ተሰማ ኣብ እርጋኖም ነዛ ሕፅኖታ ዘይወድአት መርዓት ከም ዝፈተው መላእዛ ምድሪ ኸነበስር
0: ሕራይ ናዓና
1: ንኽይትበአ

0: እዚ መልእኽቲ ናብ ቤትኩም እዩ።
1: መንዝለኣኾ እዩ። እንታይ ኸ ትሕዝቱ?
0: ንበቦ ካብ ጐይታ ይተሰማ ይመፅ እዩ። እዋ ኣንታ ብውንኡ ድዩ ጐይታ ይተሰማ ዝሰደድዎ ደብዳቤ ስምበኣር እንዳናኣእስካ ትስሕቆ ኣለኻ።
1: ስንቅዛሰ ታሪት ይስሕቕኒ። መርዓትኩም ኣብ ሕፁኖታት ጠስሚ ዝተቐበአ ስለ ዘይመሰለትሲ የግዳ ነይምርዓዋ ሻይ ቤትኩም ብፍላይ ድማ ተዓቢ ቓላይኩም ከዓ ገዝሙ ትህቡኒ እዩ ዝብል ዘሎ።
0: ወይለይ እሞ ብደውኩም ተቐሊትኩም።
1: ሓቂኻ
0: ዘርእያ ተሰማ ኣብ ቤትኩም ኣትዩ ስም መርዓትኩምን ስም ቤትኩምን ሰማ ኣይዓረገ
1: ወወወ
0: ዝኣላ ምዃና ድያ
1: ምስ ድላይካ ጽመዳ እንተዘረባኻ ግን ዝወፁ የብሉን። ክንደይ ካ ኸምቅር ይወደይ
0: እጫጫ ኸይትኸውን
1: ኣይኮነትን።
0: በል ሕጂ ቁርፂ መልሲ ንገረኒ። ነያይ ተሰማ መዓሲና መርዓትኩም ትብፃሕኻ ኢልና ገዝሚ ንህቦ።
1: በቃታ ይትረፍዶ መርዓትና ተመሪዒኹም ገዝምና ክትወስዱ ቤትና እኳ እዚ ቤትና ብርኩኹም ሴርኩም ጎረሮኹም ካብቲ ዓብቓላይ ኣይተጥልሉን ኢኹም ኢልኩም በሎ።
0: ወይ ነድሪ ንመንኳ ምኹ
1: ነትላይኻ
0: ነያይ ተሰማ በጥርያ
1: ኣታወ ሎቕማፅ
0: ንዝመፅእ መዘዝ ግና ዝተብሂልካሉ ዲኻ
1: ኣታኺ
0: ሕራ ይኸይድ ግን
1: ወፋ

0: ኣታታይ ዝበለ ሳሒታ ደኣሎታእዚ ሕው
1: እንታይ ዳ ነስ ሳሒታ ክንዲ ዝተማርሮ ንቡራት ሳሒታ ደይኮነን
2: ክሰማዕ ሲና ብስናዕ ስማዕ ኣዛና ክፀመም ኣሳሒታ እዚ ቤት ሕልፊ ኩሉ ዝጋርፍ ኣስና ንብሊዑ ዝናኸስ ዝክፍቲ ኣልቦን ክንሱሲ ተራ ሳሒታ ይክብለኒ
1: ምናልባት እዚ ሳሒታ ዘይንቡር ኮይኑካ ክኸውን ይኽእል እዩ ግና ነስ ሳሒታ እዚ መኪትና
2: ያቕለካ ዝመደረ
1: ኣብ መደረ ዘይኮነ ኣብ ግብሪ ለውጡ ኣሎ ለውጡ ንኸይትርኢ ግን ምንሻውካ ጋር ይድካ ኣሎ
2: ግዳ ናብ ካልኣቶ ትውና ክኣተና ኣያ ተሰማ ነዛ ሕፁነታ ዘይወደአት መርዓት ንኽምርዓዊ ዓይን ምቢርላ ኣለዎ ደ ሰሚዒ ሓቀይ
1: እንታይ መወጣቋ ኣለዎ
2: ኣለዎ እምበር
1: ከመ ኣቢሉ
2: ኣያ ተሰማ ይትረፍ ደቦ ወቅዒ ብዘይወቅዑ ኳዓንቃፍ የብሉ
1: ብልቢሃሪኻ
2: ብልበይዎ ንስም ከማን ኮይኑ መርዓትና ተመንዮ
1: ንዓባ ልቦና ኣይሃፀካ ኣሎ
2: ኣይሃፀፅን ጥረሂልካ ሙዳምፀኒ ህንደበለኒ ዓብ ቐላይና ጎረሮም ኣጥሊሉ ፀጉ ክብሕትዎ እንተደልዮም ንሃቦም ሸዓተ ዓንትታት ቤትና ብሓድሽ ክልሳ ሓሳብ ክንሃንፆ ክፈሪ ዝግብኦ ድማ ክነፍርሶ ኢና እንተበሉ እሺ ንበሎ ኣይትክለፈኒ ሓንቲ ሲ እዚ ዝጋረፋ ሳሒታ ኣብ ነብስና ከይፅሂ ዋልታ ይኹና ድኣ እምበር ዝበሉና ንቀበሎ እዚ ወርቀዊ ዕድል እዩ ኢና ነሲና ንቀበሎ

0: ኣታታይ ዝናትካ ነገር ክቦ ጠሊቑ እምኒ ጠለሊሉ ከም ኣፍክቱ ንቁልቁል ከም ሽንቲ ገመን ድሕሪቲ ባይቲ ክበረስ ዘረባ ኣነ ሳልሳይ ሞትላ መኽረካ
1: ትንበል
0: ድውል ድውል ኣይኮንኩን ድውል ንስኻኻ ብንንቲ ዓበይቲ ሃመማታት ጎደበና ትድሃል ባሃም ፍጥረት ፅባሕ ታሪኻ ፋውፂ ክምጉተካ እዩ ዝንቀሳቐስ ዘይተገንዘረ ይስኣኻ እሞ ፅንዓት ይሃብካ
1: ፅንዓት ዝህበካ ስንዓኸዳ ጥሕሎ በሰሮ ኣነስ በል ኣብ ትሕቲ ኣያ ተሰማ ተማዕቂቦ ኣለኹ ፅባሕ ድማ ታሪክ ኣፉ ከፊቱ ንመናኽል ዝምኩት ሓቢርና ንርኢና ወእሽላኻ ሓሳዊ ኣታርኪበ ርኢኻ ኣልግብ ኣልግብ ከብለሉ

0: እንታይ ዳኣ ተማዕዱ መረበተ ያባይ ሰሊኹ ኸይኣቶ መረበትኩም እንታይ ሕልፊ ኸይሉ ኢኻ ተኪርካ ጥምቶ ድሓር ከኣ ተኪርካ ስለ ዘማዕደኻዮ መርዓትኩም ከ ኣፍ በላዕ ተድሕንዋ እዩ ዝመስለኩምሽ
1: እወ
0: ኣብየት ሙእምን ትምኒት ግዳ እቲ ትህበኒ ገዝሚ ኻበይ ናበይ እዩ
1: መርዓትና ድሮ ተመርዐያ ንህበካ ገዝሚ ድማ ኾቶ ይክህሉን እዩ
0: ናይ ኢዳ ግን ኣይረኸበት
1: ኣየ ለመጭመጭ መንኮን ከዓ ኻባብ ጉዳይ ቤትና ሓላይ ተመሲልካ ትምጉት ዕማምካ ኸይ ዓመምካ ናብ ዕዮ ቤትና ኽተቋመት ዕሽነት እዩ
0: ሓቂ ሒዘ ዝምግተካ ዘለኹ
1: ኣየ ዝሓቂ ሎሚ ስማ እምበር ትርጉማ ምሕር ፈኺሱ ሓቀይ
0: ሃለውለው ግደፍ ዝተፈለመ ፈፀ መርዓትኩም ኣበይ ኣላ
1: ዕትሮ ተሰኪማ ሩባ ወሪዳ ኣላ
0: ኣቤት ዕሽነት ኣንተ ኣፍ መሊእኻ ምስክር ኣሎ
1: ወረ ኻብ ሩባ ምስ ተመልሰት ዒባ ዶግዲጋ ውሻጣ ኸተፀራርያ
0: ሕፅነታ ዘይወደአት መርዓት ጸለሎ ክትቀብ ኣቕሩባ ኣይተሓፍርን
1: ስለምንታይ ንሓፍር
0: ዘኽታም ልቢ ስለትውን
1: መዓብ ሕቡና ዶ ኢልናኩም
0: ክፍሪና ያዕንብል
1: ያዕታኹም እንታይ ከም ዘግዝመኩም ስለ ትፈልጥስ ኣይትውዕልዎን
0: ኣብ መደረዳ መዓ ሰናፋት ኮንኩ
1: ኣይ ዝተባሃልኩምልና ንምበር ኣብ ኩሉ ሰናፋት ኣይኮንናን
0: ኣቤት ኩትትና እምበኣር ፍርሕኻ ተቐቢሩ
1: እሽ
0: ዘረባይ ነፂካዮ ማለት ድዩ
1: ኣብ ውሕልነት መላሓስካ ክኽድድ ድላይ የብለዩ
0: እሞ ደድላይና ጌርና ዘረባና ዘይንዓፁ
1: ግርም
0: ዕለት እምባርኩም ከይትሕፅርዎ መርዓትኩም ኣበይላ ቓላተይ ዝገድሉ
1: በቃታ ገመል ዘይትፀሮ ብድዓኻ ንጥፋትካ ይኹን መርዓት ናይ ትረፍ ክትምርዐዋ የዒንትኻ መሊእኻ ክትምታኸማ ናይ ትኽእልን ኢኻ
0: እሞ ክንፋለስ ኢና
1: ተደሊኹም ሞ ንጀመርኩምሞ ክንፍፅሞ ናይ ቋሕ ሰምዕሎ ኢናዓና
0: በላዳ ምፀኒ ንጥፋትኩም ባሪትኩም ካብ ዓደምኩምኒ መርዓትኩም ክወርስ መሬትኩም ከባድም ሕፍረታ ክስምዓንን እዩ
1: ብዋጋ መርዓትና ከመጻኹምና ንሕስያ ዘይብሉ ነድሪ ብዝባንኩም ከምነፅሐ ዩ ትዘንግዕ
0: ኣስተውዕል ጎበዝ ብዝፈስስ ደምን ብዝባድም መሬትን ሓዘን ይስምዓኒ
1: ኣብ ቤት መን ዋይዋይታ ክቃላሕ ኣብ ቤት መን ከ ናይ ዓወት ዕልልታ ክጋዋሕ ሕነ ዝሓንሓነ ህዝቢ ክምልሶ እዩ

0: ዓብት ምንፋዓት ዋዕሮ ብገር ክዓልም እዩ
1: እንታይ ስምዒኹም ተስምዑና ደለኹማታ
2: እንታይ ኸ ሰሚዕካ
1: ንመውስበ እያ ተሰማ ተፀይንኩም ከይኣክልስ ዕጅገኹም ሰብሲብኩም ምዝ ክንዲየ ሃይ ዝኸውን ኣፍ ልቢ እያ ተሰማ ክትገጥሙታ
2: እንታይ ፍሉይ ነገር እሞ ኮይኑ እዩ ደም ዘፍስስ ግጥም ሕርያና ኣይኮነን ሕሪ ኣባይ ኮይኑ ደምና ክፍስስ ንዝመፅእ ግን ወሳይ ና ደምካይ ተቐበይ ምለስን እዩ
1: ኣታ ክንደይ ትቕልድ ኢኻ ክልተ ሳላሳ ድ ሓለፍኩምስ ምዝ ክልተ ሰብዓ ዝሓለፈ እያ ተሰማ ክትገጥሙታ
2: ትርጉም ንውሓጠን መሪእና ንጃጆሉ ኣብነት የብልናን ሓደ ንፁር ሓሳብ ኣብ ርእስኻ ምብሮ ምናልባት ኣብ ቆፎና ምሉእ ክልክልዎና ይክእሉ ንኸውን ኣብ ውስና ግን ምሉእ ክብረት ኣለና ክብረት እንዳ ድማ መርዓትና ምኳሃድ ድኻታት ከዓ ኢና
1: ካብ መልሓስኩም ዝውንጩ ረዚን ቃላት ንውጥቀትኩም እዩ ተመሳሲልኩም ዶ ይትነብሩ
2: መልሓስካ ውዝብ ክንመሳሰሊ ልቕመት መፅ ክንብልን መትከል ህዝብና ኣይፈቕዶን እዩ ንሱ
1: እሂ ሞ ንሱ ቀፅላ
2: ንርድእ ከረድእ ጎረራ የንቅፅን
1: በሉ ትርድኡ መሲልና ልዕሊ ግቡእ ንሃሊኽና ዓስ ንብለክን ክር ንብለክን ተኣቢኽን ንው ኻይራ ንበክን መከራ እያ ተሰማ ሕርሕርራይ ገይሩ ምስ ገረፈኩም ከብዲ እግርና ልሒዝኩም ኢድ ክትነስኡልና ይኹም ወይ ውርደት
2: ኣየና እዩ ዝውርደት
1: መፃ ይኹም
2: ስማዕ እስከ ተሰማ ቆፈታቶ ኻ መን ይመልኦ
1: ካባና ኣይ ግብሪ ንጉስን ድዩ
2: ትሕዝኑ ምስ ፀጋታትን ከለኹም ዝተዓሰብኩም በራዩ ብገዛእ ፀጋኹም ተረፍቲ ፅበዩ ቁሩናት ስስዕን ብድዕልናየ ተሰማ ክትኮኑ ትፎቅ

0: ጋይም
1: ይህታ
0: ኣእዛነይ በሴፎም ዘብልሑ ቓላት ክንቀስቀኒ
1: ዝነዋሐት እምበር ዝሓፅረት እዝኒ ይረእኹልካን
0: ጓል መንገዲ ግዜ ይብለይን ኣብ ፍቖዶ መንገዲ መረርን ዝውርር ዘሎ ቓላት ኣይኣቕለብካሉ እንዲኻ
1: ወረ ወዲ ወረ ዝጠናጠን ስርሐ ኣይኮነን
0: ኣይተሽካዕልል ድንቂ ዘይኮነ ወረ እዩ ዝውርር ዘሎ ወረ ኣነሲ እዚ ባሕሪ ክብደ ሕብጭብጭብጭ ዝብለን ዘሎ
1: እሂ ጃጂኻ
0: ጃጂ ዎ እዋ ንመርዓትና ክንዲምሰያ ተሰማነዋ ስብሲ ምስም ክንገጥም እዋ ክንባድም ዲመደኩም ክንባድም
1: ወዲ ሰብ ንኽብሪ መሬቱን ንኽብሪ መርዓቱን ደው ተዘኢሉ ትርጉም እምባር ተዛቢዕዎሎ ማለት እዩ
0: መላሲ ኣውያ ዘይብሎም ካጠፍኡ
1: ኣታ ሕበት ዕሽነትካ ተፈንጂሩ ልቦናኸ ጋሪድ ወይ ምሽ እቶም ፅባሕ ንስለዛ መሬት ዝረጋረጉ ዘለዎ ኣባፅሕ ኣብ ልቢ ነፍሲ ወከፍ ሰብ ንዘለዓለም ክዝከሩ ክነብሩ እዮም
0: ኣየይ ኣይ ዝግርር ኣይ ዘኻኽር ፅጋብ ሰርኒቕዎም ሰይፊ ኣያ ተሰማሕ ዝወቕዖም ኣባፅሕ ይትረፍ ካብ ከብሕ ልበይ ካብ መላሰይ ኳ ዝክር ወቕዒካኒ
1: ማንም ውላድ እዛ መሬት ብሰለስተ ነገራት ኣይዋዘን ብኽብረቱ ብእምነቱ ብሰማዕቱ ራቕ
0: ኣይርሕቕን
1: ራቕታ

ተሰማ ንመርዓትና ክምርዖ ዓበ ቓላይና ክዘምትሃንዲዱ ይመጽእ ኣሎ። ንሱኹም ኣብ ክሳድዓ ድማ መዕረዱ፣ ንሱኹም ኣብ በለስለ ክተርዎ፣ ኣነንጋይምን ከዓ ዓላሉ ኣለና። ዋዛ ከምዘይኮንና ክነርዮ ኣለና።

0: ይተሰማ ሕጂ ኸ ብዋጋ መርዓትና ዘይንዋዘእ ውሒድና ዘይንጠፍእ በዚሕና ዘይንውትት መቖሚ ሓቂ ምዃንና ተሰዊትካዶ
1: ረሃፅኩም ረሃፅ ኣድጉ ኾይኑ ዝሓቖምኩሞ ማይ ምርጋእ ኣብዩ ድምር 2-30 ጉዕዞ እቲ ሓደ ንምድላይ ሓቂ እቲ ሓደ ምድጋፍ መቖምያ ሓቂ ፅውፅዋዩ ህሙል ነበርያ ነበረ ገና ብሑቕ ዩ ዘሎ ዘይተቐጠነ ልሙሲ ጉዕዞኹም ምስላይ ሲድረፍቲ ጥምትዋ ኸማን ዘይብልኩም ይበሃል ኣሎ ብባህልቲ ኮይኑ ትወረ ናይ ዛርቲ ወዲ ዛርቲ ሓቂ ብመልሓስያ ትቕባእ ዝብሉ ሃፈፃ ክውንነት ዘይምክቱ ኣብ ናይ ሓሶት ኩና ዝግበሉ ስጋ ሰብ ዝምገቡ ናይ ሙስሊይነት ነጋውስ ናይ ቱሚንደር ሰናት ጀጋኑ
2: መስክርቲ መርዓት ከመይ ዘይተድሂ ሰፈር ጎብየ ብወረጦ እናተኣርየ ንቡር ተበሊዑ ብሉል ታሪክ እናተጐስዐ ከመይ ዘይተድሂ ኣንጻርቲ ዘድሂዎ ስቕ የርዝን እምበር ሓቂ ዶ የምፅኦ መስክርቲ መርዓት ዘርእስርናይ ምስ ሞተት ከም ትፈሪ ሞት ትማሉ ከም ዝኾነት ናይ ሎሚ ዕምሪ መስክርቲ መርዓት ኮንቲ ኮነንቲ ጉዕዞ በሊ መልሓሶም ዝረግሐቶም ደቂ ግዜ ርጋፆም ዘሰንበዶም ደቂ ዛማህፀን ብውርፅፅና ቓላ ዝተዓስቡ ብሪም ሓድነት ዛርስቲ ዝዋዘዩ በሲሎም ኣብቲ ፃሕሊ በሰሮ ገዚፎም ኣብ መስኮት ጎደቦ ሓቂ ሓቒፍ ክትም ምባልኪ ሓሰቶም ሰቢሑ ኮይኑ ምድዋንኪ
3: መስክርቲ መርዓት ቲ 30 ፍቕዲ ሞሮ ዝወፈረ 9 ኣጥባት ላሙ ካብ ሸፋቱ ዝመንጠለ ካብ ብኽሪ ዝተወልደ ሳሳይ ሞትሎ ምሳብ ክምስካል ዓቐብ ዝኾኖ ሓንቲ ጥብኪ ተመንጢላ ኣንዛመታን ከይትኾኖ ኣንጊሁ ናብ ውሕስነታ ኣቕቲሩ ናብ ጉስነታ ኣምሲኑ ናብ ቀለባ ተውለ ዝዓመመ ዓሚሙ ደሙ ዝኸፈለ መስክርቲ መርዓት ዝገበረ ከይነገረ ብስቕታ ሓቂ እናቐበረ ዝዓሸወ ናጨደረ ንሰማእት ዝጸረፈ ብዋጋ ህዝብታት

0: السلام تنا تقبلوا فنو نام كتال تركو زغوركم تعزبت نامي وعلكم فرك مع التن فرانا قيلون لو مع سرت حمل استدالو هاجراون هاجراون زينات تحيزلكم قريب زلخو في المنظومي نمكتالكم بخبرنا عدمكو دوق اندر استزينا فلم عمتو فيستيفال ايرترا كاب عصر شو منطقة 27 حملة اب قصر اكسبو كايريو بيت صحفة تمرتن وزوبا قالا نفحين اب النتاوين ممهران شليمو امنو زوبا سنعفة وتسيد تمرتن تمهارون نمحيال سلو ساوزم دنان مدل دالك سرحن الزهاهر قريبهم جابان نتسلات افه رابح دقاز اتسوقم تقموسات كتحيب تشاينا صويحا ኣሜሪካ ኣብ ጉዳይ መሸጣ ነፈርቲ ኣብ ልዕሊ ቱርኮ ሲናቶ ንዝፀንሐት እገዳ ኸተልዕሎ ምዃነ ሓቢራ ጀርመን ወታደራዊ ዓቕማ ንምምዕባል ካብ ኣሜሪካ ዝተራቐቐ ሚሳይል ክትሽምት ምዃና ገሊጻ ዝርዝር ዜና ዓመታዊ ፌስቲቫል ኤርትራ 2026 ካብ 18 ሳብ 26 ሓምለ ኣብ ኣስመራ ቀፅሪ ኤክስፖ ክካየድ ምዃኑን ምድላዋት ከም ተፃፈፈን ሃገራዊ ኣዋሃድ ሽማግለ በዓላት ገሊጹ ኣብዚ ን9 መዓልታት ዝካየድ ዓመታዊ ሃገራዊ ንግደት ያታውን ዘመናውን ምርኢት ሙዚቃ ድኮን ኣባይቲ ብሄራት ሕርሻውን ባሕራውን ፀጋታት ኤርትራ ሰሚናራት ባዛር ስእላውን ንዋታውን ምርኢት ስነ ጥበባዊ መደባት ምርኢት ምህዞን ሰንዓን መደብ ህፃናትን ካልእን ዘጠቓልል መሰናድኦታት ክቐርብ እዩ ተዳልዩ ዘሎ መደባት መዓልታዊ ካብ 9 ቅድሚ ቀትሪ ክሳብ 9 ምሸት ንህዝቢ ክፉት ክኸውን እዩ ባህላውን ስነ ጥበባውን መደባት ዝቐርበሉ 8 መድረኻት ተዳልዩ ከም ዘሎን ንነጋድያን ዘእንግዳ ሓያሎ ሃብቲ ኣገልግሎት ትካላት ከም ዘለዋን እቲ ሓበሬታ ወሲኪ ፍሊጡ ብዘይካዚ ፌስቲቫል ከመይ ዋዕለ ብዝብል ኣርእስቲ ምሸት ምሸት ኣብ ፍሉይ መድረኽ ዝቐርብ ውዕሎ ፌስቲቫል ዝገልጽ መደብ ክህሉ እዩ ናይ ሎሚ ዓመት ፌስቲቫል ሰንበት 26 ሓምለ ኣብ ሰዓታት ድሕሪ ቀትሪ ብዝካየድ ወግዓዊ መዛዘም ስነ ስርዓት ክዕፆ እዩ ቤት ፅሕፈት ትምህርቲ ንእዞ ባጋላ ነፍሒ 21 ደቂ ኣንስትዮን ዝርከብዎም 31 ኣብነታውያን መምሃራን ሜዳልያን ገንዘብን ሸሊሙ ትማሊ 9 ሓምለ ኣብ ዝተካየደ ስነ ስርዓት ሓላፍቲ ቤት ፅሕፈት መምህር ዳንኤል ሰሎሞን ኣብ ዘስምዖ ቃል እቲ መደብ መቐፀልታ ናይቲ ውፅኢት ትምህርቲ ንምምሕያሽ ዝካየድ ንጥፈታት ከም ዝኾነ ብምሕባር ተሸለምቲ ኣብ ዓመተ ትምህርቲ 2025 2026 ኣብነታዊ ኣገልግሎት ዝሃቡ ምዃኖምን ብኣብያተ ትምህርቶም ከም ተረቑሑን ኣብርሂቡ ዕላማ እቲ መደብ ነቶም ኣብነታውያን ንምትብባዕን ኣብቶም ካልኦት ቅዱስ ቅንእ ንምሕዳርን ከም ዝኾነ መምህር ዳንኤል ብተወሳኺ ገሊፆም ሓላፊ ካልኣይ ደረጃ ኣብያተ ትምህርቲ ዞባ ማእከል መምህር ዮሃንስ ሰሎሞን ብወገኑ ንመምህር ዝግበር ምትብባዕ ኣብ መስርዕ ምምሃርን ምስተምሃርን ብቐሊል ዘይጥመት ፅልዋ ዘለዎ ቅዱስ ተግባር ከም ዝኾነ ብምጥቃስ በብደረጅኡ ክድፋኣሉ ዘኻኺሮ ኣብቲ ኣጋጣሚ ኣብ ዝተኻየደ ገምጋም ትግባረ መደባት ዓመተ ትምህርቲ 2025 2026 መጠን ምሕላፍ ኣብቶም ኣብ ኩሉ ደረጃታት ክምሃሩ ዝሓገዩ ልዕሊ 26 ሽሕ ተምሃሮ ብማእከላይ ገምጋም 89 ሚእታዊት ከም ዝነበረ በርሂቡ ኣማሕዳር ንዞባ ጋላ ንፍሒ ኣቶ መሓሪ ዮሃንስ ኣብ ዝሃቦ መዛዘሚ ቃል ዘሎ ብልጫታት ክዕቀብን ድኻማት ክፍወስን ንምሕዳር ኣቕሙ ዘፍቅዶ ደገፍ ከም ዝገብር ኣረጋጊፆም ብካልእ ወገን ኣብ ዓመተ ትምህርቲ 2023 2024 ከምኡውን 2025 2026 ብደረጃ ንዞባ ኣብ ዝተካየደ ውድድራት ባህልን ስፖርትን ዝተዓወቱ ናይ ዋንጫን ዕጥቂ ስፖርትን ሽልማት ተዓዲሉ ውፅኢት ትምህርትን ተምሃሮን ንምሕያል ስሉሳዊ ዝምድና ንምድልዳል ክስራሕ መዘኻኸር ኣቕሪቦ ወኪል ኤርና ዞባ ደቡብ መሓመድ ኣይፈራሕ ንዝለኣኸ ፀብጻብ ልልታ ኣብ ተማርያም ከተቕርቦ እያ
1: ኣብ ንኡ ዞባ ሰንዓፈ ውፅኢት ትምህርትን ተምሃሮን ንምሕያል

0: ኣብ ምድልዳል ስሉሳዊ ዝምድና ክስራሕ ከም ዘድሊ ብቻዓተ ሓምለ ኣብ ዝተኻየደ ኣኼባ ተሓቢሮም። ሓላፊ ኣገልግሎት ትምህርቲ መምህር ዑመረዲን መሓመድ ኣብ ዝሃቦ መግለፂ ብልጫታትን ድኻማትን ኣለሊኻ ምስራሕ ኣብ መምህራን ሓበራዊ መረዳእታ ምምዕባል ንዝደኸሙ ተምሃሮ ኣለሊኻ ምሕጋዝ ሱፐርቪዥናዊ ዕማማት ምሕያል ከምኡ ውን ተሳታፍነትን ንቕሓትን ወለድን ምዕዛዝ ካብቶም ልዑል ኣተኩሮ ዘድልዮም ምዃኖም ሓቢሮም። ንንጥፈታት ዓመተ ትምህርቲ 2025-2026 ብዝምልከት ኣብ ዝቐረበ ጸብጻብ መጠን ምሕላፍ ኣብ መባእታ 88 ሚታዊት ኣብ ማእከላይ ደረጃ 81 ሚታዊት ኣብ ካልኣይ ደረጃ ድማ 74 ሚታዊት ከም ዝነበረ ተገሊጹ። ሓላፊ ስነ መምህርና መምህር ብርሃነ ዮሃንስ ብወገኑ ኣብ ዝተተግበረ መደባት ብመንፅር ዝነበረ ሕፅረታትን ብልጫታትን ዘተኮረ ዝርዝራዊ ሓበሬታ ድሕሪ ምቕራብ መጠን ምትራፍን ምቁራፅን ተምሃሮ ኣብ ብቕዓትን ውፅኢትን ትምህርቲ ኣሉታዊ ፅልዋ ስለ ዘለዎ ንቑሕ ተሳትፎ ናይ ነፍሲ ወከፍ ኣካል ሕብረተሰብ ብሓፈሻ ናይ ወለዲ መምህራንን ድማ ብፍላይ ኣገዳሲ ምዃኑ ኣገንዚቡ። ኣመሓዳር ንእዞባ ሰንዓፈ ኣቶ እድሪስ ዓሊ ሸኽር ኣብ ዘስምዖ ቃል ብቕዓትን ተሳታፍነትን ትምህርቲ ንምሕያል ዝግበር ፃዕሪ ንሕብረተሰብ ብሓፈሻ ንወለዲ ድማ ብፍላይ ዘሳተፈ ክኸውን ብምስኽኻር ዘሎ ሓገፋትን ብድሆታትን ንምፍዋስ ውህደት ናይ ኩለን ኣካላት መንግስትን ሕብረተሰብን ክዓዝዝ ኣተሓሳሲቡ። ኣብ መወዳእታ ተሳጠፍቲ ሕፅረት መምሃሪ ክፍልታትን ናውቲ ትምህርትን ክፍታሕ ኣካላዊ ምዕባልኣውን ስንክልና ዘለዎም ቆልዑ ዝመሃሩሉ ዕድል ክፍጠር መደባት ምምዕባል ዓቕሚ ሰብ ክድፍኣሉ ከምኡ ውን ሕፅረት መምሃሪ መፅሓፍቲ ቋንቋ ኣደ ኣቓልቦ ክግበረሉ ተላብዮም። ኣብ ንእዞባ ሰንዓፈ ሎሚ ዓመት ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 15,500 ተምሃሮ ኣእንጊደን ዝሓገያ 54 ኣብያተ ትምህርቲ ኣለዋ።
1: ሃገራዊ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ጨንፈር ዞባ ጋሽባርካ ተራ መሻርክቲ ኣካላት መንግስቲ ንምሕያል ዝዓለመ ዓውደ ዘተ ብ8 ሓምለ ኣባሩን ተወዲቦ። ሓላፍቲ ጨንፈር መምህር ተክለ ዝግ ተስፋ ማርያም ኣብ ዝሃቦ መግለፂ ምስ ኣእምሮኣውን ምዕባልኣውን ስንክልና ዝነብሩ ወገናት ኩሉ መዳያዊ ሞያን ክእለትን ወኒኖም ብሕብረተሰብ ተሓቂፎም ደገፍ ክረኽቡ ምእንቲ ምስ መሻርክቲ ኣካላት መንግስቲ ብምትሕባር ፃዕሪ ይካየድ ከም ዘሎ ብምጥቃስ ከማዊ ሰረት ንምትሓዙ ብዝበለፀ ክድፍ ኣሎ ከም ዘድሊ ረዲኡ። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ፍራንኮ ኩባባ ብወገኑ ኣእምሮኣውን ምዕባልኣውን ስንክልና ዓሚቕ ፍልጠትን ተፃዋርነትን ዝሓትት ብምዃኑ ስድራ ቤትን ኣለይትን ኣብቲ ሕማም ዘለዎም ምርዳእታት ብምዕባይ ዝሕገዙሉ ባይታ ንምፍጣር ምስ ኣካላት መንግስትን ሃገራውያን ማሕበራትን ብምትሕባር ብዕቱብ ክስርሕ ኣለኹም ዘድሊ ገሊፆም። ተሳተፍቲ መወዳእታ ኣብ ርሑቕ ከባቢታት ጋሽባርካ ምስ ኣእምሮኣውን ምዕባልኣውን ስንክልና ዝነብሩ ዜጋታት ክህልው ስለ ዝኽእሉ ዳህሳስን መፅናዕትን ክካየድን ዘድሊ ደገፍ ክግበረሎምን ንምጥያሶም ዘድሊ ቅጥዕን ሰነዳትን ክዕደል ከምኡውን ንመምህራንን ኣለይትን ስልጠናታት ክወሃብ ዝብል ርእቶታት ኣቕሪቦም። ዝስዕብ ዜና ሃገራት ወፃኢ ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ ጃፓን ንፅላት ጠፈር ኣብ ሓደጋ ዘእቱ ስጉምቲ ካብ ምውሳድ ክትሕየ ብህዝባዊት ሪፓብሊክ ቻይና ፀዊዓ። ቻይና ነዚ ፃውዒት ዘቕረበት ጃፓን ፀጥታ ንምውሓስ ኣህዱ ጠፈር ተዋድድ ከም ዘላ ድሕሪ ምግላፃ እዩ። እቲ መደብ ኣብ መንጎ ሃገራት ኤስያ ተመሳሳሊ ውድድር ከስዕብ ከም ዝኽእል ዝወቐሰት ቻይና ኣብ ተግባር ከይውዕላ ዘኻኺራ። ጃፓን ኣብ ዝሓለፈ 5 ዓመታት ንባጀት ፅላት ምክልኻል ኣባእስታት 30 ዕፅፋ ከም ዘዕበየቶዮም ፀብፃባት ዝጠቕሱ። ንምንቅስቓሳት ጃፓን ብዕቱብ ትከታተሎ ዘላ ቻይና ብዝሓለፈ ቅረባ መዓልትታት ኣብ ልዕሊ 40 ኩባንያታታ ናይ እገዳ ስጉምቲ ከም ዝወሰደት ዝዝከር እዩ። እቲ ስጉምቲ መልሰ ግብሪ ናይቲ ጃፓን ወታደራዊ ዓቕማ ንምድንፋዕ ተካይዶ ዘላ ፅዑቕ ምንቅስቓሳትን ኣብ ጉዳይ ደሴት ታይዋን ትገብሮ ዘላ ምትእታውን ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ሓቢሩ። በዚ ድማ እዚ ተወሲዱ ዘሎ ስጉምቲ ንረብሓታት ሃገሩ ቀዳምነት ዝሰርዕ ምዃኑ እቲ ሚኒስትሪ ረዲዩ። ኣሜሪካ ኣብ ጉዳይ መሸጣ ኤፍ-35 ዝዓይነተ ነፈርቲ ኩናት ኣብ ልዕሊ ቱርክ ወሲናቶን ፀንሐት እገዳ ከተልዕሎ ምዃና ሓቢራ። ፕረዚደንት ዶናልድ ትራምፕ ብ8 ሓምለ ጎኒጎኒ ዋዕላ መራሕቲ ኣባል ሃገራት ኔቶ ኣብ ከተማ ኣንካራ ምስ ፕረዚደንት ጣይብ ኤርዶጋን ኣብ ዘካይዶ ዝርርብ እቲ ኣብ 2020 ዘፀንዐ እገዳ ክላዓል ምዃኑ ገሊፆም። ይኹን እምበር ፕረዚደንት ትራምፕ እቲ ናይ ምልዓል ውሳኔ መዓስ ከም ዝወሃብ ኣይሓብረን ዘሎ። ቱርኪ ኤስ-400 ዝተሰሜየ ስርዓተ ሚሳይል ሩስያ ድሕሪ ምሽማታ እገዳ ከም ተወሰነላ ፀብፀባት ይረድኡ። ምልዓልቲ እገዳ ንዝምድና ኣሜሪካን ቱርክን ብእወታት ፀሉ ምዃኑ ዝገለፀ ፕረዚደንት ጣይብ ኤርዶጋን ትግባር ኡ ክቀላጠፍ ፀዊዕ ኣሎ። ጀርመን ወታደራዊ ዓቕማ ንምዕባል ካብ ኣሜሪካ ቶም ሃውክስ ዝተሰሜየ ዝተረቐቐ ክሩዝ ሚሳይል ክትሽምት ምዃና ሓቢራ መንግስታት ክልቲአን ሃገራት ንመሸጣት ፅዋር ብዝምልከት ኣብ ስምምዕ በፂሐን ከም ዘለዋ ዝገለፀ መራሒ መንግስቲ ጀርመን ፍረደሪክ መርዝ ኣብ ቀረባ መፅእ ከም ዝትግበር ኣረዲዩ ጀርመን ነቲ ፅዋር ብግዜያውነት ኣብ መሬታ ከተዋደዶ 224 ተሰማሚዓ እኳ እንተነበረት ከይተተግበረ ከም ዝፀንሐ ይግለጽ ክሳብ 2600 ኪሎ ሜትር ንዝረሓቐ ዕላማ ክወቅዕ ዝኽእል ክሩዝ ሚሳይል ቶም ሃውክ ኣቐዲመን ብሪጣንያ ኣውስትራልያ ጃፓንን ሆላንድን ሸሚተኖ እየን ሃገራት ኤውሮጳ ድሕሪ ምውላዕ ኩናት ዩክሬን ናብቲ ኣህጉር ብዝተፈጥረ ፀጥታዊ ፀገማት ወታደራዊ ዓቕመን የደንፍዓ ምህላውን ፀብጻባት የረድቡ ኣብ ህዝባዊት ሪፓብሊክ ቻይና ኣብ ፋብሪካ ጫማ ብዝተኸስተ ሓደጋ ባርዕ 28 ሰባት ከም ዝሞቱ ተገሊጹ በቲ ኣብ ኣውራጃ ፉጂያ ናብ ዝርከብ በዓል 5 ደርቢ ህንፃ ዘጋጠመ ባርዕ ከቢድ ንዋታዊ ዕንወት ከም ዝወረደ እውን ሰብ መዚ ምድሓን ሂወት ቻይና ገሊፆም ጠንቂ እቲ ሓደጋ ዛጊት ከም ዘይተነፀረ ንምፍላጡ ምርምራ ይካየድ ከም ዘሎን እውን ተፈሊጡ ኣሎ ምንቅስቓስ ሕዝቡላህ ጥቕሊሉ ዕጥቁ ክሳብ ዘውርድ ሰራዊቱ ኣብ ደቡባዊ ሊባኖስ ክፀንሕ ምዃኑ ሚኒስትሪ ምክልኻል እስራኤል ሓቢሩ እዚ ዝተገልፀ እስራኤል ሰራዊታ ካብ ተኣትዎ ፀንሐ መሬት ሊባኖስ ከተውፅእ ከም ትኽእል ፕረዚደንት ዶናልድ ትራምፕ ድሕሪ ምእማት እዩ ይኹን እምበር ሰራዊት ሃገሩ ኣብ ሊባኖስ ናይ ምፅናሕ ውሳኔን ካልኦት ወገናት ከም ዘይምልከት ዝገለፀ ሚኒስተር ምክልኻል እስራኤል ጋትስ ንመግለፂ ፕረዚደንት ትራምፕ ነፂግዎ ኣሎ ኣብ ዝሓለፈ ወርሒ ሰነ ኣብ መንጎ እስራኤልን ሊባኖስን ዝተበፅሐ ፀጥታዊ ስምምዕ እስራኤል ተቆፃፂራቶ ካብ ዘላ ክፋል መሬት ሊባኖስ ክትወፅእ ዝብል ነጥቢ ዝርከቦ እዩ ነይሩ ይኹን እምበር እስራኤል ነቲ ስምምዕ ኣብ ተግባር ከምዘይወዓለቶ ብኣንጻሩ ወታደራዊ ህላው ኣብ ሊባኖስ ተስፍሕ ከም ዘላ ፀብፀባት ይረድኡ እዚ ከምዚ ኢሉ እንከሎ እስራኤልን ሊባኖስን ዝመፅእ ሰሙን ኣብ ኢጣልያ ተወሳኺ ዘተ ክካየዳ ምዃነን ይግለጽ ኣለዎም

ዜና ንምዝዛም ኣርእስታት ክደግመልኩም። ዓመታዊ ፌስቲቫል ኤርትራ ካብ 18 ክሳብ 26 ሓምለ ኣብ ቅፅሪ ኤክስፖ ክካየድ እዩ። ቤት ፅሕፈት ትምህርቲ ንዞባ ጋላ ነፍሒ ንኣብነታውያን መምሃራን ሸሊሙ። ኣብ ንዞባ ሰንዓፈ ውፅኢት ትምህርትን ተምሃሮ ንምሕያል ስሉሳዊ ዝምድና ንምድልዳል ክስራሕ መዘኻኸር ቀሪቡ። ጃፓን ንፅላጥ ጠፈር ኣብ ሓደጋ ዘእቱ ስጉምቲ ካብ ምውሳድ ክትሕየብ ቻይና ፀዊዓ። ኣሜሪካ ኣብ ጉዳይ መሸጣ ነፈርቲ ብልዕሊ ቱርክ ወሲናቶ ንዝፀንሐት እገዳ ከተልዕሎ ምዃና ሓቢራ። ጀርመን ወተሃደራዊ ዓቕማ ንምምዕባል ካብ ኣሜሪካ ዝተረቐቐ ሚሳይል ክትሽምት ምዃና ገሊጻ። ንሰዓት 6 ዝተዳለወ ዜናታት ተዛዚሙ ኣሎ። ምስተር ረሕመድ ባርታ ንሓድገኩም ወገነይ ረኽማዓልቲ

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት እየ። ንምክታልኩም ብክብሪ ዕድም ዙር ፈረንሳ 2026 ማሊ ብሻሻይ መድረኹ ኣብ ዝቐፅለሉ ቻምፒዮን ዓለም ታዲ ፖጋቻ መበል 23 ናይ ዙር ፈረንሳ ናይ መድረኽ ዓወት ኣመዝጊቦም።
1: ንመበል 113 ግዜኡ ዝሰላሰሉ ዘሎ ዙር ፈረንሳ 2026 ማሊ ብሻርሻይ መድረኽ ቀፂሎም ካብ ፓኦ ተበጊሳ ኣብ ጋቫርኒ እትዛዘም 186.2 ኪሎ ሜትር ርሕቐት ዝነበራ ሻርሸይቲ መድረኽ ዙር ፈረንሳ እታ ፋልሜቲ ዝተረረት ዓቐብ እትውንን ምስ ምዃና ዝያዳ ንናይ ዓቐብ ተቐዳድምቲ ኣብ ቢጫ ማልያ ፈታኒት መድረኽ ከም እትኸውን ትፅቢት ነይሩ እዩ። እዛ ኣብዚ ናይ ሎም ዓመት ዙር ፈረንሳ 2026 ፋልሜቲ ብናይ

0: ልፈረስ ዝዕቀን ዓቐብ ክትሓልፍ ተገድድ ዝነበረት መድረኽ እምበኣር ኣብ ብጫ ማልያ ተፈጢሩ ዝፀንሐ ኣብ መንጎ መራሒ ብጫ ማልያ ኖርዌጃዊ ተቕዳዳማይ ቶርስቲን ትራን ምስ ቻምፒዮን ዓለም ታዲ ፖጋቻ ናይ ከባቢ 8 ደቂቕ ፍልሊ ክተፅብብ ወይ ንዝነበረ ፍልሊ ክትዕቅብ ኣቓልዎ ዝተዋህባ መድረኽ እያ። ብዘይካዞ ናብ መበል 59 ኪሎ ሜትር ቅድሚ ዓቐብ ምድያብ ናይ ማእከል ናይ ነጥቢ ቮላታ ኣብ ቀጠልያ ማልያ ቮላጅሳታት ሒዘሞ ዝነበሩ ነጥቢ ክውስኹ ግምት ዝሃበት እያ ነይራ። ጉዕዞ ፈሊሙ ኣብ ናይ ሎም ዓመት ዙር ፈረንሳ ንቀጠልያ ማልያ ንምውናን ፍሉይ ቃልሲ ዝርኢ ዘሎ ወዲ 30 ዓመት ቻምፒዮን ናይ ፅርግያ ናይ ሃገሩ ደኒማርክ ዝኾነ ማድስ ፐደርሰን ካብ ጀርመናዊት ክለብ ሊድልትረግ ንዓባይ ጉጅለ ኣጥቂዑ ምስ ወዲ ጋንትኡ ቪክቶር ካምፕናርትስ ናይ 25 ከምኡውን 20 ነጥቢ ተመቒሎመን ፐደርሰን 25 ነጥቢ ወሲኾም። ካብ ዳሕሪ ወይቲ ዓባይ ጉጅለ ድማ ጀርመናዊ ማክስ ካንተር ካብ ኣስታና 16፣ ቤልጅማዊ ጃስፐር ፊሊፕሰን ካብ ኣልፐሲን 14፣ ቢንያም ግርማይ ካብ ኤንኤስኤን 12 ነጥቢ ወሲዶም። ካብ ከባቢ 43 ኪሎ ሜትር ንቮላታ ክተርፎ ኣብ ዓቐብ ዘጥቅዐ ቻምፒዮን ዓለም ታዲ ፖጋቻ ነታ ዝተረረት ብናይ ሓይሊ ፈረስ ትዕቀን ዝነበረት ዓቐብ 17.2 ኪሎ ሜትር ንውሓት ዝነበራን ምስ ናይ 7.3 ሚእታዊት ምንቅዕራርን ንበይኑ ሓኺሩ ክሳብ መወዳእታ ሕንጻጽ በጺሑን ስለምንታይ ቻምፒዮን ዓለም ምዃኑ ኣመስኪሩን ዛዚምዋ። ኣብ ናይ ሎም ዓመት ንሳልሰይቲ መድረኽ እውን ዝተዓወተላ ፖጋቻ ካልእቲ ናይ መድረኽ ዓወት ሰኒዱ፣ ብሓፈሻ ድማ መበል 23 ናይ መድረኽ ዓወት ናይ ዙር ፈረንሳ ፀምቢሎም። ፖጋቻ ነቲ ናይ 8 ደቓይቅ ዝጸጋጋዕ ዝነበሮ ፍልሊ ግዜ ናይ ብጫ ማልያ ኣምሊሱን ናይ ልዕሊ 2 ደቂቕ ፍልሊ ኣንጺፉን ነዛ ኣብ ዝሓለፈ 4 ግዜ ተኣዊትላ ዘሎ ብጫ ማልያ ዙር ፈረንሳ ተቐቢሉሎም። ኣብዛ መድረኽ ምስ ፖጋቻ ተበጊሱ ግን ከኣ ንመጥቃዕቲ ክጻወር ዘይከኣለ ዮናስ ቬንጌጋር ናይ 2 ደቂቕን 38 ካልኢትን ተፈልዩ ካልኣይ ተርታ ሒዙ ክዛዝም ከሎ ክሳብ ሕጂ ተጓዒዝዎ ኣብ ዘሎ መድረኽ ኣብ ዓወት ፖጋቻ ብቅድሚ ዝስራዕ ዓውት ካልኣይ መድረኽ ሜክሲካዊ ኢሳቅ ደልቶሮ ድማ ናይ 2 ደቂቕን 57 ካልኢትን ተፈልዩ ሳልሳይ ኣትዩ። ቢንያም ኣብዛ መድረኽ ናይ 42 ደቂቕን ባዶ 8 ካልኢትን ድሒ ራ እዛ ዘመት ምስ ዓባይ ጉጅሎ ኮይኑ መበል 160 ተርታ ሒዙ ውድድሩ ብሰላም ዛዚሙሎም። ስለዚ ኣብ ብጫ ማልያ ታዲ ፖጋቻ ብ21-11-57 ግዜ ንመሪሕነት ብጫ ማልያ ክርከባ እንከሎ ዮናስ ቬንጌጋር ብ2 ደቂቕን 42 ካልኢትን ግዜ ተፈልዩ ካልኣይ ተርታ፣ ኢሳቅ ደልቶሮ ድማ ናይ 3 ደቂቕን 27 ካልኢትን ግዜ ፍልሊ ኣብ ሳልሳይ ተርታ ይርከብ። ኣብ ናይ ነጥቢ ማድስ ፐደርሰን ብ168 ነጥቢ ኣብ መሪሕነት፣ ጀርመናዊ ተቀዳዳማይ ኣባል ኣስታና ክለብ ዝኾነ ማክስ ካንተር ብ93 ነጥቢ ኣብ ካልኣይ ተርታ፣ ቢንያም ግርማይ ድማ ብ91 ነጥቢ ኣብ ሳልሳይ ተርታ ይርከቦም። ጃስፐር ፊሊፕሰን ብ86 ነጥቢ ኣብ ራብዓይ፣ በዛ ናይ መድረኽ ዓወት 20 ነጥቢ ዝረኸበ ታዲ ፖጋቻ ድማ ብ75 ነጥቢ ኣብ ሓምሻይ ተርታሎም። ኣብዛ መድረኽ ብዘመዝገቦ ናይ ዓቐብ ነጥቢ ነታ ናይ ዓቐብ ማልያ ነጠብጣብ እውን ክርከባ ዝኽኣለ ቻምፒዮን ዓለም ፖጋቻ ብ28 ነጥቢ ክመርሕ እዩ። ቬንጌጋር ብ19 ነጥቢ ኣብ ኣሰሩ፣ ፈረንሳዊ ሌኒ ማርቲነዝ ካብ ባሕሬን ድማ ብ16 ነጥቢ ኣብ ሳልሳይ ተርታሎም። ናይ መንእስያ ጻዕዳ ማልያ ወዲ 22 ዓመት ወዲ ጋንታ ፖጋቻ ዝኾነ ኢሳቅ ደልቶሮ ብ21-15-24 ጊዜ ናብ መሪሕነት ተመሊሱሎም። ዋን ኣይሶ ስጳኛዊ ተቀዳዳማይ ካብ ጀርመናዊት ክለብ ሊድልትረግ ብናይ 7 ካልኢት ፍልሊ ይስዕቦም። ፓውል ሴክሳስ ፈረንሳዊ ተቀዳዳማይ ካብ ደካትሎን ድማ ብ28 ካልኢት ተፈልዩ ኣብ ሳልሳይ ተርታ ይርከብም። ኣብ ናይ ጋንታ መሪሕነት ምስ እንመጽእ ካብ ምፍላም ናይ ሎም ዓመት ስፖርት ዋነታ ካብ ኣሜሪካ ናብ ጀርመን ዝቐይረት ናይ ኣማኑኤል ገብረ እግዚኣብሔር ክለብ ሊድልትረግ ኣብዚ ናይ ሎም ዓመት ዙር ፈረንሳ ቀላል ጋንታ ኣይኮነትን ዘላ። መሪሕነት ናይ ጋንታ ብግዜ ብ63-25-20 ካልኢት ኣብ መሪሕነት ትቕጽል። ካልእ ጀርመናዊት ክለብ ሬድቡል ቦራ ብናይ 27 ደቕን ባዶ 1 ካልኢትን ግዜ ኣብ ካልኣይ ተርታ፣ ሕቡራት ኢማራት ዓረብ ድማ ብናይ 27 ደቕን ባዶ 8 ካልኢትን ግዜ ናብ ሳልሳይ ተርታ ተመሊሳላ። ዙር ፈረንሳ 2026 ሎሚ ዓርብ እውን ብ7ይ መድረኹ ክቕጽል እዩ። ካብተን ኣብ ናይ ሎም ዓመት ተሰሪዐን ካብ ዘለዋ 7 መድረኻት ናይ ጎልጎል ድሕሪ ሓምሸይቲ ዝሓለፈት መድረኽ እታ ካልኤቲ ሎሚ ክትካየድ እያ። 175.1 ኪሎ ሜትር ንውሓት ዘለዋ ሻውዒት መድረኽ ተቐዳደምቲ 120 ኪሎ ሜትር ምስ ተጓዓዙ ወይ 55 ኪሎ ሜትር ንጫፍ ሕንጻጽ ምስ ተረፎም ናይ ማእከሉ ቮላታ ክትህሉ እያ። ብሓፈሻ ድማ ኣብዛ መድረኽ 75 ነጥቢ እትኸስብ ምስ ምዃና ኣብ ቀጠልያ ማልያ ዓብዪ ፍልሊ ክመጽእ ከም ዝኽእል ይግመት። ከተማ ቦርዶ እታ ዝበለጸት መድረኽ ንቮላጅስታታት፣ ስናይ ዕድል ንኦሎምፒካዊ ቢንያም ግርማይ።
1: ግጥማት ርብዕ ፍጻሜ ዋንጫ ዓለም 2026 ትማሊ ኣብ መንጎ ሃገራውያን ጋንታት ሞሮኮን ፈረንሳን ተኻይድሎ ውፅኢቱ ይስዕብ።
0: 48 ሃገራት ሓቂፉ ኣብ ሃገራት ኣሜሪካ፣ ካናዳ፣ ሜክሲኮ ዝካየድ ዘሎ ዋንጫ ዓለም 2026 እንሆ 40 ሃገራት ነናብ ዓደና ፋንዩ ኣብ ዙር 8 ወይ ርብዕ ፍጻሜ በፂሖም። እዚ ብረቡዕ ኣብ ዕረፍቲ ውዒሉ ትማል ሓሙስ ብግጥም ርብዕ ፍጻሜ ተመሊሱ ዘሎ ዋንጫ ዓለም 2026 ሕጂ እውን ከም ዝሓለፉ ውድድራት ካብ ኣዘራብን ኣካታዕና ኣርእስታት ዓዲ ኣይወዓለን። ትማሊ እታ እንኮን ኣህጉር ኣፍሪቃ ዝወክለት ኣናብስ ኣትላስ ሞሮኮ ኣንጻር ብሰማያውያን ዝብል ቅጽል ስም እትፍለጥ ፈረንሳ ኣብ ግጥም ርብዕ ፍጻሜ ተራኺበን። ኣብ መሳለል ደረጃ ፊፋ ምስ ቀዳሞት 10 ሃገራውያን ጋንታት ዝኾና ፈረንሳን ሞሮኮን፣ ፈረንሳ ሳልሳይ፣ ሞሮኮ ድማ ሻብዓይ መሳልል ዝሓዘ ሃገራት እየን። ታሕሳስ 14/2022 ዋንጫ ዓለም ቀጠር ፍርቂ ፍጻሜ ኣናብስ ኣትላስ ሞሮኮ ክርስዑ ኣይኮኑን። ፈረንሳ ብሸቶታት ሄርናንደዝን ኮሎም ዋንን ክልተ ባሎ ንሞሮኮ ኣትሪፋ ናብ ፍጻሜ ሓሊፋ እያ። ክሳብ 65,000 ተዓዛቢ ክሕዝ ዝኽእል ቦስቶን ስታድዮም ሕቡራት መንግስታት ኣሜሪካ ንፀወታ ፈረንሳ ኣንጻር ሞሮኮ ድሉው ኮይኑ፣ ክልቴን ሃገራት ሒዘንኦ ዝቐረባ ተመሳሳሊ ስልቲ 4-2-3-1 ኣብ ኩሉ ቦታ ሓደ ፀዋታይ ምውካል፣ ኣብ ምክልኻል ድማ ልዑል ቁፅሪ ምህላው ዝኽእል ስልቲ እዮም። ካብ ፈረንሳ ካፋሊ ትቸዋሚኒ ካብ ሞሮኮ ድማ ዝለዓላ መዝጋበ ሸወቶ ሞሮኮ ኣጥቃዒ እስማዒል ሳይባሪ ብማህረምትን ብምጭባ ጅማውትን ካብ ፀወታ ወፃኢ ዝኾኑ ተፃወቲ እዮም። ጥምጥም ኤሮጳ ምስ ኣፍሪቃ ፈሊሞም። ኣብ ፀወታ እቲ ኣብዚ ውድድር 7 ሸወቶታት ኣመዝጊቡ ኣብ ዙር 16 ዝለዓላ መዝጋበ ሸወቶ ሃገሩ ኮይኑ ክብሪ ወሰን ዝሓዘን ሓፈሻዊ ብዙሕ ሸቶታት እውን ብ19 ሸቶታት ድሕሪ ሜሲ ዝስርዐን ኪልያን ምባፔ ክንደይ ሸወቶ የመዝግብ ይኸውን ዝብል ሕቶ ኣበጊሱ ፈሊሙሎም። ቀዳሞት 5 ደቂቕ ብልዑል ፀቕጢ ዝፈለመት ፈረንሳ ኣብ ሳልሳይ ደቂቕ ምባፔ ካብ ነዊሕ ፈቲኑ ሓላውልዳት ቦኖ ነፂጉ ዘድሓና ገና ፀወታ ብኣግኡ ንኣናብስ ኣትላስ ኣይትቕሶን ኢልዎም። ኣብ 4ይ ደቂቕ ናይ መኣዝን ቅላዕ እውን ተኾነት ተኸልኻሊ ፈረንሳ ኡፓሚካኖ ብርእሱ ሃሪሙ ሕጂ እውን ቦኖ ዋሕስ ሞሮኮ ኣሎኺኢሎም። ፀወታ ቐፂሉ ክሳብ 25 ደቕ ኩዕሶ ምስ ፈረንሳ ተደጋጋሚ ናብ ልዳት ሞሮኮ ትጽጋዕ ኣብ ማእከል ሜዳ ዝተሓፅረ ኮይኑ ቐሪቡሎም። መበል 27 ደቂቕ ግን ኣብ መልሲ መጥቃዕቲ ፈረንሳ እምባፔ ኣብ ሳንዱቕ ቅላዕ ብማዝራዊ ተሓንኪሉ ወዲቖም ፍጹም ቅላዕ ንፈረንሳ ተዋሂቦም። እምባፔ ሻምኔ ትሸቶ ናይ ዝውድድር ንኸመዝግብ ሓላፍነት ወሲዶም ተኾነ ግን ዓንዲ ሕቆ ሞሮኮ ዝኾነ ሓላውዳት ቦኖ ኣጊትዋ። እምባፔ ሕጂ ንኸልኣይ ግዜ እዩ ኣብ ሃገራዊት ጋንቲኡ ፍጹም ቅላዕ ዘባኽን ዘሎም። 2021 ኣንጻር ካዛኪስታን ኣብ መጻረይ ዋንጫ ዓለም 2022 ምስሓተ እዩ። ካብ 16 ቅልዓት ናይ ሃገራዊት ጋንቲኡ ፍጹም ቅልዓ ድማ 14 ሸወታት ኣመዝጊብሎም። ፀወታ ድሕሪ ናይ ማይ ዕረፍቲ ምስ ተመልሰ ኣብ መበል 35 ድቕ ካብ እግሪ ኣካፋሊ ሞሮኮ ብዓውዲ ዝተመንጠለት ኩዕሶ ሓደገኛ ነይራ። ደዚረ ድወ ናብ ሳንዱቅ ቅላዕ ሒዝዋ ኣትዩ ፈቲንዋ ቦኖ ሕጂ እውን ሞሮኮ ዋሕስ ኮይኑዋሎም። ተኸላኸሊ ፈረንሳ ድንየ እውን ካብ ነዊሕ ፈቲኑ እታ ልዑል ሕምባበ ዝነበራ ኩዕሶ ላዕለዋይ ልዳት ሃሪማ ወፂያ። ቀዳማይ ዕብረ ፈረንሳ 13 ፈተነታት 3 ዕላምእን ዝሃረማ ሞሮኮ ባዶ ፈተነ ኣብ ፅዑቕ ስራሕ ተፀሚዱ ዘምሰየ ሓላ ውዳት ሞሮኮ ቦኖ ድማ 4 ውዳኣት ኩዓሳሱ ኣድሒኑ ቀዳማይ ዕብረ ባዶ ባዶ ተዓፅዮም። ኣብ ካልኣይ ዕብረ ጠቕላላ ተቐይራ ዝቐረበት ፈረንሳ ኣብ መበል 60 ደቕ ብምቅባል ዝመፀት ኩዕሶ ኣብ ከባቢ 22 ሜትሮ ንንዳት ከተዓገሽግሽ ድሕሪ ምፅናሕ እምባፔ ተቐቢሉ ብቅርፂ ወርሒ ቀሊዑ ብልፅቲ ሸቶ ኣብ ሰኪዔ ተዓሊብዋ። እምባፔ ንልዳት ሞሮኮ ክፈትሕ ሓደ ሰዓት ወሲዱሉሎም። ኣይፀንሐን ኣብ ሩሱን ስምዒትን ከለዉ ተዓዋቲ ባሎንዲኦር ዝሓለፈ ዓመት ዑስማን ደንበለ ኣብ መበል 66 ደቕ እምባፔ ካብ ከፈተሉ ንሱ እውን ስዒብዎ ንዓወቶም ዘውሓሰ ሸቶ ወሲኹ ፈረንሳ ክልተ ባዶ መሪሓ። ድሕርዛ ሸቶ ፈረንሳ ስራሓ ዛዚማ ይዕሪፋ እያ። በቲ ሞሮኮ ነብሶም ኣሲሮም ዝፃወትዎ ዝነብሩ ተዓዚብካ። ድሕሪ ናይ ማይ ዕረፍቲ ኣብ መበል 77 ድቕ ዝሓሸ ኩዕሶ ክትቋፀር ዝኽኣለት ሞሮኮ ክሳብ 80 ደቂቕ ተኣቱ ፈተነ ዝበሃል ኣይነበራን። ራሒሚ ኣብ መበል 82 ድቕ ፈቲኑ ብሓላዊ ውዳት ማይግናን ተነፂጋ ንግዳን ወፂያም። ፀወታ ብ20 ፈተነታት ምስ 7 ዕላምእን ዝሃረማ ናይ ፈረንሳ 2 ብባዶ ተዓፅዩ ሰማያውያን ንሳልሳይ ግዜ ብተኸታታሊ መሰናድኡ ናብ ፍርቂ ፍጻሜ ሓሊፎም። ኣብ ዝሓለፈ 2 ውድድራት ዋንጫ ዓለም ብፈረንሳ ተዓጊታ ተሪፋ ዘላ ሞሮኮ ክሳብ ዚ ጉዕዞ ክትበፅሕ ግን ኩዕሶ እግሪታ ሃገር ክሳብ ክንደይ ሰጊሙ ከም ዘሎ ዘርኢ እዮም። ከም ናይ 2022 ካብ ፍርቂ ፍጻሜ ዝተኣልየቶ ሎሚ እውን ርእሳ ቅኒዓ ክትወፅእ የምሕረላ እዩ። ኮኸብ ፈረንሳ ኪልያን ምባፔ 8 ሸወታት ናይ ዝውድድር 20 ሸወታት ድማ ብሓፈሻ በፂሑ ምስ ሜሲ ናይ ዝውድድር ተመዓራርዩ ብድምር ድማ ብሓንቲ ሸቶ ካብ ሜሲ ትሒቱ ብ20 ሸወታት። እቲ ፍሉይ ዝገብሮ ግን 12 ካብዚ ብዝሒ ሸቶታት ኣብ ኣውዲቕካ ምሕላፍ ዘመዝገቦ ብምዃን እዩ። ኣብ ውድድር ወርቃዊ ጫማ ድማ ኣብ ዝቕፅል ውድድራት ካብ ሜስን ሃላንድን መልሲ ክጽበዩም። ፈረንሳ ካብተን ሎሚ ምሸት ሰዓት 10 ዝገጥማ ስጳኛ ወይ ቤልጅም ኣብ ፍርቂ ፍጻሜ ክትረኽብ እያ።
1: ባርከስ ክቡራትን ክቡራን ተኸታተልቲ ንሎም ዘዳለናይ ዕለታዊ ዜና ስፖርት ኣብዚ ዝዛዘብ ምስ ዝተረፉ መርባትና ሕገብኩም ብወገነይ ሰላም።

ብዓይኒ ንስሪ ዝተቐርጸ ስእልታት ኣብ ብሰማይ ዝተቐድሐ ጽንኩሩን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀስ ኢላ ናብ ብከተማ ናቕፋ ገጻ ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሃር ይኹላዕ። ፍሽኽ ይብል ፍሽኽታዩ ፍረ ጽንዓቱ። እቲ እምባ እውን ማይ ከምዚ ዘነቦ እናተቓጸለ መሊሱ ይተርር። ምኽንያቱ ኣኽራናት ኤርትራ ንዋናታቱ ይመድሐን። ሕብሪ ሰማያት ሳሕል ድምቀትን ህሰትን ደበናታት ናቕፋ ብዓብዩ መሰለትን ትርኢትን እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ። ብልቦና ንዝርኢ ብኣንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዝምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል ኢሉ ክሓስብ ኣይክእልን እዩ። ግን ሓፂን ዘምክን ጽንዓት ካብ ሓሙሽቲ ጥፋኣት ወፅኡ ሽግዓወትን ሓርነትን ይጓናጸፍ። እዚ መደብ እዚ ነቲ ኣብ ቅድመ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ዕማማት ህዝባዊ ግንባርን ደምሳሲ ስርሒትን ከንጸባርቕ እዩ።

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያይም እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም ኩናት ቅድመ ውግኢ ዝፍፀም ንዝብል ወታደራዊ ስነ ሓሳብ ይትግብሩ ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገጸ እዝን ቁፅፅርን እዩ ንቕኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብጻሕ ብዘይምሕላል ይሰርሕ ግነት ወይ ምግናን ሓደ ካብ ጽዩን ልምድታት እዩ ኣብ ህዝባዊ ግንባር መቕሉልነትካ መግለጺ ፍልጠትን ብቕዓትን እዩ ንጸላኢኻ ከም ግናዕ ጻዕዳ ኢትካ ምፍላጥ ዓቕምን ብቕዓቱን ብልክዕ መስፈር ምምዛን ከዓ ከም ባህሊ ዝሰረጸ ኣገባብ እዩ
1: ንመጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀምቲ ኾነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፁ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓ ኒተዓወት ኣብ ዝሓፀረ ናይ 30 ደቂቀ ምውድኡ ንዓይ ከም ሓደ ኣብ እንታይ ሽሙ ኮይኑ ስምዓኒ

0: መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ሙሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ደርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ እንተታት ምድላው
1: ዝውስ ምዝጋባር ሕቀት ይኸውን ይውስ ተ ዓምቅር ጎዲሉ ከዓ ምዝጋባር ሕቀት ይ

ስለዚ እትኻል ተኽሲ ዕላማ ተወቂዑ ግን ዘይዓኒ ብክልተ ገባባት እንትኻል ንገብር ዳር ሕቀት ይተቃይሩ ኣብኡ ኸልና ተኽሲ ንደቅ ምዝገባ ርሕቀት ከይቀየርኒ እዳ ዝገባ ርሕቀት ትቕየር ኮይኑ ግን ዓንቅር ክቀየር ኣለዎ ዓንቅር ከዓ ክውስኽ ወይ ከዓ ክጎድድ ይኽእል ማለት ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ ብጣዕሚ ምፍንታት ውቃዕ ብሚል እዩ ዝብሎ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ እንፃር እንደገና ክመዓራር ኣሎ እንፃር እንደገና ምስ ተመዓራርየ እታ ውቃዕ ኣበየናይ ምልክት ካልእ ምትኻል ተኽሲ ኣብ ርሕቀት እዩ ምትኻል ተኽሲ ኣብ ርሕቀት ርሕቀት ቋም ዝኸውን ሰለስተ ገባባት ከም ዘለዉ ዓቐን ምፍንታት ውቃዕ ኮይኑ ከም ዘይተኻኢሉ ግን ብዓቐን ዝያዳ ዘርብሕ ዕርማት ተኽሲ ይፍፀም ዓቐን ዝያዳ ዘርብሕ ዕርማት ኩሉ ግዜ ኣብቲ ኣገባባ ኣራኻኽባ ርሕቀትና እዩ ዝመርኩ ችቡጥ ኮይኑ ግን 100 ሜትሮ ንወስድ ንቢኤም ፍሉይ ቦምባ ከዓ 200 ሜትሮ ንወስድ ምክንያ ዘለና ርሕቀት ንወስድ ማለት እዩ ንኣብነት ተደኣ ብሽሕን 600 ትኩስ ፀኒሕና ቀዳማይ ተኽሲ ታውቃዕ እንተደኣ ተሪፋ ብሽሕን 800 እንደገና ታውቃዕ እንተደኣ ተሪፋ ብ200 ትኩስ ማለት እዩ ኣብ ከምዚ ኩነት እንተደኣ ታውቃዕ ሓሊፋ ግን ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይፍፅም።

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሕነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝኣትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። እዚ ኸዩ ነቲ ሚዛን ዝቀያይሮም ሓደ ክንዳ 10 ሚእትን ኮይኑ ክጋደል ድሉ ዝኸውን።
1: ስደትናትሓርሓሪ

ነፍሲ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታ ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጉል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈስታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል ትርጉምን ዕዙዝ ዕላማን ዝቐለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ ባርኣይነት ስለ

0: ተመርሐ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጻባራቕን ዓወት ተዛዚሙ
1: ንኔው እንዳተወርወርካን እንዳጎይኻን ዝኾነ ቦታ መሓዝ ነይሩ ምክንያቱ ትብራ ክነጥም ዝተታሕዘ ጸላእይ እንታይ ከም ዝገብር ጠፊእዎ ነናሓዱ ክተሓገዝ ፈጺሙ ኣይከኣለን እንደገና እቲ ብየማን ዝነበረ ኣሃዱና ናህና ማለት እዩ ኣብታ ናይ ብሪጌድ መምርያ ትበሃል ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ ብዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ደቂ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝኒያ እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢልና ተቋፂርኒያ ኣለና ኢላ ትሕብር ነይራ እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን እቲ የማናይ ዘሎ ዝቐይሕ ቦታ ናይ ብሪጌድ መምርያ ዝበልኮን ክልተ ጋንታ ነይረናና ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ዓጅታት ካልእ ሓይሊ ናይ ጸላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዝይሃድም ዝገብራ ክልተ ጋንታ ነይረናና እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተውክቲ ብብዝሒ ነይሩ ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነክናሮ ንኸይመፅእ ወላ እኳ ቀዲመን ኣሃታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ውሽጢ መስመር ስለ ዘለና ካብቶም ብቅድሚ ዘጥቃዓ ዘሎ ኣሃታት ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሎ ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕእውን ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹም ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅአን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኸበብኦ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራሉዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።

0: ድሕሪ ሓፈሻዊ ምዝላ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ፀረ መጥቃዕ ተሰጊሩ። ድሕሪ 10 ዓመትካ ካልእ ለውጢ ተፈጢሩ። ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሕ እዩ። ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ። ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ። መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ። ሰራዊት ተርጊ ክፍጽም ተልእኮ ተዋህበ።
1: ፅፈጥረ ኣሎ ብኤም
2: ድሓን ደሰልተካሉ
1: እዋ ኩሉ ፀፊፍ ሄጅዳ
2: ዳርጋ ተማዕራሪ
1: ተማዕራሪ ይኸሉ ሕጂ ስቲ ናይ ሸክ ዛይድ እሱኢታት ገለ ጥራሕ ሃባሃ ንድሕሪ ታሽሙ ኮይኑ እቲ ናይ ወዲ ቀሻ እቲ ምሳናት ነበረት ነዋይ
2: ባላ
1: ዳርጋ ምስቲ ናይ ኣቦይሮንዳ ዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዑ ፀፊፍ ተቢልካሲ ብወገና ድልው ይዘለኸሎ።
0: ሓያልን ዘይዕርፍን መኸተን ምርብራብን ወተሃደራዊ ሓይሊ ኢትዮጵያ ተስፋ ይቑሪፅዎም። ናይ መጀመርታ ህቦብላ ንፋስ ጥፋኣት ክሸቦ ጀመረ። ወተሃደራውያን ኣመኽርቲ ሕብረት ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ። ከም ሳዕብኑ ኣዛዝና ደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ። ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝናደው ንኮሎኔል ጌታነ ሃይለ መዘዞም። ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም። ኣስታት 20,000 ኣጋር ሰራዊት፣ መካናይዝድ ሰራዊት፣ ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም። ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ። ናቕፋ ዘይትመክኽ ሓይልያ ተቐይራም።
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ እቲ ብየማነ ፀጋም ዘሎ ናሓና ቀዳማይ ቦጠልን ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካዝ ናይ ካልኣይ ብርጌድ ኣሃዱ ስጋ ብንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጢኢት ከቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን። ነብስ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ። ናይ ተኽሲ ናይ ጥይትን ቦምባን ናይ ምውዳእ ሕተውን ኣብ ግምት ክኣት ኣለዎ። ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ተጠያይትና። በዚ መሰረት ሓንቲ ጥይት ንሓደ ሰብ ዝብል ጭራ ሒዝና ክንብገስ ኣለና። ስለዚ እቲ ቅድሚ ሕጂ ንዳለወሉ ዝነበርና በብግዜኡ ፀላኢ ውሕድ ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየት ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን። እዚ ኣተኣሳሲርና ክንገልፆ ንኽእል ብዘካቲ ንንቕሓትናን ንኻልእ ኣካዳሚያዊ ዓቕምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት እዩ ክፍለ ሰራዊት 16 ኣብ ዝሓፀር እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያደ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወተሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩልና ብሩ እዩ። ብግቡእ እውን ኩልና ከም ዝጨረሽንያ ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነፍሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ። ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኮማንዶ ኢኻ ተባሂሉ እንተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ገምጊምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኮማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኮማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ። ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዑ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽ ኳ ንንቁጣታት ናይ ፀላኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ

ፈንጢስካ ኣብ ውሽጢ መስመር ፃላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኩማንዶ ተባሂሉ ተዘይተገልፀ ካብቲ ኩማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኩማንዶ ምዃኑ ብሩህ ማለት እዩ።

0: ትሕልፍ ታሪኻት
1: ሰራዊት ኢትዮጵያ ንናቕፋን ምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰ። ኣብ ሓመድ ድበናደው ተረኺብና ኣሎና። ነውሲ ወከፍ ካኻ ሓሓደ ባዴላ ክድርብ ትዕደም ዝብል ቃል ኣስምዐ ውጩ። በንጻሩ ሰራዊት ኢትዮጵያ ቀዳመይቲ ጥይት ተኰሱ። ብልጭታ ጥይት ብሰማያት ቀምጨዋይ ተራየም። ወጋህታ 17988 ህዝባዊ ግንባር ጸረ መጥቃዕ ተበገሰ። ኣብ ቅድሚቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን። ካብ ብከባቢ ፈልከት ናብ ጎላጎል ኣዝህራ፣ ካብ ምብራቕ ናብ ምዕራብ ጽዑቕ ኩናት ቀጸለ።
2: ቀደም ብሎ በታሕሳስ ወር ውስጥ በሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር። በአጭር ጊዜ ነው ውጋው ያበቃው። ከዛ ቀጥሎ ደግሞ በናዶ ኢዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ። ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ጀምሮ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል። ከዛ በጠቅላላ የናዶ ኢዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል። አዎ፣ በመጀመሪያ ጦሩ ማፈግፍግ ሲጀምር ለማስተባበር ሞክረን ነበር፣ አልተቻለም። ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር፣ ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ። ያው ከዛ ተመልሼ ወደዚህ መጥቻለሁ።
1: ሰራዊት ደርግ ካብ ብቀምጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡ ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታ ንዓሽሩም ክሓልፋ ሃቀና። ድሕሪ 12 ሰዓት ክሳድ ዓሽሩም ተቖርጸ። ሰራዊት ሓቂ ናብ ኣፍዓበት ሓለፈ። 19 መጋቢት ሓርነት ኣፍዓበት ተቓልሐ። ኣስታት 50 ታንክታት ተማረኻ። ኣስታት 100 መካይን፣ ኣስታት 60 መዳፍዕ፣ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዶ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወ። ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወሪዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም። ኣብቲ ኩናት ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹም።
3: እንተ ኮይኑ ፅቡቅ እዩ ውግእ ፅቡቅ ክነብር ከሎ ንሕና ብዝኣተንያ ቦታ ብዙሕ ዘጋጠመና ነገር የለን። ምክንያቱ በትን ወገና ዝነበራ ኣፅናሓና ይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ጌርና ንሕና ደሽካ ብቴን እኳ ብዙሕ ይሰርሕና ኣሎ ደሽካ ግን ስጋባ ብዙ ፅቡቅ እንዳሰርሐ ንመጠረሽታ ኣብዚ ካላስ ኣውሪድና እየን ዛዕባ ተቃውሞ ናትን ብዙሕ ኣይርእና ንሕና ዝተዓቕሙ ናትና እናተኒ ሰማይ ንምድርኒ ንሓና ይከኣላ ናነ በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና። ንዓይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስምዓኒ ምክንያቱ ምስ ተሓሲብናን ብናራሲ እዚ ቦታ ዝወሪ ቅድሚ ሕጂ ከም ሕክያ ንሰምዓ ነበራ ብርተይ ኮይኑ ስምዓኒ ከምኡ ተፀቢና ግን ምስ ርኤና ከዓ ከምዚ የ ፀቢና ከዓ ከምኡ ይፀንሐና ንኣነ ሓቂ ዕውት ንፅቡቅ ንምኳንጣይ ተመልክተልካ ዝሃል
4: መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ ዝመፅና ድሕሪዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰልጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ዝሰፍሐ ከተማ ኣብ ዓበት ምቁፃርና እዩ።
5: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰሚዐ ከም ዝማረኩም?
4: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኩም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
6: ብደንደን ዲቡ ኩነታት ከ ወዴና ኣለና ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንታ ዲቡ ላዕለይ ኣምሓሩ ዋላ ሓቲ ሒለት ያለበኒ ዲቡ ኣቴና ዋላ ላልትማረክ ማረክና ዋላ ለልቀትር ከማን ቃተልና ዲቡ ዋላ እምበር ፀገም እያዕላ ግናኒ ፅቡቅ ግሩም ክምሰል ዓልና
7: ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበራ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቴማና ይደሎ ዝቐይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ሕጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓፀላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብርጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዝሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቀስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስቲን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተኩቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእ ወይ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነክናሮ ንኸይመፅእ ወላ ኳ ቀዲመን ኣሃብታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቅድሚ ዘጥቃዕ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሉ። ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕው ናውሪድና ውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኸበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራሉ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።
1: ተጋደልቲ ሰራዊት ሓቂ መምሃራን ሓቀኛ ቃልሲ እዮም። እዞም ኣኽራናት እዚኣቶም ድማ ትምህርቲ ጽንዓት እዮም። እቲ ተመክሮ እቲ ትምህርቲ ብቐሊል ክትንተን ዝኽእል ኣይኮነን። ምኽንያቱ ብዋጋ ደምን ትንፋስን ብዋጋ መውጋእትን መስዋእትን ይተሃኒፁ። ነዚ ብቕዓት እዚ ንምድላብ 100 ግዜ ምውዳቕ 101 ግዜ ብምትሳእ ተረኺቡ። እዚ ብቐሊል ወታደራዊ ዓወት ጥራይ ኣይግለጽን እዩ። ምኽንያቱ ነዚ ዘይሰዓር ህዝቢ ኤርትራ ገድሊ ስንቅልቡ መርሓ መንገዱ ኣንጉዕ ዓፅሙ ልዕልና መንፈሱ ዝሃነፀ ሕመረት መንነቱ ስለ ዝኾነ

0: ዋው መጀመርታ ንኹቡር ፕረዘንቲ ዛስኾርኺ
1: ሕራይ
0: ንሓይልታት ምክልኻል
1: ተማም
0: ከምኡውን ንገዛውትና ብቐዳምነት ንዮናስ ፀጋይ ታገይ ምስ ሰበይቲ ናፅነት ምስ ደቁን
1: ሕራይ
0: ምስ ሳሙኤል ብክሸው ሳሙኤል ተሳይ ብክሸው ምስ ትሚስ ሰበይትን ደቁን
1: ተማም
0: ምስ ራህዋ ተኽለ ምስ ሓፋ ሰላም ተኽለ ምስ ደቃ ኣሳዱር
1: ሕራይ
0: ከምኡ ውን ንፍሮኒ ምስ ሰባያ ዓብደላ እብራሂም
1: ተማም
0: ከምኡ ውን ንኣህዋተይ ንዓዚዛ ሙኒራ እብራሂም ዓዚዛ እብራሂም
1: ሕራይ
0: ምስ ኣበ ተስፋኢ
1: ተማም
0: ንዓድያም
1: ሕራይ
0: ከምኡውን ንትርሓስ
1: ሕራይ
0: ንትርሓስ ባብል
1: ተማም
0: ንኩሉ ህዝቢ ባቢሎን
1: ሕራይ
0: ገዛውትና
1: ተማም ሕራይ
0: ንዓኽን መሳርሕትኹን
1: ሕራይ ሙኒር ሽኩራን ይቐኒልና ኩሎም ሰምዑ ከለዉ ይቐኒልና
0: የነዳብ የነዳብ ካ
1: ሕራይ ሕራይ ሙኒር ሽኩራን ይቐኒልና ብጣዕሚ ኢና ነመስግነካ ሙኒር ካልኣይቲ ቴሌፎን ከማል ኣላትና ሕለው ሃሎ ሃሎ ሃሎ
2: ሃሎ
1: ሃሎ ደባይዎ መርሓባ መርሓባ
2: ሃሎ
1: ሰምዓኩ ኣለኹ መን ክብል
2: ሃሎ
1: ሰምዓኩ ኣለኹ መን ክብል
2: ሃሎ
1: ሃሎ
2: ሃሎ
1: ማለሽ ቴሌፎን ኣላትና ግን ከም ዝርዳእኒ ዘሎ ኣይትሰምዐንን እያ ዘላ ሃሎ ሃሎ ሕራይ እምበር ዝኸበርኩም ተዓዘብትና ቴሌፎን መፅአትና ፅኒሓ ግን ምርድዳ ኢና ምስለንስኢና ተቋሪፀላ ማዕለሽ ንሓይኩም መረ ኹረ ሳድ ልሙሻሂዲን ወንሕና ማዓኩም ዓላ ሃዋ ሙባሻ ወሓልቀ ጀዲደ ወመተጀዲደ ምን በርናምጅኩም በርናምጅ ኣሉ ደባይዎ ንሕና ማዓኩም ዓላ ሃዋ ሙባሻ ምን ልፈዳእያ ልኤርትርያ ተስሉ ቢና ወሻሪኩ ማዓና ፊ ሓልቀት ልዮም ንሕና ዳኢመ ሓንኩን እስትግባል እትሳላትኩም ወሂዳኣትኩም እንሻ ላ ዘይማጉልና ለደይና ሙክተለፈ ኣልኣጋኒ ወልኣልሓን ልዓዝባ ብሙክተለፈ ልغት ልኤርትርያ ወቕንያት ነታሊሓት ኩን እቕንያ ብልغ ልዓፈርያ ልልፈናን ዓብዱ ሓንስማዓ ማዓ ባዕድ ወሓንርጃዕ ኢዛማ ኢዣና እትሳል ሓንርጃዕ ከለኩም ማዓና ሕራይ እምባር ዝሃበርኩም ተዓዘብትና ደጊምና ከም ተቐዲምና ዝበልናዮ መደብኩም መደብ ሄሎ ድባይዋ ብቐጥታ ካብ ቴሌቭዥን ኤርትራ ኢና ሒዝናልኩም ቀሪብና ዘለና መከተታልኩም ተሳትፎኹም ድማ ኣይፈለየና እንዳበልና ናብዛ ተቕፅል ዘላ ደርፊ ኢና ግን ቅድሚ ኡ ቴሌፎን መፅያትና ላ ክንቅበላ ሄሎ
0: ሄሎ ሄሎ
1: ሄሎ ድባይዋ መርሓባ
0: መርሓባ
1: መርሓባ መን ክብል
0: ሙኒር ሙኒር ካብ ባቢሎን ካልኣይ ግዜ ኣትየ ኣለኹ ዛ
1: ሙኒር ሕራይ ትፈደል ሙኒር መን ረሲዕካ ዳ
0: ዞም ገዛውትና ዞም ገዛውትና እናጠርሑልና ን መዳ እያሱ
1: ሕራይ
0: ምስ ሰበይቱ ምስ ደቁን
1: ተማም
0: ንኣማን ኣማን እያሱ ካብ ደርሰር ዝርከብ
1: ሕራይ ተማም
0: ንትራሓስ ንኣድያም ኣድያም ናይ ዝጊ
1: ሕራይ ሕራይ ሙኒር
0: ኤልሳ ንኤልሳ ሃይለ
1: ተማም
0: ንኩሎም ገዛውትና ንዓኹምን
1: ሕራይ ነዚኦም ኩሎም ረሲዕካዮም
0: ኣስመርቲ እያሱ ዛቱ ረሲዓ ንፅነ
1: ሽኩረን ሙኒር ይቐኒልና ኩሎም ሰሚዖም
0: ዝጋምን ካሰይት ርምያስ
1: ሕራይ ሕራይ ሕራይ
0: ገዛውትና
1: ሽኩረን ሙኒር ይቐኒልና የቐኒልና ሽኩረን ሽኩረን ኩሎም ሰሚዖም ክኾኑ ተስፋ ገብር ሙኒር እንሻ ላ ከም ተቐዲሙ ዝብልኮ እዛ ተቕፅል ዘላ ደርፊ ደርፊ ብቋንቋ ዓፋርያ ክትከውን ናይ ድምፃዊ ዓብዱ ዳኒ ዳኒስካይ ሓቢርና ክንሰምዓ ኢና ከምቲ ዝብልኮ ድማ ብቐጥታ ምስኹም ስለ ዘለና በዘን ኣብ መስኮት ቴሌቭዥንና ዝረአይኹም ዘለዋ ቁፅታትና ኣቢልኩም ደውልኩም ኣብ መደብና ክትሳተፉ ተሳትፉኹም ኣይፈለየና እንዳበልና ሓቢርና ነዛ ደርፊ ምኾን ሰምዓ ክንምለሰኩም ኢና ምሳና ፅንሑ

Bitte.

0: በዓል ቤተይ ጣህር ዑስማን
1: ኣራይ
0: ጓለይ እንዳ 48 እንደላ ባሮንቱ
1: ተማም
0: ሙና ጣህር
1: ኣራይ
0: ኣተይ ኣባሮንትላ ምስ ደቃ ብርሃና ክብረሃብ
1: ተማም
0: የሕዋተይ ኣወክ ዘለዉ መርሃዊ ሓወይ ምስ ደቁ
1: ተማም
0: ሓፍተይ ምስ ደቃ
1: ኣራይ
0: ደን ሓፍተይ ምስ ደቃ
1: ተማም
0: ኣር ሓፍተይ ምስ ደቃ
1: ኣራይ
0: ዳንኤል ሓወይ ቀሺ ምስ ደቁ
1: ተማም
0: ኣቦይን ኣደይን ክብረኣብ ክለገሰትን ከዓ ርሑስ ንጓ ዓብዚ ክራማት ጥሉል ክራማት ኣብዛሓና ብሎ
1: ሃራይ
0: ሰዓደይ ንዓኽን ንዓኸ ዘራኸበትንን ከዓ የቐኒየለ ይብላ
1: ሰምዑ ኩሎም ኩሎም የቐኒየልና ሽኩረን ኤልስ ሓቢብቲ የቐኒየለይ
0: ራይ ሓላለይ መርሓባ
1: መርሓባ ተጥቦ ሽኩረን ሓቢብቲ መርሓባ ሕራይ እምበር ዝኸበርኩም ተዓዘብትና ከም ተቐዲሙ ዝብልኮ ካብቲ ሓድሽ ቁርብተይ ንድሕሪት ምልስ ኢልና ካብቲ ናይ ቀደም ኣቐድም ኣቢሉ ዝተደርፈ ደርፍታት እስከ ናብኡ ክንምለስ ኢልና ዝኽርታትና ክንሕድስ ብምባል ናይ ደበሳይ መሓሪ ሰብ ርሑቕ ቀረባ ትብል ደርፊ ኢና ዳሊና ዘለና እዛ ትስዕብ ዘላ ክትከውን እያ ማለት እዩ ሕጂ እውን ተኸታቲልና ክንምለሰኩም ኢና ምሳና ፅንሑ

0: ካብ ድምፃዊ ድበሳይ መሓሪ ዝኸበርኩም ድዓ ዘብለና ናብ ቴሌፎናትኩም ክንምለስ ቴሌፎን መፅያትና ኣላ። ሃሎ
1: ሃሎ
0: ሃሎ ደባይ ወመርሓባ።
1: ኣነ ግርማይ ካብ ጊንዳ።
0: ሕራይ ከመይ ውዒልካ ግርማይ?
1: እግዚኣብሔር ይመስገን። ድሓ እንደ ውዒልክን?
0: ፅቡቅ አልሓምዱላ። ትፈደል ግርማይ።
1: ብመጀመርያ ንኣባላት ድባይዋ ብምልእኹም
0: ሕራይ ይቀኒልና። ሽኩራን ኩሎም ሰምዑካ ኣለዉ።
1: ቀፂለ ግንዳ ትርከብ ራሄል ሃይለ
0: ሕራይ
1: ኣብ ገፅ ዝርከብ ወዳ ብሄኑር ንጉሴ
0: ተማም
1: ኣብ ግንዳ ዝርከብ ዓርቀይ ተዋሳኣይ የማነ መብራቱ
0: ሕራይ
1: ኣብ ኣሰመራ ዝርከብ ወዱ እናቱ መብራቱ
0: ተማም
1: ኣብ ኣስመራ ዝርከብ ሰናይ መብራ የማነ
0: ኣራይ
1: ኣብ ግንዳ ዝርከብ ህዝባዊ ፖሊስ ዑመር ዑስማን
0: ተማም
1: ኣብ ግንዳ ትርከብ በዓልቲ ቤት ከድጃ ሓሙኖር
0: ተማም
1: ኣብ ግንዳ ዝርከብ ወዱ ካልድ ዑስማን
0: ኣራይ
1: ኣብ ግንዳ ዝርከብ መሓመድ ዓሊ ሕጭረት
0: ተማም
1: ኣብ ግንዳ ዝርከብ ፀጋይ በረ መሻብር
0: ኣራይ
1: ንዘተረፈ ይቀኒልና።
0: ሽኩረን ግርማ ይቀኒልና። ንሕና ከማ ነመስግነካ ይቀኒልና። መርሓባ ሓራይ እምበር ዝተፈርኩ ዝኸበርኩም ተኸታተልትና ቀፂላ ትስዕብ ደርፊ ደርፊ ብቋንቋ ኹና ማይ ክትከውን ኩሉ ግዜ ካብተን ብሄራትና ሕውስውስ ኣቢልና ኢና ኩሉ ግዜ መደበትና ክነቅርቦ እንመርፅ ማለት እዩ። ቀፂላ ትስዕብ ድማ ብቋንቋ ኹና ማ ዝተደርፈት ደርፊ እያ ክትኮን ማለት እዩ። ቴሌፎንኩም እንተዘይመፂእና ሓቢርና ክንሰማዓ ኢና። يبدو ان حنا خرج فاصل غناء استاذ المشاهدين الاغنيه التاليه حتكون اغنيه بلغه الكناما زي ما قلنا سابقا نحن معاكم ومختلف الاغاني والالحان العزبه بمختلف اللغات الاريتريه بكل القوميات الاريتريه طبعا نحاول ندبجها في برنامجنا برنامج الو دبايوه مع مشاهدينا ومتابعينا ان شاء الله. وزي ما قلنا اغنيتنا التاليه لو ما اجانا اتصالكم حتكون اغنيه بلغه الكناما حنسمعها مع بعض وحنرجع حرايم بارزها لكم تعزبتنا تليفونكم كم زي ما ከምቲ ዝበልኩ ቀፂላ ትስዕብ ደርፍና ደርፊ ብቋንቋ ኩናማ ያ ክትከውን ክሳብ ቴሌፎናትኩም ዝመፀና ድማ ሓቢርና ንዓ ኣሰሚዕና ክንምለሰኩም ኢና። ምሳና ፅንሑ።

ዝኸበርኩም ተዓዘብትና ግዜና ኣኺሉ በዛ ንከታተለ ፀንሕና ድምፃዊት ሳሌም ጎይትኦም እንቋዕ ተለለና ትብል ደርፊ ናይ ሎም ዓንቲ ናይ መወዳእታ ደርፊና ኢኻ ትከውን ማለት እዩ። መደብና መደብ ሄሎ ደባይዋ ክንዛዝሚና ማለት እዩ። ንኩላትኩም ኣብዛ መደብ ደው ኢልኩም ዝተሳሰፍኩም ተሳተፍቲ መደባትና ኣዝና ክነመስግነኩም ንፈቱ። ነዛ መደብና መደብ ሄሎ ደባይዋ ሰሪዑ ዘቐረበና ኤዲተርና ኤዲተር መድሃኒየ ዘካርያስ ድማ ብመጀመርያ ኣዝየ ከመስግኖ ፈቱ። ካብዚ ብምቕፃል ድማ ነዛ መደብ ብቐጥታ ናባኹም ናብ ተኸታተልቲ ክፍንዋ ንዝውዕሉ ኣባላት ሚኒስትሪ ዜና ንኩሎም ኣዝና ነመስግኖም ማለት እዩ። ኣወሃሃቲ ተኪኤ መኮነን ፃዕዴ፣ ኣለም ዮሃንስ ወዲ ገነጠው፣ ከሰተ ብርሃነ፣ ከምኡውን ኤዲተራትና መልኣክ ስልጣን ወዲ ስልጣን፣ ፅንዓት ታረቀ፣ ሰኣላይ ናማቱ ሰላ መኮነን፣ ተክኒሻናትና ድማ እስያስ የማነ፣ ለምለም ዕቁበ። ኣብዝ ሓለፈ ሰሙን ምሳና ዝነበሮ ድማ ዘይዘከርኩም መትከል መሓሪ ምስ ኤርምያስ ጎይቶኦም እዮም ነይሮም። ተክኒሻናት ድምፂ ድማ ኢለን ተስፋይ ምስ ሳባ ገንዘቡ ብምዃን፣ ሜክ ኣፕ ኣሚራ መሓመድ ኢብራሂም፣ ኣብ ኣልባሳት ድማ ሳሊና ፀሓየ ብምዃን እዮም ኣብዚኦም ሳና ውዒሎም ዘለዉ። ንኩሎም ኣዝየ ከመስግኖም ፈቱ። ኣብዚ መፅእ ዘሎ ሰሙን ብሰላም የራኸበና እንዳበልና መደብና ኣብዚ ንዛዝም ምሳደ ልሙሻሂዲን ሕከዘንኩም ቅድ ወሰልና ወእያኩም ኢላ ንሓያት ሓልቅትና ልልዮም ምንበርናምጅ ኣልዉ ድባይዋ ሽኩረን ለኩም ዓላ ሕስኒ ልሙታብዓ ወሰላሙ ዓለይኩም ወረሕመቱላህ።

0: ሎሚ ኤርትራ ናይ ምቁፃር መደብና ዳርጋ መጨረሻ ጉዕዙ በፂሑ ኣሎ። ኣብ ሓድሽ ዓመት ናይ 1890 ኤርትራ ቀዳመይቲ ግዛኣት ናይ ጥልያን ከም ዝኾነት ብወቅዐ ክንእውጅ ኢና። ከምዚ ንክንገብር ግን ኣቐዲምና ክንወስዶም ዝግባኣና ስጉምትታት ኣሎ። ፕሪሞ፣ ነዞም ተሓባበርቲ ዝነበሩ ንኣሽቲ ሽማግለታት ናብ ብምህያ ዝመሓደሩ ቁፁራት ናይ መንግስቲ ሰራሕተኛታት ክንቀይሮም ኢና። ሴኮንዶ፣ ብነብሶም ዝመሓደሩ ዝነበሩ መራሕቲ ዕጡቋት ጭፍራታት ካብ ሕጂ ንንኦም ስለ ዘየድና ብረት ሒዞም ንክፀንሑ እውን ንግዛኣትና ስጋእቲ ስለ ዝኾኑ ብረቶም ከም ዘውርዱን ዝኾነ ተቃውሞታት ምዘርእዩ ድማ ክንድምስሶምን ኢና። ስለዚ ነዚ ድልዋት ክኾኑ ኣለኩ። ማጆር ማርክ! ማጆር ማርክ!
1: ሲ ሲኞረ።
0: ዶንጌ፣ እንታይ ኮይኖም ዘይመፁ?
1: ኩሎም መፅኦም ኣለዉ። ኣብኡ ክፀንሑ ግን ሓቢርናዮም ኣለና።
0: ጥብቂ ትእዛዝ ክንቦም ኢና። ንዑ ዘይተግበረ ኤርትራዊ ከዓ ከነርዮ ኢና።
1: ቫቤነ እሞ ይእተዉ ዶ?
0: ሲ ይእተዉ።

0: ብዙሕ ኣይንዛረብኒ ኢና። ክልተ ትእዛዝ ጥራሕን ዘለዋና ንሰን ከዓ ብውዱ ኾነ ብግዲ ክትግብርዎን ጥራሕ ዘለኩም ዘቴ ቀዳማይ ትእዛዝ ብጥልያን ዝእዘዝ ኣፍሪቃዊ ሰራዊት ክምስረት ተደልዩ ስለ ዘሎ ካብ ነፍሲ ወከፍ ስድራ ኣብዝሓጠረ ግዜ ምሩፃት ኣባፅሕ ተዳሉ። ካልኣይ ትእዛዝ ካብ ጥልያን ዝመፁ ሰራዊት ኣንስቲ ስይኖም ሰቐዩ ስለ ዘለዉ ንዕኦም ዝኾና ምሩፃት ጎራዘት ትቕርቡ ካብፒቶም ሕጂ ሓፂር መልሲ ጥራሕ ዝደሊ ዘሎ
1: ተዛረበ ዓሊ መሓመድ
2: ላላ ስኸዳ ተዛረብ
1: ሃይ በልብላታ ተዛረብ
3: ከምቲ ዝተባሃለ ደሞ ሓፂር ክንመልሽ
0: ባቤነ ብላታ ገብረ እግዚኣብሔር
3: እዚ ሕቶ ንዓና ኸቢድና እዩ ደሎ ምስ ዓደቦና መኺርና ክንመፅእ ግዜ ይወሃበና።
0: ኤርትራውያን ንፈልጠኩም እ ሓንደላዕልኩም ኣይትምልሱን እዩ ድሓን ሓደ ሰሙን ክበኩም እዩ ካብኡ እንተነዊሑን ወርቶስኩም ትለና

enxergar esse amor, essa parada pra dar uma tua boca. Yeah.